0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ አለፍ በኸሽባን ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጥቅምት 2 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
3: አመሰግናለሁ ሰጠኝ። አርስተ ዜና ምርጫ 26 ሊካሄድ 15 ቀናትን ቀርተውታል። ግምታዊ ጥናቶችም የተለያዩ ውጤቶችን እያሳዩ ነው ተባለ። የያሃድ ፓርቲ ሊቀመንበር ናፍታሊ ቤኔት እኔ በማቋቋመው መንግስት ጠቅላይ ሚኒስትር ቤንያሚን ናታንያሁ ሚኒስትር ነው ሊያገለግሉ ይችል ይሆናል ሲሉ ተናገሩ። ሐማስን መሳሪያ ለማስፈታት አንድ የአሜሪካ ድርጅት ወደ እስራኤል ወደ አዛ ሊገባ ነው ተባለ። መከላከያ ዛሬ በሙት ባህር አካባቢ ልምምድ እንደሚያደርግ ተነገረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ምርጫ 2026 ሊካሄድ 15 ቀናት ቀርተውታል። ዛሬ በካን 11 በተደረገው ግምታዊ ጥናት በሁለቱ ወገን በቀኝና በግራ ክንፍ ርዕዮተ ዓለም ተከታዮች ለውጥ መታየቱ ተገልጿል። ጠቅላይ ሚኒስትር ቤንያሚን ናታንያሁ የሚመሩት የቀኙ ክንፍ ዛሬ ምርጫ ቢሆን በአንድ ላይ 53 መቀመጫዎችን ያገኙ ነበር ተብሏል። የያሻር ፓርቲ የሚመሩትም ዛሬ ምርጫ ቢደረግ 50 መቀመጫዎችን የግራ ክንፉን ወክለው ያገኙ ነበር ተብሏል። ሁለቱም ትላልቅ ፓርቲዎች አንዳንድ መቀመጫዎችን አጥተዋል። በግል በፓርቲያቸው በተደረገ ጥናት የያሽር 22 ሲያገኙ መቀመጫዎችን ሲያገኙ የሊኩድ ፓርቲ ደግሞ 20 መቀመጫዎችን ያገኙ ነበር ተብሏል። ትናንት ፓርቲዎችንም በግምታዊ ጥናት ሲታይ ወደ ክነሴት ትናንሽ ፓርቲዎችም በግምታዊ ጥናት ሲታይ ወደ ክነሴት የሚያስገባ ድምጽ ማግኘታቸውም ተገጥሏል። ይህ በዚህ እንዳለ የተዋህዶ ወይም አረብ ፓርቲዎች ሲናገሩ በግራ ክንፉ መንግስት ካቋቋሙ የእኛን ድጋፍ ከፈለጉ እንሰጣቸዋለን፣ ነገር ግን በአረብ እስራኤላውያን በሚኖሩበት የከተማ ህገወጥ ቤቶች ላይ መፍትሄ ካልተሰጠው፣ የከተማ ወንበዴዎች በሚያደርጉበትን ግድያ ካላስቆሙ፣ ለትምህርት የሚውል ገንዘብ ተጨማሪ ካልተሰጠን፣ ይሄን ከተደረገ ልንደግፍ እንችላለን፣ አለበዛ ግን ድምጻችን አንሰጥም ሲሉ መናገራቸውን ቃል አቀባያችን ያራ ሼፕራ አርሳናለችም። የበያሃድ ፓርቲ ሊቀመንበር ናፍታሊ ቤኔት ጠቅላይ ሚኒስትር ቤንያሚን ናታንያሁ እኔ በመሰረተው መንግስት ሚኒስትር ሆነው ሊያገለግሉ ይችላሉ ሲሉ ትናንት ምሽት መናገራቸው ተገለጸ። ይህም የሚያሳየው እንደተናገሩት ከጠቅላይ ሚኒስትሩ ጋር በምንም አይነት መንግስት አይቀመጥም ተብሎ የሚወራን ወሬ ለማስተባበል ሲባል ነው ብለዋል። ቤኔት ጨምረውም እንደተናገሩት በሚቀጥሉት በሳቸው በሚያቋቋሙት ፓርቲ በሚያቋቁት መንግስት ላይ ጠቅላይ ሚኒስትር ቤንያሚን ናታንያሁ ሚኒስትሩ ነው እንደሚያገለግሉና እንዳውም አሉ ባለፈውም በገንዘብ ሚኒስትርነት ጥሩ እንደነበሩ ጨምሮ ገልጿል። ይህ ንግግራቸውን ግን የፓርቲያቸው አባሎች እንዳልወደዱላቸው ተገልጿል። እስራኤል አንድ የአሜሪካ ድርጅት ወደ አዛ በመግባት ከሽብርተኞች መሳሪያ እንዲሰበስብ ፈቅዳለች ተባለ። ሐማስ መሳሪያውን ለማስፈታት ከሚደረገው ጥረት በተለይ ፕሬዚዳንት ዶናልድ ትራምፕ በመሰረቱት የሰላም ኮሚቴ በኩል ይህ የአሜሪካ ድርጅት ወደ አዛ በመግባት የሐማስና የጂሃድ እስላሚን መሳሪያ መረከብና መሰብሰብ እንደሚችል እስራኤል መፍቀዷ ተገልጿል። አሜሪካውያኑ ተወካዮችም የሃኒዮንስና ራፊያህ በተሰኘው ደቡባዊ አዛ በመሄድ መሳሪያን ይሰበስባሉ ተብሎ ይጠበቃል። ሽብርተኞች ታጣቂዎችም መከላከያ ላይ ጉዳት ሳያመጡ መሰረቻቸውን ለማስረከብ በምን አይነት መንገድ እንደሚመጡ እስካሁን ድረስ እንዳልታወቀ ተገልጿል። ይበዚህ እንዳለ አንድ ከፍተኛ እስራኤል ባለስልጣን እንደተናገሩትም ይህ ሂደት ውጤት ያመጣል ብዬ አላምንም፣ ምክንያቱም ሐማስ ምንም እንኳን መሰራ አስረክባለሁ ብሎ ቢናገርም መሬት ላይ የሚያሳየው ሁኔታ ግን ተቃራኒ ነው ሲሉ መናገራቸው ተገልጿል። በሙት ባህር አከባቢ ዛሬ መከላከያ ለምምድ ያደርጋል ተባለ። ዛሬ ጧት በሙት ባህር አከባቢ መከላከያ በሚያደርገው ለምምድም ብዛት ያላቸው ወታደሮች እንቅስቃሴ፣ የመኪናዎች እንቅስቃሴና የቶክስ ድምጽ ብሎም ከፍተኛ ቦምቡና ፍንዳታዎች ሊደመጥ ይችላል። ህዝቡ በሆኑ እንዲጠነቀቅና እንዲያውቅ ሲል መከላከያ አስተውቋል። ይህም በተጨማሪም ይህ የሚደረገው ለምምድ አስቀድሞ የተያዘ ቅድስ ስለሆነ ምናልባት አዲስ ነገር አለ ወይ የሚያሰጋ ነገር አለ ብለው አስበው እንዳይሆን ሲሉ መከላከያ ጨምሮም ለህዝቡ አስተውቋል። ሴት ወታደሮችን ታንከኛ ለማድረግ የታቀደው እቅድ በሚቀጥለው ወር ይጀምራል ሲል መከላከያ አስተውቀ። ቀላቀቢያችን ሮይ ሻሮን እንዳደረሰን በዚህ ዘርፍ 100 የሚሆኑ ሴት ወታደሮች ለመሳተፍ ፍላጎት እንዳላቸው አስተውቋል። 50 የሴት ወታደሮች በቅርቡ በሚደረገው ምልመላ ወደ ወታደር ቤት ይገባሉ፣ ስልጠናውን ይጀምራሉ ተብሏል። የራባኒሞች በተለይ የሽባ ትምህርት ቤት ኃላፊዎች እንደተናገሩትም ይህን መከላከያ የሚያደርገውን ሴት ወታደሮችን ታንከኛ ለማድረግ እንደማይፈቅድና እንዳውም የእሱ ተማሪዎች ወደዚህ ብርጌት ገብተው እንዲያገለግሉ አንፈቅድም ሲሉ መናገራቸው ይታወሳል። የመከላከያ ሚኒስትር ኢታማጆር ሹም ሌፍተናንት ጄኔራል ኢያል ዛሚር እንደተናገሩትም እነኚህ ሴት ወታደሮች ከወንዶች በራቀ በተለየ ሁኔታ ብቻቸውን እንደሚለማመዱ አስታውቋል። መከላከያ በአንድ ታንክ ውስጥ አንድ ሴትና ወንድ ወታደሮች ሁለቱ በአንድ ላይ አያገለግሉም ሲለው መናገራቸውንም ጨምረው አስታውቀዋል። በደቡብ አዛ መከላከያ አንድ ሽብርተኛ መግደሉን አስታወቀ። በደቡብ አዛ ሽብርተኛው መከላከያ የመደበውን ቢጫ መስመር ጥሶ በመምጣቱ ወታደሮች ላይ ስጋት ከማድረሱ በፊት እርምጃ እንደተወሰደበት ተገልጿል። ሽብርተኛውም ወታደሮች ላይ ጥቃት ለማድረስ ፍላጎት እንደነበረው ማሳይቷል። መከላከያ እንዳስታወቀውም ቢጫ መስመር ብሎ የጠበቀውን ቦታ ላይ ማንም ሽብርተኛ ቢገባ እርምጃ ከመውሰድ ወደኋላ እንደማይል መከላከያ አስታውቋል። በሆርሙዝ ባህር ወሽመጥ የመርከቦች መተላለፊያ ላይ አንድ ህንድ መርከብ መመታቷ ተገለጸ። የመርከቧ በመመታቷ ምክንያት ሁለት ህንዳውያን መዳረሻቸው ጠፍቷል። አንድ የህንድ ከፍተኛ ባለስልጣን እንደተናገሩትም ከኦማን ባለስልጣናት ጋር በመነጋገር እነኚህ ሁለት ህንዳውያንን ፍለጋ እንደጀመሩ ተገልጿል። በሰሜኑ የሀገራችን ክፍል በአክራዮት ሁለት ትምህርት ቤቶች ትምህርት እንዳይሰጡ ዛሬ መዘጋታቸው ተገለጸ። የአካባቢው የአየር ብከላ ጥበቃና የጤና ጥበቃ መስሪያ ቤት በመተባበር እነዚህ ሁለት ትምህርት ቤቶች ዛሬ ትምህርት እንዳይሰጡ ትምህርት ቤቱ እንዲዘጋ አዘዋል። ምክንያቱም ከወትሮው በተለየ በአካባቢው 3 እጅ እጥፍ በአየሩ በኬሚካል መርዛማ ስለተበከለ ለተማሪዎቹ ለጤናቸው አስጊ መሆኑን ተገልጿል። በሃይፋ የሚገኘው የዚህ ድፍድፍ ማጣሪያ ኩባንያ እንዳስታወቀውም የአካባቢውን አየር እንዳይበከል ከፍተኛ ጥንቃቄና ኃላፊነት በተሞላበት ሁኔታ እየሰራን ነው ሲሉ የአካባቢው ነዋሪዎችንም ማስታወቁን ቀጥሏል። በመጨረሻም የአየር ጸባይ ሁኔታ ሙቀቱ በመጠኑ ይቀንሳል። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 24 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 27፣ ሃይፋና አካባቢዋ 26፣ ጽፋትና አካባቢዋ 27፣ ቤርሸባና አካባቢዋ 27፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 34 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ ሰዓቱ ዜና እስካሁኑ ነበር።
2: አይቸው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው እርሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው የክኔሴት ምርጫ ሊካሄድ 15 ቀናት ያክል የሚቀርቡን ዘግቦ ፓርቲዎች ከምርጫው በፊት የሚያደርጉትን ጥረትና ከምርጫው በኋላ መንግስት ቢመሰረቱ ከማን ጋር ሊሄዱ እንደሚችሉ ያካሄዱ ያለውን እንቅስቃሴ ይዘግባል። የሊኩድ ፓርቲ አባላት እንደተረዱት ይላል የኢትዮ ታህሮኖት ጋዜጣ፣ አባላቱ እንደገባቸው ከሆነ ከምርጫው በኋላ መንግስት ማቋቋም የሚችሉ ከሆነ የኦጽማ የውዲት ፓርቲ ሊቀመንበር ኢታማር ቤንግቪር የመከላከያ ሚኒስትር ስልጣንን እንዳይወስዱ ለማድረግ የሚያደርጉት ጥረት የእሳቸውን መራጮች ለሊኩድ በማድረግ የክኔሴት መቀመጫዎችን መውሰድ ነው። በሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የኦጽማ የውዲት ፓርቲ ሊቀመንበር ቤንግቪር መካከል ያለው ግንኙነት የተቋረጠበት ዋና ምክንያት ይህ ነው ካለ በኋላ በተቃራኒው ደግሞ የሊኩድ ፓርቲና የጽዮኒት አዳቲት ፓርቲዎች ግንኙነታቸው ጠንክሯል፣ በትብብር የምርጫ ዘመቻ እያካሄዱ ነው፣ እንዲሁም ትርፍ ድምጾችን ለመጠቀም ተፈራርመዋል በማለት በሊኩድ ፓርቲና ጽዮኒት አዳቲት ፓርቲዎች መካከል ያለውን መቀራረብ፣ በተቃራኒው ደግሞ በሊኩድና ኦጽማ የውዲት መካከል ያለውን መራራቅ የኢትዮ ታህሮኖት ጋዜጣ ዘግቧል። የማሪቭ ጋዜጣ በበኩሉ ኤሊ ጎልድሽሚት የተባሉት የሊኩድ ፓርቲ እጩ የክኔሴት አባል በሊኩድ ያለ ፕራይመሪዝ ምርጫ ሳያደርጉ ሽሬውን በተባለው ቦታ ከመቀበላቸው በፊት ሁለት ትንንሽ ፓርቲዎችን ቤት እስራኤል እና ጾሜት የተባሉትን ፓርቲዎች ለማዋሃድ ሙከራ አድርገው ነበር። በእነዚህ ጥምር ፓርቲዎች ውስጥ የቀድሞ ምክትል የደህንነት ጥበቃ ሚኒስትር እና የፓርቲው መሪ ጋዲ ቫርከን ይገኙበታል። የፓርቲው መሪ ናቸው። እንዲሁም ፕሮፌሰር ሞሸ ኮየን፣ ኤልያ ይፋት ቤን ሀይ ሴጌብ እና ሞሸ ጋሪን ይገኙበታል። ጾሜት ቤት እስራኤል የተሰኘውን ውህደት እንዲፈጠር ጥረት ቢያደርጉም ፓርቲዎች የአባላት ዝርዝርን ለምርጫ ቦርድ ከማቅረባቸው በፊት ግንኙነቱ መቋረጡና ከጥቂት ጊዜ በኋላ ኤሊ ከናታንያሁ ስልክ ተደውሎላቸው በሊኩ

ፓርቲ ቦታ እንደተሰጣቸው እና ሳቸውም የክነሴት መቀመጫን የሚያስገኘውን አሁዝ ሐሲማ የተባለውን ለማግኘት ላልተቃረብነ ግንኙነቱ ተቋርጧል ማለታቸውን የማሪብ ጋዜጣ በዛሬ ዘገባው አቅርቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት የቀድሞ የመንግስት ጋማካሪ አብሪካይ ማንደልብሊት ተክላይ ሚስተር ናታኒው በተጠረጠሩባቸው ጉዳዮች ትላንት በፍርድ ቤት ቀርበው የምስክር ቃል እንዲሰጡ ሲደረግ መዋሉን ነው። የቀድሞ የመንግስት ግና ፍትህ አማካሪ ትላንት በኢየሩሳሌም አውራጃ ፍርድ ቤት ተገኝተው በሰጡት የምስክር ቃል ፖሊስ ከኔ መመሪያ ውጭ በሆነ ተንቀሳቅሷል ያሉት ብዙ ጥያቄ ማስነሳቱና በወንጀል የተጠረጠሩ ከፍተኛ ባለስልጣናትን ምርመራ በተመለከተ የነበረው ሂደት ብዙ አነጋጋሪ መሆኑን 1000 በተባለው የክስ ፋይል ዙሪያም የሚያስጠረጥር ነገር የለም ማለታቸውን ጋዜጦች ዘግበዋል። ሌላው የዛሬ ጋዜጦች ካቀረቡት አሳዛኝ ዘገባ መካከል ቅዳሜ ሌሊት በቤርሸባ ከተማ በሰው እጅ የተገደለችው ናንዬ ማለደን ጉዳይ ነው። የ40 ዓመቷ ግለሰብ ናንዬ ማለደ በጩቤ ተወግታ የተገደለችው በቀድሞ ባለቤቷ እጅ ነው ተብሎ የሚጠረጠር መሆኑን ተጠርጣሪውም ድርጊቱን በፈጸመበት ወቅት የ5 ዓመት ልጇ ሲያይ ነበር። ናንዬ በጩቤ ተወግታ በጽና ከቆሰለች በኋላ በቤርሸባ ከተማ በሚገኘው የሶሮቃ ሆስፒታል የሕክምና እርዳታ እንድታገኝ ብትወሰድም ሕይወቷ ሊተርፍ አልቻለም። ግድያው ሲፈጸም አብሮ የነበረው 5 ዓመት ልጅ በሚመለከታቸው ባለሙያዎች እርዳታ እየተደረገለት መሆኑን አንድ የቅርብ ቤተሰብ ገልጿል። ለናንዬ የቀድሞ ባለቤቷ ሌሎች 16 እና 20 ዓመት ልጆች አሉ። ጥንዶች ከወራት በፊት በፍቺ ቢላዩም ተጠርጣሪው የቤቱ ቁልፍ ስለነበረው ለሊቱ ወደ ቤቱ በመግባት ድርጊቱን መፈጸም መቻሉና ድርጊቱን ፈጽሞ ብሏል የማሪብ ጋዜጣ በዛሬ ዘገባው። ፎረም ሚኻኤል ሴላ የተባለው ድርጅት እንደገለጸው በዚህ ዓመት በ2016 ዓመተ ምህረት ብቻ 11 ሴቶች በትዳር አጋራቸው እጅ ተገድለዋል። በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም ብዙ ጥረት መደረግ ያለበት መሆኑን የድርጅቱ ዋና ስራ አስኪያጅ ጥሪ ማቅረባቸውን ጋዜጦች በዛሬ ዘገባቸው አቅርበዋል። ሌላው የጥቅምት 7ቱን የሽብር ጥቃት ጉዳይ የተጠለፉ ዜጎችን ለማስመለስ የነበረውን ጥረት በተመለከተ የኢትዮ ታህረኖት ጋዜጣ ዘግቧል። የታጋች ቤተሰቦች ሄግ የሚገኘው አቃቢ ሕግ የተጠለፉ ዜጎች በሚመለሱበት ሁኔታ እንዲሰራ ጥረት አድርገው ነበር። ናታኒው የጦር ወንጀለኛ ናቸው በሚል ሰበብ ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤትም በሳቸው ላይ ያወጣውን የእስር ማዘዣ ሁሉ እንዲሰርዝ ጥረት አድርገው ነበር። ይህ ሁሉ ታጋች ዜጎችን ለማስመለስ ሲባል ነው። ይሁንና ድርድሩ ሳይሳካ ቀረ። ቤንጊቨርና ስሞትሪች ጫና አድርገው ሳይሆን ጠቅላይ ሚኒስትር ናታኒው ለመፈረም ብዙም አልፈለጉም ነበር። ምክንያቱም ጦርነቱ ከተጀመረ ከ9 ወራት በኋላ ግጭቱን ማቆም ነው ብለው ስላሰቡ ነው በማለት በ2024 ዓ ም የነበረውን ሂደትና ሁኔታ የማሪብ ጋዜጣ ዘግቧል። ሁሉም ጋዜጦች ከተመለከቱት ዘገባ መካከል በየመን ሁቲ አማጽያንና በሳውዲ መካከል ያለው ጦርነት እንደቀጠለ መሆኑን ነው። የየመን ሁቲ አማጽያን በሳውዲ አረቢያ ዋና ከተማ ሪያድ የሚገኘውን ዓለም አቀፍ አውሮፕላን ጣቢያና አንዳንድ የነዳጅ ማውጫ ተቋማትን አጥቅተዋል። ከፍተኛ ጉዳት እያደረሱ ይገኛሉ። ሳውዲም በሁቲ አማጽያን ላይ እርምጃ እየወሰደች ትገኛለች። ይሁን እንጂ ጉዳቱ ለሳውዲ አረቢያ ከፍተኛ መሆኑና ብዙ ዋጋ እየከፈለች እንዳለች ጋዜጦች ዘግበዋል። የሁቲ አማጽያን በሳውዲ አረቢያ የሚያደርሱት ጥቃት የሪያድ ባለስልጣናትን አናዷል፣ አበሳጭቷል። 12 ዜጎች ተገድለዋል፣ 309 የሚሆኑ ቆስለዋል፣ እንዲሁም ብዙ የንብረት ጉዳት ደርሷል። የሁቲ አማጽያን በሳውዲ አረቢያ ላይ የሚያደርሱትን ጥቃት አጠናክረው የሚቀጥሉ መሆኑን አስታውቋል። አካባቢው የጦርነት ቀጠና መሆኑ እንደቀጠለ ነው ብለዋል ጋዜጦች። ሳውዲን በኢኮኖሚና ቱሪዝም በጣም እየጎዳ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታኒው የሁቲ አማጽያን በሳውዲ አረቢያ ላይ እያደረሱ ያለውን ጉዳት የሚቃወም መግለጫ አውጥተዋል ብለዋል ጋዜጦች። የእስራኤል አየውም ጋዜጣ ዛሬ ከዘገባቸው ርዕሰ ጉዳዮች መካከል እስራኤል እንደ ጥቅምት 7ቱ አይነት ጥቃት ዳግመኛ ሊያጋጥማት ይችላል የሚል ስጋት አለ። የእስራኤል አየውም ጋዜጣ ይፋ ባደረገው ዘገባ ካታር ላዛ ሰርጥ ለሐማስ እርዳታ እያስተላለፈች ነው የሚል ዘገባ መቅረቡ ብዙ ተቃውሞን አስከትሏል። ሌላ ችግር የሚያስከትል ነው የሚል ስጋትንም ፈጥሯል። ከጥቅምት 7ቱ የሽብር ጥቃት በኋላ ካታር እንደገና ላዛ ሰርጥ ነዋሪዎች የሰብአዊ እርዳታ ማስተላለፉ አነጋጋሪ ሆኗል። የአሻር ፓርቲ ሊቀመንበር ጋዳይ ዘንኮት የሐማስ ነዳጅ አቅራቢ ናታኒው ናቸው በማለት መንቀፋቸውን የሰላህዮም ጋዜጣ ዘግቧል።
የሃሪጽ ጋዜጣ ዛሬ ከተመለከታቸው ዘገባዎች መካከል አንዱ በህንድ ያለውን የወጣቶች ተቃውሞ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ያለውን ህዝብ አመጽ ለ12 ዓመታት ያክል መቀነስ ቢችሉም አሁን ግን ሌላ የወጣቶች ተቃውሞ መጥቶባቸዋል። የህንድን ፖሊስ አንፈራም በማለት አደባባይ እየወጡ ይገኛሉ። የህንድ ጸጥታ ጥበቃ አካላት ብዙ ተቃዋሚዎችን በቁጥጥር ስር ቢያውሉም ሁኔታው በቀላሉ አልቆመም። በተለይ የ130 ሚሊዮን ዜጎች ድምፅ በሀገሪቱ የምርጫ ቦርድ በኩል ውድቅ መሆኑ ዜጎችን አበሳጭቷል። የሀገሪቱ የምርጫ ቦርድ ሊቀመንበር ከስልጣን እንዲወርዱ ዜጎች እየጠየቁ ነው በማለት በህንድ ህዝባዊ አመፅ መከሰቱን ሀሬጽ ዘግቧል። ህንድ ብዙ ብሔር ብሔረሰቦች እና ከአንድ ቢሊዮን 500 ሚሊዮን ህዝብ በላይ ያላትና በምጣኔ ሀብቷ እየገሰገሰች ያለች ሀገር ናት። የህንዱ ጠቅላይ ሚኒስትር ሀገሪቱን በማረጋጋትና በማሻሻል ብዙ የተደነቁ ቢሆንም ሰሞኑን ግን የገጠማቸው ተቃውሞ ከፍተኛ መሆኑና ለስልጣናቸውም የሚያሰጋ ጉዳይ መኖሩን የሀሪጽ ጋዜጣ ዘግቧል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: አይቾ በድጋሚ እንዴት አደርክ? እንዴት ነህ? ሰማኑን ታመህ ነው የሰነበትክ?
1: እግዚአብሔር ይመስገን። አዎ አሞኝ ነበር። ሁንም
0: እኮ ያለን ንብረት ሁሉ ለኔ ተናዘዛለ ብዬ ነበር፣ ጠብቄ ነበር፣ ግን ተመለስኩ ሰላም።
1: እንሻምሪ ይቅር።
0: እንዴት ነውን?
1: ደህና ነኝ እግዚአብሔር ይመስገን። ትንሽ ሙሉ በሙሉ ተንባለውንም ያው እግዚአብሔር ይመስገን
0: ደህና ነኝ። ጥሩ። የተለያዩ እርሰ ጉዳዮች አለን። አንዱ የሐማስ ድርጅትን የጦር መሳሪያ ትጥቅ ለማስፈታት የሚደረግ ጥረት አለ ይባላል። በሌላ በኩል ደግሞ ሐማስ በጣም የተጠናከረ ነው፣ አዳዲስ ሚሊሻዎችን ታጣቂዎችን እየመለመለ ነው፣ እንዲያውም 30,000 የሚሆኑ ታጣቂዎች አሉት ይባላልና እንዴት ነው?
1: እንደኛ 30,000 የሚሆኑ ታጣቂዎች አሉት የሚባለው ምን አይነት መረጃ ተይዞ ነው? እንግዲህ አንተም እንደምታውቀው ሁላችም እንደምናውቀው እንግዲህ ቢያንስ አዛ ውስጥ መከላከያ ሰራዊታችን አለ። አሁን መከላከያ ሰራዊት ከ60 እስከ 70 እጅ ባለው ቦታውን ተቆጣጥሮት ያለበት ሁኔታ ነው። ሐማስ የሚቆጣጠረው 30% ነው። እንግዲህ ከዚህ ውስጥ እንግዲህ 30,000 ወታደሮችን መልምሎ አሁን አሰልጥኖ ወጥቷል ማለት እኔ ምን ያህል እውነት እንደሚሆን እኔ ላቅም አልችልም። እኔም ሊሆንም ይችላል አይሆንም ይችላል። ምክንያቱም ከአሁን በፊትም እኛም ስንናገረው የነበረ ጉዳይ ነበር ተስታውሳለህ። ሐማስ እንደገና ራሱን እያደራጀ ነው፣ የተለያዩ መሳሪያዎችን በሲናይ ተራ በሲናይ ለማስመጣት ጥረት እያደረገ ነው። ይሁዳና ሰማርያ አካባቢ ውስጥ ነው ብዙ ነገሮችን ጥረት እንቅስቃሴ እያደረገ ይገኛሉ። አሁን 30,000 የሚሆኑ ወታደሮች አሉት የሚባለው ይህን ያህል አሉ ብዬ አላስብም። ነገር ግን ምናልባት አትዘንጋ፣ ሐማስን የሚደግፍ በሙሉ የሐማስ ወታደር ነው። ይህንም በምንም በኩል በምንም በን የሚሆን መሳሪያ አንስቶ ቢሰጡትም ሐማስ ተመታበት ሲባል ተነስቶ የሚዋጋት የሚችል ወይም በተቻለው መጠን ምንድን ነው የሚባሉ የጨበጡት ኮረወሩ ፈራ ይባል የሚባል አባባል አለ እና እንደዛ የሚያደርሰው
0: ግን አንድ ተጨባጭ ነገር የማይረሳ እና እንደው ሁሌም እንዲዘነጋ የማይገባው ነገር አለ። የሐማስ ድርጅት የጦር መሳሪያ ትጥቁን እንዲፈታ ነበረ። አንድ ዓመት አልፏል እንግዲህ በግብፅ ሐማስና እስራኤል የተኩስ አቁም ስምምነት ካደረጉ፣ ግን እስካሁን ሐማስ ይህን ያክል የጦር መሳሪያ ተረከበ ተብሎ አላየንም። እና ያ ደግሞ በተቃራኒው መጠናከሩን የሚያሳይ ነው። መከላከያም ይህንን ይገባዋል፣ ግን የቁጥሩ ጉዳይ አነጋጋሪ ቢሆንም ግን ስጋቱ አልቀረም።
1: ስጋቱ ዞሮ ዞሮ ሐማስ የመጨረሻ ሐማስ ብቻ ሳይሆንም በአዛ ሰርጥ ያሉ ታጣቂዎች ብርተኞች በሙሉ ነ ጃሃድ እስላምና ሌሎችም መሳሪያቸውን እስካስረከቡ ድረስ ሐማስ አርፎ አይቀመጥም፣ ዝም አይልም። ቀደም ሲልም በዜናም የተመለከትኩ ሁኔታ አለ። አንድ የአሜሪካ ድርጅትም ለዚህ ጉዳይ ቢሆን በሰላም ኮሚቴው አማካኝነት መሳሪያውን በኸን ዮኑስ እና በረፊያህ ደቡብ አዛ ውስጥ ማለት ነው ገብተው ለመሰብሰብ ጥረት እንዳለ ሙከራ እንደሚደረግ ተነግሯል። ምን ያህል ይሄ ኦል ሊሆን ይችላል በጣም አጠያያቂ ነው። እንዴት ነው ውስጥ በመንገድ ነው የትኛው የሐማስ ሽብርተኛ ነው መሳሪያውን አንግቦ መጥቶ እንኩሉ የሚያስረክባለ ወይ? ምናልባት ደግሞ እንደዛም ያደርጉ ይችላሉ። የተወሰኑ መሳሪያዎችን ደብቀው አስቀርተው መሳሪያችን በሙሉ አስረክበናል ሊሉም ሊችሉ ይችላሉ። ብዙ መንገዶች አሉት እና ሙሉ በሙሉ እንዴት ነው ይህ ድርጅት መጥቶ እንዴት ነው ሐማስ በፈቃደኝነቱ መጥቶ ሙሉ በሙሉ መሳሪያ ያስረክባሉ? የተደበቁት መሳሪያዎችስ
0: ምንድነው? ከበቅሎ ካልወጣ ኋላ ምን ማለች ሙሽራ እንደሚባለው ሐማስ እጁን ሰጥቶ ካልሆነ አሁንም እኮ እስራኤል ከሶስት ዓመት በላይ እንግዲህ ጦርነት ማደርጋ እኮ ብዙ የምድር ዋሻዎችን ያላገኘቻቸውም እኮ አሉ። እና ሐማስ ምሽሎ ከልኩባቸው ቦታዎች ብዙ ናቸው። እና ሌላ ድርጅት ሌላ አካል እስራኤልን ተክቶ የሐማስን ድርጅት የጦር መሳሪያ ትጥቁን ያስፈታል የሚል እምነት የለኝም።
1: ለእኔም እንደዛው ነው እምነቴ። አሁን ባይገርም አሁን ሐማስ በሚቆጣጠሩ ቦታዎች እንዲያውም መከላከያ ሰራዊት ወደዛ ቦታ አልገባም፣ በዚህ ሶስት ዓመት ውስጥ አልገባም ጥቃት ማስ ምክንያቱም አብዛኛውን ተጠልፎ የነበሩት የኛ ወገኖቻችን እዛ አካባቢ ነው ተይዘው ታፍኖ ያለ የሚል ግምት ስለነበር ሁኔታ ስለነበር እዛ አካባቢ ምንም አይነት ወታደራዊ እንቅስቃሴ አልተደረገም። አሁን ግን ወደ አንድም ወደ ወታደራዊ እንቅስቃሴ ቢኬድ በቀጥታ ያን ቦታ ሰውን ካስለቀቁ በኋላ ያው እንደተለመደው መከላከያ እንደሚያደርገው ነዋሪዎችን አስለቀቁ ቤቱንም ሁነቱም ሁሉን ነገር ያደርጋል የሚል ሁኔታ አለ። ግን አሁንም ቢሆን አንተ እንዳልከው ያንተን ሀሳብ እደግፋለሁ። ሐማስ በእውነት ፈልጎ በፍላጎቱ መጥቶ መሳሪያ ያስረክባል ብዬ እኔም
0: የሚፈቅድለት አይደለም። ይህ በእንዲህ ሌላው ደግሞ በዚህ በመካከለኛው ምስራቅ የሁቲ አማጽያን ኢራን ከኢራን በሚያገኙት ድጋፍ አሁን ሳውዲዎችንም እያመሳቸው ነው። በጣም ሳውዲ እንግዲህ እንደምናውቀው ለእስልምና እምነት ተከታዮች በጣም ማዕከላዊ የሆነች ሀገር ነችና ብዙም የጦር መሳሪያ ነበራት። ከአሜሪካ የገዛቻቸው ብዙ ነገሮች ነበሩ። አላገዘም ወይ ነው እንደው የሁቲ አማጽያን ይህን ያክል ምን አቅም ኑሯቸው ነው ሳውዲን የሚያንቀጠቅጡት?
1: በሚገርም ሁኔታ አቅም አላቸው። አቅም መኖራቸውንም አይተናል። ወደኛም እኮ ተኩሰዋል። በአዛ ውስጥ በነበረው ጦርነት ውስጥ ጦርነቱን ካላስቆማቸው አናቆም ነው። ወደኛም እኮ ተኩሰዋል። ሁቲ ማለት በኢራን የሚደገፉ የኢራን እንደውም ሁለተኛው የሂዝቡላ እንደ እንግዲህ በኢራን ውስጥ ኢራን ያደራጀቻቸው ሽብርተኞች ቡድኖች አሉ። ያው ሂዝቡላ አንዱ ዋናው ነበር። ሂዝቡላው ቅርንጫፉንም ሁቲሞች ናቸው ባሉበት ቦታ በዛም ከፍተኛ መሳሪያ አላቸው። ሚሳኤሎች ሁሉ አላቸው። ብዙ ተንቀሳቃሽ ነገሮች አላቸው። ብዙ ያካበቱት መሳሪያ አለ። አቅም አላቸው። የሳውዲ አረቢያ ለማጥቃት ያያየን ነው።
0: አዎ
1: በትላንትና ሁለትም እንኳን ሪያድ ድረስ አውሮፕላን ማረፊያው ድረስ በማስወንጨፍ ወደ 12 አንተ የሆነ ይታለ ወደ 12 ሰዎች ወደ
0: ተጠና መልኩ ነው
1: ደም በደንብ በተጠና መልኩ እንግዲህ አቅምና ኃይል ምን እንዳላቸው እጅ ነው የሚያሳየው። ምናልባት አንዳንዴኛ ስናያቸው ያው ጀለብያቸው ለብሰው ይሄ ካላሽንኮ ወይም ሌላ ይዘው ሲሮጡ ታያቸዋል። ግን ከዛም የበለጠ የተጠናከረ መሳሪያ ያላቸው ነው። በጣም የሚገርመው ግን እዚህ ላይ ሰጠኝ ለምን አሜሪካ ሳውዲ አረቢያን አልአረዳም ማለች? ይሄ በትልቁ የሚያጠያይቅ ጥያቄ ነው። ምናልባት እንግዲህ ሳውዲ አረቢያ ባለፈው ጊዜ እኛ ማውርተን በታለይ ፓኪስታንና ቱርክ ጋር የተፈራረሙት አሉ። አንዱን ሀገር ጥቃት ከደረሰበት ሶስቱም እንደተጎዱ ሆኖ ተባብረው እንደሚረዳዱ ነው። እስካሁን ድረስ ግን ይሄን ያየነው ነገር የለም። ለምን? ቱርክም ራሷ አንድ የሁቲ ሙሽ ደጋፊ ነች። ቱርክም ራሷ ከኢራን ጋር ያላትን ቅርበትላችን የምናውቀው ነውና ዞሮ ዞሮ ይሄ ሁኔታ አሁን እንዴት ትራምፕ ዝማሪ ምን ማለት ከዚህ ጋር የተገናኘ ነው ይችላል።
0: ግን አሜሪካውያን አይቸው አሜሪካውያን እንደሆነ እስራኤልንም ሁቲዎች እያጠቁ አሜሪካ ከሁቲዎች ጋር ተፈራረመችና በጸጥታ ነው የተመለከተችና አንዳንዴ አሜሪካ ወዳጅ ለምትላቸው ሀገሮች አትደርስም። ለምንድን ነው አሁን እንደው ሳውዲ አረቢያን ያክል ሀገር በጣም ታማኝ ናት። አሁን እንዳልከው ሲፈራረሙ ቅሬታ አድሮ ሊሆን ይችላል። ለእስራኤልም ቢሆን ድጋፍ አላደረገችምና የአሜሪካ አቋም መዋዠቅ ሁቲዎችን ያጠነክራቸው መስሎ ይታየ።
1: እንግዲህ ዶናልድ ትራምፕ እንመለስና በምርጫ ሲመጡ ቅድሚያ አሜሪካ ነው ያሉት እናስታውሳለን። ምንም በጦርነቱ ቢመጡም አሁንም አሜሪካ ከዛ ውስጥ ምን የምታገኘው ነገር አላት? በተለይ በአሁኑ ደግሞ ኢራን ውስጥ ባደረገችው ጦርነት ከፍተኛ ጉዳት የደረሰባት አለ። በአሜሪካ ላይ ከነ ማስወንጨፊያው ከነ መከላከያው ከነ ሚሳኤሉ ያለቀባት ነው። ወታደሮቿም ብዙ በገንዘብ ሲተመንም በጣም ከፍተኛ ገንዘብ ወጪ ያወጣችበት ነው። ያንን ድጋሜ አሁንም መመለስ የሚችሉበት መንገድ ማምጣት እንጂ እንደገና ወደ ሌላ ጦርነት ሄዶ የመግባት ፍላጎት የላቸውም። ሲቀጥል ጥቅማቸው ነው ያሉ። ምንም ይፈልጉ ጥቅማቸው እዚህ ጋር የሚያስከብሩት ጥቅም ምን አለ? ለነሱም የሚጠቅማቸው ነገር ካለ የትኛውን ቦታ ይሁን አይደለምና ተጠይቀው ሳይጠየቁ ምን ንግባ ብለው ገብተው ማድረግ የሚችሉ።
0: ስለዚህ መደምደሚያ እዚህ ላይ መጨረሻ እንደሆነ የምለው ከኢራኖች ጋርም ከተስማሙ እስራኤልንም ሸሸት ገለል ሊያደርጉ ይችላሉ አሜሪካን።
1: እዚህ ላይ ምን አለ መሰለህ አሁን ከእስራኤልና የአሜሪካና የእስራኤል ግንኙነት በጣም ጥብቅ ነው። በአንድ ፕሬዝዳንት ብቻ የሚወሰን አይደለም። ግን እንደምሳሌ አሁን አድርገን በፊት ስምምነት ላይ ድርድር ላይ እስራኤል የለችበት ብዙ አውርተናል፣ ብዙ እናገር ነበረ። በዛን ሰዓት የሆርሙዝ ጉዳይ መጣ። አሁን ነገሩ እንትን አደረገው እንጂ ትራምፕ እንዲህ አንድ ወቅት እንግዲህ ኢራንም ከኒውክሌር ቦምብ ባለት ሞንት ትችላለች እኮ ብሎ የተናገሩበት ሰዓትም ነበር። ያ ማለት ምንድን ነው እንግዲህ እድሳቸው የሚፈልጉትን ነገር ካደረገች ለዚህ ብዙ ፋታ ደንታ እንደሌላቸው ያሳዩበት ሁኔታ ነበር ነው ወይስ ለታርጌል ወይም ምንድን ነው? በቃ ስለዚህ አሁን አንተ ያልከኝ ነው ሊያደርጉ ይችላሉ። ግን በእስራኤል ላይ ያደርጋሉ ብዬ ያውም ትንሽ ብቻም
0: ነየው
1: ስካውን የሚናገሩትም ያው ኢራን የኒኩሌር ቦምባ ለቤታቶንም ብለው አጥብቀው ይዟል። ይሄም እንግዲህ በአንድ በኩልም ያው ጠቅላይ ሚኒስትር በሚናት ያው እንግዲህ ያው በስልጣን ካሉበት ጊዜ ጀምሮ ለዚህ ነው የሚናገሩት ይሄን ነው የሚሉት። ምናልባት ቆይተን የምናየው ጉዳይ ይሆናል። ሰጣይ
0: ሌላው መግቢያችን ላይ ብዙ ንብረት ለኔ ይሆናል ብዬ ነበር ያልኩትን ባልደረባችን ንበለው እንጂ ጀምበረ መንግስቴ ምን አደረገህ ብላልና ይቀርታ ይላል
1: ግራ ያለው ኩኝ

0: አይቾ እንግዲህ ወጣ የዘገባውንም በፖለቲካው ጉዳይ እናቀርብበት ነው። የፖለቲካ ጉዳይ ዘገባያችን ምረት አከለ ስልክ መስመራችን እንገኛል። ጤና ይስጥልን ምረት፣ እንደምናደርክ?
1: ጤና ይስጥልኝ፣ እንደምናላችሁ አይቾ፣ እንዲሁም ሰጠኝ አድማጮቻችንም
0: እኛ ደግሞ
2: እስክንድር አለ። እንዴት ነህ?
1: አለን አለን።
0: ጥሩ። እንግዲህ እየተሟሟቀ ነው፣ ምርጫው እየተቃረበ ነው። ጠቅለል ያለ ሁኔታ የፓርቲዎች ጉሽ የሚባለው ሁኔታ ምን ይመስላል?
1: አዎ፣ ያው ለምርጫው 15 ቀናቶች ቀርተውታል። እነዚህ እንግዲህ 2 ሳምንት ማለት ነው። በአሁኑ ሁኔታ ከአሁን በፊት ከነበሩት ምርጫዎች የተለየ የሚያደርገው ይህንን ምርጫ ብዙ ነገሮች አሉ። ዋነኛው ግን 2 ሳምንት ቀርቶትም ያለውን የምርጫ ቅስቀሳ ስንመለከት የዚህን ያህል እየተጧጣፈ የዚህን ያህል የተለያዩ አዳዲስ ነገሮችን ወይም የተለያዩ ቃል የመግባትን ሁኔታ ብዙ አንመለከትም። ያሉት ሁኔታዎች በአሁኑ ጊዜ ሁሉም ባሉበት ያላቸውን ወንበሮች ወይም የቅድመ ጥናት ቁጥር ለመጠበቅ እና ለማሰበቅ በመመካከር የሚደረገው የምርጫ ቅስቀሳ ሀሳብ በምን ላይ ቢሆን ከመራጮች ጋር የበለጠ ያቀራርበናል፣ መምረጥ የማይፈልጉ ሰዎችን ወይም ወደ ምርጫ የማይሄዱ ሰዎችን እንዲመርጡ የሚያደርጉ ሀሳቦችን በመወያየት ነው። በሁለቱም በኩል በጠቅላይ ሚኒስትር ቢንያሚን ኔታንያሁ በኩል የሚመሩ ወይም የእሳቸውን መንግስት የሚደግፉ ፓርቲዎችም ሆነ እንዲሁም ደግሞ ተቀናቃኝ ፓርቲዎች የምንላቸውም ቢሆን አብረው ለመስራትና ካምፔኑ አንዱ አንዱን በማይጎዳበት ሁኔታ ለመስራት ጥረት እየተደረገበት ያለ ጊዜ ስለሆነ ይመስለኛል ብዙም የተለያዩ ነገሮችን አናይም። ሁሉም ባለበት እንደው ቆመ ነው ማለት ይቻላል። ትናንትና ነበር አንድ ቅድመ ጥናት ወይም ቅድመ ትንታ ምንለው በካን 11 በተባለ ለውጦች ታይተዋል እዛ ላይ ምክንያቱም አዎ በእናንተው የመገናኛ ተቋም አዎ በስ ላይ በቀረበው ጥናት የጠቅላይ ሚኒስትር ኔታንያሁ ደጋፊ ፓርቲዎች በአጠቃላይ 53 ሲቀበሉ ተቀናቃኝ ፓርቲዎች ደግሞ ወደ 50 የተቀበሉበት ሁኔታ አለ። ሌላ ከማል ያሉ የአረብ ፓርቲዎች እንዳሉ ሆኖ ማለት ነው። ይህም የሆነበት ምክንያት የተለያዩ ትንንሽ ፓርቲዎች ማለፍና ማለፍ የማይችሉ ስላሉ በተለያዩ ጥናቶች አንዱ ፓርቲ ታለፈ ወይም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ደጋፊ ፓርቲዎች መካከል አንድ ፓርቲ የማለፊያ መስፈርቱን አሟልቶ የሚያልፍ ከሆነ ሚዛኑ እንዲያመዝን ያደርጋል። የእነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፓርቲዎች የበለጠ ቁጥር እንዲቀበሉ ያደርጋል። በተቃራኒው ደግሞ በተቀናቃኝ ፓርቲዎች ውስጥ ብዙ ከሶስት ትንንሽ ፓርቲዎች አሉ። በየጥናቱ አንድ ጊዜ ያልፋሉ፣ አንዱ አንድ አያልፍም የሚሆንበት ሁኔታም ስላለ እርግጠኛ የሆነ ነገር የለም። እሸቸው
2: አዎ፣ እርግጠኛ የሆነ ነገር የለም። በህይወት ግምታዊ ጥናቶች ናቸው። ምርጫ ዛሬ ቢሆን ተብሎ የሚደረግ ሁኔታ ነው። አንድ ሁለተኛ፣ ይህን ጥናታዊ ግምታዊ ጥናት የሚመረምረው ማን ነው፣ የሚያካሄደው ማን ነው የሚለውም ይወስናል። እንግዲህ ሁላችንም እናውቀው እንዳንድ ቴሌቪዥን ጣቢያዎችም ለአንድ በኩል ያጋደለ ጥናታዊ ግምት የሚያደርጉም አሉ እና ያ ሁሉ በትክክል ሊሆን አይችልም። ዙሮ ግን እኔ እንደ አንድ አሁን በዚህ ምርጫ ለምሳሌ አሁን የቀኙ ክንፍን የተባሉትን ያው አብረው ይሄዳሉ የተባሉትን ጉሽ ኔታንያሁ እያሉ የሚጦራቸው በዕብራይስም አንተም አሁን ቀደም ሲል የተናገርከውም ወደ 53 መቀመጫ ያገኙ ነበር የሚባሉትኝ ለምሳሌ የአምሃ እስራኤል ፓርቲ መሪ ኦፌር ቪንተር ጠቅላይ ሚኒስትሩ ላይ የተናገሩት ሁኔታ አለ። በቃለ ምልልስ ሲደረግላቸው በጣም የማይጠበቅ ከአንድ መሪ የማይጠበቅ ቃላት ነው የተናገሩትኝ። ጠቅላይ ሚኒስትሩም እሳቸው ካሁኑ ጥለው እንዲወጡ ውድዱ ጥለው ወጡ ከፍተኛ ጫና እያደረጉባቸው ናቸው። እኒህ ሰው ካሁን በፊትም ምርጭ በቦታ እንዲሰጣቸው በሊኩድ ፓርቲ ውስጥ ቦታ ሊሰጣቸው አልፈልግም ያሉ ሰው ናቸው፣ ግለሰብ ናቸው። እሳቸውን አሁን ከአንዱ አንዱን ከማጥላላት እንደው ደግፎ ውጤት የሚያመጡበትን መንገድ መፈለግ አይሻልም ወይ? ጠቅላይ ሚኒስትሩም እሳቸው እንዳይመረጡ ድምጽ እንዳይሰጡ ያደርጋሉ ኦፌርም እንደዚህ የሚያርጉት ነገር አለና ይሄ ሁኔታ እንዴት ነው እንደዚህ የሚሉ በጠብ ዙሪያ ሆነው አንድ መሆን ይቻላል ወይ ማለፍ ይቻላል ወይ አንድ ድምጽ አንድ ወንበር አትህ ሶስት ወንበር ማምጣት አይሻልም ወይ እንደውም እንደዚህ አይነት ወጣ ጠቅላይ ሚኒስትሩ በጣም የተካኑ ነበሩ ይሄን ለማድረግ ዘንድሮ ግን የሄደ መስሎ አይታይምና ይሄ ሁኔታ እንዴት ነው የሚሄደው
1: በጣም ጥሩ ይሄ ሁኔታ እስካሁን እንዳልከው ጠቅላይ ሚኒስትር ብዙውን ጊዜ የሚያሸንፉባቸው ምክንያቶች ፓርቲዎችን ከትንንሽ ፓርቲዎች ጋር በማዋሃድና ወይም ደግሞ ምርጫውን እንዲተው ቦታ በመስጠት የተለያዩ መስሪያ ቤቶችን እንዲመሩ በመሾም በማድረግ ድምጽ እንዳያባክኑ ትልቅ ጥረት የሚያደርጉና በጥረታቸው ስኬታማ የሚሆኑበት ልዩ ክህሎት አላቸው። አሁን እንዳልከው በአምሃ እስራኤል የፓርቲ ሊቀመንበር ቦፈር ቪንተርና በጠቅላይ ሚኒስትር ቢናምናታኔው መካከል አለመግባባቶች አሉ። ግን እንደሚባለው ውስጥ ለውስጥ ግን አብረው የሚሰሩበት ሁኔታም እንዳለ ትናንትና ልብ ብላችሁ ከሆነ ከጠቅላይ ሚኒስትሩ አማካሪ ከሆነ ሰው የዋትስአፕ ጽሑፎች አፈትልከው ወይም ተሰርቀው ወጣው እንደ መረጃዎች ግልጽ ሆኗል። ሰዎች ከኦፈር ቪንተር ሰዎች ጋር የቢናሚን ነታንያሁ ወይም የሊኩድ ፓርቲ ሰራተኞች አሁንም ቢሆን ግንኙነት እንዳላቸውና አብረው እንደሚሰሩ ነው። ቢሆንም ግን ኦፈር ቪንተር አሁን በጣም አማካይ ሁኔታ ነው ያሉ። ምክንያቱም በአንድ በኩል ተጠቅላይ ሚኒስትር ገብነ

0: ቢናሚናተሪው ጋር መንግስት መሰረታለን ችግር የለንም ይላሉ። በሌላ በኩል ደግሞ ጠቅላይ ሚኒስትር ቢናሚናተሩ ትልቅ ስጋት አላቸው። እንደዚህ ብለው ይሄንን ምርጫ በጥሩ ሁኔታ ካለፉና 5 ከ6 በላይ መቀመጫዎችን ታገኙ ከአይዘንኮት ጋር ወይም ከቤኔት ጋር ወይም ከሊበርበን ጋር በመሆን መንግስት ለማዋቀር ይሄዳሉ የሚል ስጋት አለባቸው አሁንም ድረስ። ስለዚህ በጣም ወስታይ ነው
1: ለራሳቸው ራሱ ዚግዛግ መንገድ ላይ ያሉ ይመስላልና ራሱ ጠቅላይ ሚኒስትር ናታኔው እንዴት ብለን እንደምንተረጉመው በአማርኛ እንጂ የራሱ ጉዳይ እንደማለት መሰለኝ ሼክ ፎጽሊ ያሉት ጉዳይና እንደዚህ ስተብሎ በፖለቲካ ከሄድ አሁን በመረጡኝ ዘመቻው ወቅት መናገር አስፈላጊ ነው ወይ ለቪንተንስ ውጤት ያመጣል ወይ?
0: አዎ ያው በአሁኑ ጊዜ በፊት እውነቱን ለመናገር መምላክ ዲዩት የሚባል ነገር በጣም ትልቅ ቦታ የነበረው ነው። ይህም የንግግርም ሆነ የአንዳንድ ነገሮች ስነ ምግባሮች አሉ። በህጉ እንኳን ባስገደደ የአነጋገር ሁኔታዎች ስነ ስርዓቶችን የጠበቁ ምናምን። አሁን ተሆነ ግን የሁኔታ እንዲያውም አንዳንዶች እንደ ምርጫ ቅስቀሳ የሚጠቀሙበታል። ምክንያቱም ከአንዳንድ ህብረተሰብ ጋር ተመሳሳይ ለመሆን የሚጠቀሙበት ሂደትም ነው። ግን እንደሚታወቁት ዶክተር ቪንተር ከአሁንም በፊት በጦር ጀኔራልም እያሉ ንግግራቸው በጣም ስነ ስርዓት ትንሽ ጎደል ያለ ነው፣ ቆጣ የማለት ሁኔታም አለባቸው። ይህ ሁኔታ ምናልባት በሚደረገው ቅድመ ጥናት ላይ ተጽዕኖ ያሳድራል አያሳድርም የሚለው አሁን እንዳየነው በካን 11 እንዲያውም የማለፍ እድሉ እንዳላቸው ነው የሚያሳይ። ስለዚህ ይህ ንግግራቸው ትክፎት ሊ ማለት ወይ ሚክፎት ያሉት አገባኝም ደንታ የለኝም በሱ ጉዳይ ማለት ነው። ይህም እዚህን ያህል ትችትም ብዙም አልቀረበባቸው።
2: በማህበረሰቡ ዙሪያስ ማህበረሰቡ በእውነት እንግዲህ 15 ቀን የቀረው ምርጫ ሊሆን መቼም ከአሁን በፊትም ምርጫዎችን ተሳትፈናል አይተናል። እንደው የአሁኑ እንቅስቃሴ በጣም የደከመ ነው፣ በቃ የተኛ ነው ማለት ይቻላል። ምንድነው ምክንያቱ?
0: ምክንያቱም አሁንም ድረስ ህብረተሰቡን አንገብጋቢ የተባሉ ነገሮች ላይ ትኩረት ያደረገ ፓርቲ አንመለከትም። ምናልባትም ትልቅ ነገር ትልቅ ርዕሱ ነው የሚወያይበት ህብረተሰቡ የውትድርና ማገልገልና የአለማገልገል ሁኔታ ነው። የኑሮ ውድነት ያለው የሶስት ዓመት ጦርነት በርካታ ነገሮች በህብረተሰቡ ዘንድ ትልቅ ቦታ ተሰጧቸው ህብረተሰቡ የሚወያይባቸው ወይም አንዱ ከአንዱ ጋር የሚነጋገር የሚከራከርበት ርዕስ አይደለም። ህብረተሰቡ ከባለፈው ሁኔታ በእውነት ትንሽ ያለው እንቅስቃሴ ዝቅ ያለ ይመስላል። ይህ ደግሞ ለብዙ ፖለቲካ ፓርቲዎች ወሳኝ ነው። ስለዚህ የመራጭ ፐርሰንትን ወይም የመራጮችን ቁጥር ለማሳደግ የሚደረግ ዘመቻ በሚቀጥለው ሳምንት እንደምናይ ጥርጥር የለውም። ምክንያቱም
1: ሳምንትም ይኖራል። እንዲያው በአጠቃላይ መልኩ አሁን እንዲያው በመንግስት ምስረታው የትኞቹ ፓርቲዎች ወሳኝ ሊሆኑ ይችላሉ?
0: በመንግስት ምስረታ ላይ ትልቅ ቦታ የሚኖራቸው እነዚህ ትንንሽ ፓርቲዎች ናቸው። ለምሳሌ በጠቅላይ ሚኒስትር ቢንያሚን ናታንያሁ በኩል ስንመለከት አምካ እስራኤል ትልቅ ሚና አላት። 3 ወንበሮችን ብቻ ግምታ 4 ለማግኘት አቅሙ ሳይኖራቸው ቀርቶ ከአሁዝ ከሲማ ወይም የማለፍ እድሉን ካላገኙ ትልቅ ውድቀት ይሆናል ማለት ነው ጠቅላይ ሚኒስትር ቢንያሚን ናታንያሁ። በተቃራኒው ደግሞ ባለፈው እንደሰማ ነው የካሆን ላቫን ፓርቲ ወይም ፖለቲካ ፓርቲ ሊቀመንበር ቤኒ ጋንት የሚሆን የማለፍ እድሉ ባይኖራቸውም እስከ መጨረሻው ውዳድራለሁ ብለዋል። እንዲሁም ሚፍላግ አከልካሊት ወይም አሚሉኒኪ አከልካሊት የተባሉት ፓርቲም እንዲሁ በተቀናቃኝ ፓርቲዎች እነሱም ቢሆን የማለፍ እድሉ ይኖራቸው አይኖራቸውን የሚለው በመንግስትን በማዋቀሩ ሁኔታ ትልቅ ሚና አላቸው። ምክንያቱም በተቀራኒው ወይም ተቀናቃኝ ፓርቲዎች ላይ አሚሉኒኪ አከልካሊት የተባሉት ፓርቲ በጥሩ ሁኔታ ካለፉ የተቀናቃኝ ፓርቲዎች መንግስት የመመስረት እድሉ ይኖራቸዋል ብዬ አስባለሁ። ይህ ካልሆነ ደግሞ በተቃራኒው ኦፈር ቪንተር ታለፈ የጠቅላይ ሚኒስትር ቢንያሚን ናታንያሁ ደጋፊ ፓርቲዎች መንግስት የማዋቀር እድሉ ይኖራቸዋል።
2: ባጭሩ እንግዲህ የቆየን የምናየው ጉዳይ ነው። ብዙ ጣውራዶች አሉ፣ ብዙ የሚያከራክሩ ነገሮች አሉ። ሌሎች የማይጠቀሱ በግምታዊ ጥናት ላይ የማይጠቀሱ ልጅ ፓርቲዎችም አሉ። እንግዲህ እነሱን መታምና ያለን።
1: አዎ የመርጫው ጊዜ እየተቃረበ ነው። ጥሩ እንግዲህ ማጠቃለያ ካለህ ምረት።
0: ሳምንት ሲቀር ነው ሁሉም ባሁን ጊዜ ምንድነው የሚባለው? እያንዳንዱ ትልቅ ሚስጥር የሚለውን የካምፓኒ ሐሳብ በድብቅ ይዞ ወይም በሚስጥር ይዞ የሚጠብቅበት ጊዜ ነው። ሳምንት ሲቀረው እያንዳንዱ እንደምታውቁት አንድ እንኳን ያልሆነ ንግግር በፖለቲካ ሊቀመንበሮች ወይም የፖለቲካ ፓርቲ መሪዎች ላይ ትልቅ ተጽዕኖ ሊፈጥር ይችላል። በተለይ አገሪቷን በተመለከተ የፍልስጤማውያን ሀገር ትመስረት አትመስረት በሚለው ላይ ስህተት እንኳን ቢፈጠር የፖለቲካውን ሁኔታ ትልቅ ለውጥ ውስጥ ያገባል። ስለዚህ ጥንቃቄው አስፈላጊ ነው። ለሚቀጥለው ሳምንት የሚጠበቁ ምስጢሮችም እያፈተለኩ የሚወጡ ብዙ ነገሮችም ስለሚኖሩ በአሁኑ ጊዜ ሁሉም ባለበት ነው የሚሄደው። ሲቀጥል ደግሞ
1: የምረጡኝ ዘመቻዎችን በሬዲዮ በቴሌቪዥን ነገ ጀምሮም በእኛም ይቀርባሉ። ለማንኛውም እናመሰግናለን። መልካም ቀን ይሁንልህ ምረት።
0: አመሰግናለሁ። እኔም ለእናንተ ለሁሉም ለአድማጮቻችን።
1: ቻው።
2: ሌላ አድማጭ ላይ መስመር ላይ አለ።
1: ተስጦታው ፈረደ ነው።
2: ተነስትልኛ ተስጦታው ፈረደ እንደምን አደርግ?
3: አብራችሁልኝ እንደምን አደራችሁ? እንደውም አድማጮች በሙሉ እኔ ዛብር መስከን ደና ነኝ። ደናችሁ እናንተ?
1: ሻይ በጠዋቱ የሚጠጣ እንደዚህ ስፖርት የሚሰራ ነቃ ነው የሚል እንዳንተ እና እኔ አይደለም።
3: እሺ ያው እንግዲህ በእኔ አካባቢ ሁንና እንወዳደር ታዲያ።
2: አዎ ይሻላል። እንግዲህ እንዴት ደና ነው ካንተ ጋር እንኳን እንደው በማህበረሰባችን?
3: ድምጣችሁ ቀነስ ብሎብኛል።
2: አዎ አሁንስ?
3: አሁን ይሻላል።
2: አዎ በማህበረሰባችን ዙሪያ ነው ልንነጋገር ይጠሉን። በተለይ ደግሞ በትናንትናው ዕለት እንደው ተረሳ ጠፋ ተብሎ የነበረ ክስተት በጣም እጅግ በጣም አሳዛኝ የሆነ ክስተት የተከሰተበት ሁኔታ አለ። እህታችን የተገደለችበት ሁኔታ አለና እንደው ምንድነው ምን ነካን ወዴት ነው ምን ሄደው የሚለው እስኪ እንደው በዚህን እንጀምረው።
3: በቅድሚያ በጣም ከባድ ነው። እናንተም በዜና አቅርባችሁ ታላይ በ2026 ዓመተ ምህረት ተዝችታችን ጋር 11 ሰዎች ህይወቶችም ወይም እናቶች ሆና ህይወታቸውን ያጡ እንግዲህ በተለያዩ ምክንያት በቤተሰብ አምባጓሮ እና በጣም ያሳዝናል። እንደው ትግስት ያጣነ ይመስለኛል። የድሮ በሰላማዊ ሰልፍ በሰላማዊ በሽማግሌ ባገር በእናት ባባት የነበረው ድሮ እኛ አባቶች ሰው ተጋሎ አስታርቀው ጎረቤት ተጎራብቶ የበደለ ክሶ ይኖሩ ነበር። አሁን ግን ሽማግሌ የማይሰማበት እልክ ትልቁ እዚህ ጉዳት የሚያደርሰን እልክ ነው። እንዴት በአንድ ላይ ቤት መስተን ስንሮ ልጆችን ስናፈራ አንድ አንሶላ የተጋፈፍነውን ረስተን ሞት እንግዲህ በጣም በጣም ቆራጥ ነገር ነው እኮ። ከዛም ያደረሰን መነሻው ምንድን ነው? ገደለ ሳይሆን ለመግደል ያደረሰው ምክንያቱ ምንድን ነው? የራሱን ይሆን ጠልቶ የሰጥዋ ንሆት ሲቀጭ ይሄ ከምን ነው የተነሳ ሲባል ብዙ ነገሮች ይኖራሉ። በህብረተሰብ በኛ ውስጥ ያለ መግባባት ለምሳሌ እንበል በእድሜ ገፋ ባለው ቦታ ስንሄድ በተፈጥሮ ብዙ ለውጥ አለ በሰዎች ላይ፣ በኑሮ ላይ፣ በደረጃ ላይ፣ በተለያየ በሁለቱ ባለው ግንኙነት ለውጥ ይመጣል። ያ ለውጡን የመቀበል ጠባይ እናጣለን ከሷም ሆነ ከሱ። ለምሳሌ አንድ እህት ከድሮ የነበራት ግንኙነት ሲቀንስ ከሱ ጋር ምንድን ነው ችግሩ? ጤናታን ይሆን ምን ጎሏት ነው ወይስ እንደሆነ የመጠየቁ የለም የሚተረጎመው
2: እዚህ ላይ አትወስቶታው። በእርግጥ የምትለው ነገር ትክክል ሊሆን ይችላል። ነገር ግን እንደው ቆም ብለን ማሰብ የሚኖርብን ጉዳይ ትናንትና በዚህ እጃችን አቅፈን ስመን ዳብሰን አጉርሰን ተጎራርሰን የነበርን ሰዎች ነን። ከዛ ላይም ልጆች አፍርተናል። ጥሩ ህይወት ኖረን ነበር። አለመግባባት መጣ፣ ተለያየን። እኔ ማንኝና ምን ስለሆንኩ ነው መጥቼ የሰውን ህይወት በእጄ ማጠፋው? እኔ ማን ነኝ?
3: ልክ ነህ እኮ ጋሻይቸው እህን ብናስብማ ከዚህ ሁሉ አንደርስም እኮ እቺ የህወት አጋር እኮ ከህትም ከናትም ከወንድምም የተለየች ፍጡር ናት።
2: አውነት ነው
3: ላንተ ሙላከላቷን ሰጣ ዘር ተክታለሃለሽ ጣብን ቢኖር መካረርም ቢኖር ያን የድሮውን ፍቅሩን ማየት የተደ ነው ምን ዞረና ነው ጥያቄው ዝላይ ነው በእኛ ስርገባ የምክር የመቀበሉ ገጽ የመናገሩ ሁኔታ ሸፋፍ ነው የማዙ አሁንም አለ የቋንቋ ጥረትም ሊሆን ይችላል ባህሉም ሊሆን ይችላል ወይም ደግሞ እንዴት ነው አንዳንድ እኔ ተሞትኩ ሰርዶ አይብቀል በሚናስ ሰዎችም አለ ከዛም ደግሞ ሰይጣን ይጠጋናል በጣም ያሳዝናል።
1: ለችግሮቻችን ነው መፍቴ የመፈለግ የመተሳሰብ ሁኔታ አብረንም የኖርን ተላይተንም ቢሆን መተሳሰብ ነገር አንዳንድ ቅሬታዎችን ሰማልና የልጆችን ጉዳይ በማየት ችግሮችን ቁጭ ብለን የምንፈታበት መንገድ የዳበረ መስሎ አይታየኝም ስንላይ ወይ ደግሞ ችግሮች ሲፈጠሩ ልክ እንደ ጠላት መታየታችን ማቆም ያለብን መስለኛልና ባለሙያዎችን በዚህ ዙሪያ ብዙ መስራት አለባቸው ባህሉን ያለንኛን ሁኔታ የሚረዱ ባለሙያዎች ቢገቡበት ቢያነጋግሩ ምክር ቢሰጡ ሊቀርፈው ይችላል ወደፊት
3: ያውልህ ባለሙያዎች እርግጠኛ ነኝ ይሰጣል ችግሩ ግን እኛ ቀርቦ ዘመናዊን ምክር የመቀበሉ ልምዱ አለነን ወይ ለምሳሌ አሁን አምባጓሮ በሚነሳ ጊዜ በእያንዳንዱ በየመዘጋጃ ቤቱ መስሪያ ቤት አለ አለሙት ለምሽባ የሚባል መስሪያ ቤት ቢሮ ራሱን የቻለ ከዛ ሄዶ በይፋ የመናገሩ ያለውን ችግር ሀጠረን በዛ ላይ ቁጭ አድርጎ መወያየቱ አለን ነው ያ ሀዛ ላይ ነው ችግራችን እኮ አፍነን ነው ምን ይዘው ከዛ ነው ቤት ይወጣል ከዛ ተጣል ከዛ በኋላ መከላተም ይመጣል ከዛ በኋላ ምንድን ነው የሚባለው ልጆች ሁሉም ይረሳሉ ግን ትልቁ ነገር ግን መጀመሪያ ዘመን አሁን ምክር የመቀበሉ ልምድ ይኖረና ነው እሄ ተአዝላን ችግሩ ያለ እንጂ በየአካባቢው በየከተማው ቢሮዎች አሉ ምክር የሚሰጡ ማህበራዊ ጉዳይ ሰራተኛ መጥተው ደግሞ የመሸሽ ተቅጠባይ ሴቷም ሆነ ወንድየው ችግርን የናገር ችግር አለብን ባህሉ መሰለኝ በፈረንጆቹ ነገር ግን ግልጥ ነው ሀኛ ግን የመሸሽ ታምቆ ሲፈነዳው ለት ነው የሚያደርሰን እና ወነት ያሳዝናል እነሱ ብቻ አይደለም ቆጣቸው የተጎዱ እነዚህ ልጆችም እኮ ወደ ስተፊት እንደማን መለው ቢያድጉ የነሱ ህይወትም እኮ የሃይምሮ ጠባሳ ነው ዘውት የሚሄዱት
2: እነት ነው
3: ራሳቸው ሁለት ወላይ ሳይሆን እጣጣ የተወለዱ ልጆችም ይወጣጣዋል ለትዳራቸው ምን አለት ምሳሌ ነው የሚሆኑን በጣም ከባድ ነው በእውነት ፈጣሪ እንዳልከው
2: ያንድ ሰው ህይወት ብቻ አይደለም የሚጠፋው የሁሉም የቤተሰብ በሙሉ ነው ህይወት እንግዲህ የቤተሰብ ሲባልም የራሳቸው እነሱ ሁለቱ ይወለዷቸው ልጆች አሉ የእናቷ ቤተሰቦችም እንደዚሁ የራሱ ቤተሰቦችም እንደዚሁ የብዙ ሰው ህይወት ነው የሚቆሳቀለው ብዙ ሰው ነው የሚጎዳው ለሄ ነገር እንደው ለምን ሲባል ከነጭራሽ ይሄን ነገር ከጭንቅላታችን ማሰብ አያስፈልግም ማውጣት ያስፈልጋል ማህበረሰቡን በዚህ ዙሪያ በየቲክቶኩ በየተለያዩ ቦታዎች ይህን ያወሱ ማውገዝ አለባቸው መቅረፍ አለባቸው ማህበረሰቡ በዚህ ዙሪያ ከፍተኛ አስተዋጽኦ ሊያደርግ ይገባል ምክንያቱም በዚህ ዙሪያ መነጋገር ያስፈልጋል ማውገዝም ያስፈልጎ በቃ ማህበረሰብ እንዲያገለው ነው የሚባል ያ ካልሆነ ማንም ባለሙያ መጥቶ ቢናገር ማንም እንትንቱ እንዴ ዘመዶ ወላጆቻችን ባለሙያ አልባ አይደል እንዴ ዘመናዊ ባለሙያ ሳይቀበሉ ራሳቸው ስንትና ስንት ቤተሰብ በስንት ችግር አስተዳድገው ዛሬኛ ነው ለዚህ ደረስንበት የነገረ
3: በመግቢያ እኮ ተቀሻላለሁ የኛ አባቶች እናቶች እኮ የተጋደለ ሰው አስታርቀው ከሰፈር ይኖሩ ነበር ያልኩ እዚህ የተነሳ ነው ከዚህ ግን ጠቅላላ ታመናለሁ ትግስት አተናል በጣም ትግስት አተናል በርግጥ ህብየት ብዙ ቅራኔ ይኖራል ብዙ ግጭት ይኖራል ግን ይሆትን ከመቆረጥ ሌላ በጣም ከባድ ነው ሌላው ደግሞ ከኛ አይበለው እንጂ ነገር ሲደርስ ደግሞ ሁሉ ቤተሰብ ነው የሚሰበረው ሁሉም እናት አባት ልጅ በሙሉ ቤተሰቡ በጨለማ ውስጥ ነው የሚገባ እነዛ ልጆችን እኮ ማቋቋም አይቻልም እኮ
1: አዎ መተጋገዝም ያስፈልጋል አሁን አንዳንድ ሞራል የሚነካ ነገሮችን ማውን ሰዎች ሲላዩ ሞራል የሚነካ ነገር የሚነገርበት ሁኔታ እንሰማለን ለተቸገረው
3: ሞራልም ይነካማል እንጂ ከለው ዱራንተን አባራከለን ጓደኛ ይዘሽ ይባል ነገርም አለገና ብዙ ነገሮች አሉ። በብረተሰቡ እኮ በውስጡ እኛ ሳናቀው በሽክሽቱ ካሜ ያነ እኮ እዚህ ሁሉም ያደርሰንም እኮ መረጃ ለለው ወሬ ነው እኮ
2: በህቆታ ለኔ ተፈትቻት ከይርኩኝ ሴት ሲጀመር እኔ እሷ የኔ እቃ አይደለችም በገንዘብ አልገዛኋትም የሰውነቴ አካሌ ባለቤቴ ነች። አብረን በደስታ አብረን ኖረናል። አሁን ደሞ ተለያይተናል። ከተለያየን ተለያየን ነው አበቃ። እሷም ደፈልገች የራሷን ኑሮ ትኖራለች እኔም የራሴን ኑሮ ይኖራለሁ እንጂ እኔ እገሌን ያዘች ከገሌ ጋር ወጣች ይሁን እንዲያደረገችልኝ ይሁን እንትን ያዘችልኝ እየተባለ ማህበረሰቡም ይሄን ነገር ከመናገር ማቆም አለበት። ውጤቱን ያያየው ነው እዚህ ላይ
3: ትክክል ናችሁ። ግን እኛ በዚህ በራዲዮ ሞገድ ተረፋለ ግን ተግባር ላይ የሚውለው ግና ከ150% ነው። ያሳዝናል ሁኔታው። ነገር ግን ዝም ማለቱ ጥሩ አይመስለኝም። ሁልጊዜም እንዲያው እንደ ወፍጮ ካልተወቀረ ፈጭም ይባላል። መነገሩ ቆንጆ ነው።
1: አሁንም ላለፈው መቆጨት ብቻ ሳይሆን ለወደፊቱ እንዳይደርስ ጥረት ማድረግና ሁላችንም በየአካባቢያችን እንደዚህ አይነት ነገር እንዳይሆን ሴቶችም ወንዶችም ሁሉም የማህበረሰቡ ክፍል መነጋገር ችግሮች እንዴት መፍታት እንዳለብን አብሮ መኖርም ለአይትም ቢኖር እዛ መካከል ልጆች አሉና እንዴት ነው ምንኖር አንዱ ለአንዱ መተሳሰብን ቢኖር ብለን ካሰብነ ነገሮች ይፈታሉና እንዴ ለማንኛውም በጣም ያመሰግናለሁ።
3: ልክ ነው። በነጅታ ግን እቴመንሽ ወንድሜ የምሰሙ በሙሉ የሰው ይሆት መውሰር ትልቅ በእግዚአብሔርም በመድር ማስቀያም ስለሆነ ከዚህ እግዚአብሔር ይማረነ ነው ምለው። ሌላን ቆቃላት ያጥረኛል ነኝ ያለዚው ቡቁኔ ቢያላምንም አመሰግናለሁ።
2: ደስልና አመሰግናለሁ።
3: መልካም ቀን ይሁን።
2: አመሰግናለሁ። በጣም አሳዛኝ ነው። ሁሉም በቃ ማህበረሰብ ተመነሳት አለበት እንጂ ነገር ለማውቀስ ወነት ሰዓታችን ተገባደደ ነው።
1: አዎ ለቴክኒክ ባለሙያችን ድሮር ሮትሽታይን ዲሽብና መሰግናለን። ዲም በፕሮግራማችን ለተሳተፈው አቶ ስጦታው ለዳመጡን በሙሉ እንዲሁም ደግሞ ለፖለቲካ ጉዳይ ዘጋቢያችን ምህረት እናመሰግናለን። አይቼው አንተም እንግዲህ ምህረት ወርዶልን በመመለስ
2: እንደና ንግሴ ድስትልን እናመሰግናለን።
1: እንደን መኛለን። አድማጮቻችን ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን። እዚህ ከኢየሩሳሌም ዋና ስቱዲዮአችን ያስተናግድናችሁ ሰጠኝ ዘመነና አይቼው ባየነን መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሸኒ አሌፍ በሄሽባን ታፍሽን በይዘን ሲሆን እንደ አውሮፓ ዘመን አቆጣጥር ኦክቶበር 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የከሰዓት ባለው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የፕሮግራም አጠናካሪ ሃና ስፈረው የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስራለም ፕሮግራማችን ይቀርባል። ከአድማጮች ጋር የሚስልኩ ውይይት ይኖረናል። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በሰጠኝ ዘመን ተዘጋጅቶ ይቀርባል። ሰጠኝ
2: አመሰግናለሁ ወርቅነሽ። አርስተ ዜና በእስራኤል የፓርላማ ምርጫ ሊካሄድ 15 ቀናት ብቻ ቀሩ። የሂዝቦላ ድርጅት ኃይሉን እንደገና ለማጠናከር የሚያደርገውን ጥረት ምክንያት በማድረግ እስራኤል ሊባኖስን አስጠነቀቀች ተባለ። ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን ጉዞ ለማስተጓጎል እየዛተች ነው ተባለ። የየመን ሁቲ አማጽያን በሳውዲ አረቢያ ላይ ለፈጸሙት ጥቃት የሪያድ አጸፋ መልስ ከባድ እንደሚሆን የሳውዲ አረቢያ የኤነርጂ ሚኒስትር አስጠነቀቁ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በእስራኤል የክኔሴት ምርጫ ሊካሄድ 15 ቀናት ብቻ ቀሩ። ምርጫው እንዳይጭበረበርና ታማኒነት እንዲኖረው የአስመራጭ ኮሚቴው ከሚመለከታቸው ክፍሎች ጋር በመተባበር አስፈላጊውን ቅድመ ዝግጅት እያደረገ ይገኛል። በ26ኛው ክኔሴት ምርጫ ለመሳተፍ ከ40 በላይ ፓርቲዎች በምርጫ ቦርድ መመዝገባቸው ይታወሳል። የመገናኛ አውታሮች የፓርቲዎችን ደረጃ ለማወቅ በየጊዜው ከህዝብ ላይ ግምገማ እያካሄዱ ይፋ አደርጋሉ። አንዳንዶች የተሻለ ክኔሴት መቀመጫ እንደሚያገኙ ሲገለጽ፣ የተወሰኑት ደግሞ በፓርላማ ወንበር የሚያስገኘውን መስፈርት አለመሟላት ላታቸው ይነገራል። የካን ዜና ክፍል ከህዝብ ላይ ባካሄደው ግምገማ ያሻር ፓርቲ አሁንም እየመራ ሲሆን ምርጫው ትላንት ቢካሄድ ኖሮ 22 የክነሴት መቀመጫዎችን ያገኝ ነበር። ሊኩድ 20 በአሃድ 12 ኦስማ ይሁዲት 9 ዲሞክራቲም ሪሽማም ሽተፌት ያዱታ ቶራና እስራኤል ቤቴኑ ያንዳንዳቸው 8 67 ተራምና አጽዮን ተደትት ያንዳንዳቸው 55 የተጠባባቂ ወታደሮችና የመጣን የሀብቱ ፓርቲ እና አማሃ እስራኤል እያንዳንዳቸው 4 የክነሴት መቀመጫዎችን ያገኙ ነበር። አንድ ላይ የሚሄዱ ፓርቲዎችና ጉሽ እየተባለ በሚጠራው ረገድ ናታንያሁን የሚደግፉ 53፣ አይዘንኮትን የሚደግፉ 50፣ የአረብ ፓርቲዎች 13፣ የተጠባባቂ ወታደሮችና ምጣኔ ሀብት ፓርቲ 4 ይኖራቸው ነበር ብሏል ህዝባዊ ግምገማው። 26ኛ ክነሴት ምርጫ በሰላማዊ መንገድ እንዲካሄድ እስራኤል መከላከያ ሰራዊት አስፈላጊውን ቅድመ ዝግጅት እያካሄደ ነው ተባለ። በምርጫው 850 የድምጽ መስጫ ቦታዎች ይከፈታሉ። ሩቢያ ሁሉ ተንቀሳቃሽ ናቸው። 3000 የሚሆኑ ወታደሮችን በምርጫ ጣቢያዎች ደህንነትን ያስከብራሉ ተብሏል። ከዚህ ባሻገር ወታደሮች የመምረጥ መብታቸው እንዲጠቀሙም በመጪው ሳምንት ሮብ ጀምሮ ወታደሮች አስቀድመው እንዲመርጡ ይደረጋል ተብሏል። የሂዝቦላ ድርጅት ኃይሉን እንደገና ለማጠናከር የሚያደርገውን ጥረት ምክንያት በማድረግ እስራኤል ሊባኖስን አስጠነቀቀች ተባለ። አልሞዶን የተሰኘው የሊባኖስ ጋዜጣ እንደዘገበው እስራኤል ለሊባኖስ መንግስት በሶስተኛው ወገን በኩል መልእክቶችን አስተላልፋለች። በኢራንና ሂዝቦላ ላይ ወደፊት ጦርነት ከተከፈተ ሊባኖስም በግጭቱ አካል ትሆናለች። እስራኤል መከላከያ ሰራዊት በሊባኖስ ላይ ሰፊ ወታደራዊ እርምጃ ይወስዳል። ለሰላም ጥበቃ ተጨማሪ መሬቶችን በሊባኖስ ይቆጣጠራል። ሊባኖስ በአየርም ሆነ በየብስ የምታስገባውና የምታስወጣው ነገር እንዳይኖር እስራኤል እገዳ ትጥላለች በማለት ኢየሩሳሌም ቤሩትን አስጠንቅቃለች ተብሏል። የሂዝቦላ ድርጅት የተኩስ አቁም ስምምነቱን በመጠቀም ወታደራዊ ኃይሉን እንደገና ለማጠናከርና የድሮን ኃይሉን በማሻሻል በእስራኤል ክልል ከ30 ኪሎ ሜትር በላይ እንዲወነጨፉ እያደረገ ነው ተብሏል። ሂዝቦላ አባላቶች በእስራኤል ይደመሰሱብኛል በሚል ስጋት በቤሩት ዳህየ ሰፈር የሚገኘውን ቢሮውንም እየቀየረ ነው ተብሏል። የክፋር ሰባ ከተማ ከንቲባ ባለቤታቸውና የከተማ ኢኮኖሚ ጉዳይ ድርጅት ዋና ስራ አስኪያጅ በጉቦ መቀበልና ጨረታን በትክክል ባለማስኬድ ተጠርጥረው በፖሊስ ቁጥጥር ስር ዋሉ። እንደ ጥርጣሬው ከሆነ ክፋር ሰባ ከንቲባ ራፊ ሳአር ባለቤታቸው ከተቋራጭ ገንዘብ ተቀብለዋል። በዚህ ፋንታም ከንቲባው ና የከተማ ኢኮኖሚ ጉዳይ ድርጅት ዋና ስራ አስኪያጅን ጥቅም ለማስከበር በጨረታ እንዲያሸንፉ ነው ተብሎ ተጠርጥሯል። የክፋር ሰባ ከተማ ከንቲባ ከመርማሪ ፖሊሶች ጋር ሙሉ ትብብር የሚያደርጉ መሆኑን ገልጿል። ከሶስቱ አካላት በተጨማሪ ሌሎች 20 ተጠርጣሪዎችም በፖሊስ ቁጥጥር ስር ውለዋል። ፖሊስ የተጠርጣሪዎችን ስራት ጊዜ ለማራዘም የሪሾን ለጽዮንን ከተማ ፍርድ ቤት ዛሬ ይጠይቃል ተብሎ ይጠበቃል። ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን ጉዞ ለማስተጓጎል እየዛተች ነው ተባለ። አሜሪካ በኢራን ላይ እያደረሰች ላለው የኢኮኖሚ ማዕቀብ ምላሽ ለመስጠት በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ የማስተጓጎል ፍላጎት አላት ተብሏል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ባካይ ይፋ ባደረገው ማስጠንቀቂያ አሜሪካ በኢራን ላይ ኢኮኖሚያዊ ማዕቀቦችን እስካላነሳች ድረስ በሆርሙዝ የባህር ወሽመጥ ሰላማዊ የመርከቦች እንቅስቃሴ አይኖርም፣ ኢራን በአካባቢው ተጽዕኖ ፈጣሪነቷን አጥታለች እያለች አሜሪካ የምታወራው ከእውነት የራቀ ነው ካለ በኋላ የኢራኑ ቃል አቀባይ በአሜሪካና ኢራን መካከል መልእክት መለዋወጡ በአደራዳሪ ሀገራት በኩል የቀጠለ መሆኑን አረጋግጧል። አሜሪካ በአየር ላይ ነዳጅ የሚቀዱ አውሮፕላኖችን ወደ አውሮፓ መመለሷ ተገለጸ። በኢራን ላይ የ40 ቀኑ ጦርነት ከተካሄደ በኋላ አሜሪካ ወደ ሀገሯ የወሰደቻቸው የነበሩ በአየር ላይ የሚቀዱ ነዳጅ የሚቀዱ 20 የሚሆኑ አውሮፕላኖችን ባለፈው ሳምንት መጨረሻ ቀናት አካባቢ ወደ አውሮፓ መልሳለች ተብሏል። ቃል አቀባያችን ታይ ብሉሚንታል ካደረሰን ዘገባ መረዳት እንደቻልነው ሁኔታው ጦርነቱን ለማደስ የአሜሪካን ዝግጁነት ያሳያል ተብሏል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ ለፈጸሙት ጥቃት የሪያድ አጸፋ መልስ ከባድ እንደሚሆን የሳውዲ አረቢያው ኤነርጂ ሚኒስትር አስጠነቀቁ። የሁቲ አማጽያን ጥቃት በዓለም ነዳጅ ምርት ላይ ትልቅ አደጋ የጋረጠ መሆኑን የሳውዲ የኤነርጂ ሚኒስትር ገልጿል። ባለፉት ሁለት ሳምንታት የየመን ሁቲ አማጽያን በሳውዲ አረቢያ ላይ በፈጸሙት ጥቃት ከ15 በላይ ዜጎች ተገድለዋል፣ በመቶዎች የሚቆጠሩ ቆስለዋል። በሪያድ የሚገኘው የሳውዲ አረቢያ ዓለም አቀፍ አውሮፕላን ጣቢያም ስራ አቁሟል። ብዙ የነዳጅ ማውጫ ተቋማት ተጠቅተዋል። በምጣኔ ሀብቱና ቱሪዝሙ ዘርፍም ብዙ ጉዳት እየደረሰ ነው ተብሏል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉ ገልጿል። የሳውዲ አረቢያ ልዑል መሐመድ ቢን ሳልማንን አገዛዝ ለመጣል ጥሪ ማቅረባቸውንም ቃል አቀባያችን ራም ብራንድስ ካደረሰን ዘገባ መረዳት ችለናል። የማይክሮሶፍት ድርጅት ፕሬዝዳንት ብራድ ስሚት የዓለም ሀገራት የኤአይን ቴክኖሎጂ ቁጥጥርና ክትትል እንዲያደርጉበት ጥሪ ያቀረቡ። የማይክሮሶፍት ድርጅት ዋና ስራ አስኪያጅ ከቢቢሲ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ የኤአይ ቴክኖሎጂ ቁጥጥርና ክትትል ካልተደረገበት አደገኛ መሳሪያ ሆኖ ይመጣል፣ በአሁኑ ወቅት በልብስ ማጠቢያ ማሽኖችና የወተት ምርቶች ላይ ቁጥጥር ይደረጋል፣ ይሁን እንጂ በኤአይ ዙሪያ ግን አነስተኛ ነው ቁጥጥሩ። የዓለም ሀገራት ድርጅቶች የኤአይን ችግር የሚቆጣጠር ስርዓት እንዲዘረጉ ማስገደድ አለባቸው፣ በዚህም የግል የኤአይ ስርዓቶች ከቁጥጥር ውጭ ሳይሆኑ ማቆም ይቻላል ብለዋል የማይክሮሶፍት ድርጅት ኃላፊ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቅል ከ6 አጉሮት ሲመነዘር አንድ ዩሮ በ3 ሸቅል ከ43 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል። ዛሬ ከሰዓት በኋላ በደቡብ እስራኤል አራባና ኔጌብ አካባቢ ቀላል ዝናብ ሊዘንብ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭ ሀይፋና ብርሸባ በተመሳሳይ ሁኔታ 27፣ በኤላት 33 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ፣ የተለያዩ እርሰ ጉዳዮች አሉን። እንግዲህ ምርጫው ሊካሄድ 15 ቀናት ቀረው፣ የፓርቲዎች ቅድመ ዝግጅት ምን ይመስላል?
1: ፓርቲዎች እንግዲህ የተዘጋጁ ይመስላል። ያው ውዝግቡ እንደቀጠለ ነው ፓርቲዎች መካከል። እንደ አጠቃላይ ግን ጠቅለሎ ሲታይ ያው በየጊዜው በሚካሄደው ጥናት አሁን በጥናቱ መሰረት የትኛው ፓርቲ አብዛኛ ድምጽ ያገኛል የሚለው በየጊዜው ይፋ እየሆነ ነው። ካን አዳሾት በተለይ የሚያካሄደው ቅድመ ጥናት፣ አሁን ደግሞ ናታንያው የሚመሩት እንግዲህ የቀኝ ክንፍ ጥምር ፓርቲዎች 53 መቀመጫዎችን በክኔሴቱ እንደሚያገኙ ይፋ አድርጓል። እንግዲህ አሁን በዚህ ወቅት በዚህ ሰዓት በዚህ ቀን ምርጫ ቢካሄድ ማለት ነው፣ ነገ ምናልባት ሊቀየር ይችላል። እንግዲህ ጥናት እስካሁን ድረስ
0: በየቀኑ ነው
1: ያው ያሻር የተባለውን ፓርቲ የሚመሩት ወይም ፓርቲው ሊቀመንበር አይዘንኩት ሊያጣምሯቸው ይችላሉ የሚባሉ ፓርቲዎች ነበር አብዛኛ ድምጽ ያገኛሉ የሚባለው እስካሁን ባለው ጥናት። አሁን ደግሞ የናታንያው ቡድን ከፍ እያለ እንደሆነ በጥናቶች ተገልጿል። ናታንያው እንግዲህ ያጣምሯቸዋል ተብሎ የሚጠበቀው ፓርቲዎች 53 መቀመጫዎችን ሊያገኙ እንደሚችሉና የዘንኩት 50 መቀመጫዎችን ሊያገኙ እንደሚችሉ ይፋ ሆኗል ዛሬ ካናዳሾት ይፋ ባደረገው ጥናት። ሌላው በፓርቲ ደረጃ ሲታይ ያሻር 22 መቀመጫዎችን በዜና ተመልክተው አልሰጠኝ፣ ሊኩድ 20 መቀመጫዎችን ያገኛል ተብሎ ይጠበቃል። ባያካድ የተባለው ናፍታሊ ቤኔት የሚመሩት ፓርቲ እሱ እንግዲህ በፊት በጣም ብዙ ተወርቶለት ነበር፣ አሁን ደግሞ 12 መቀመጫዎችን ያገኛል ነው የሚባለው። ያው ዝቅ ዝቅ እያለ መጥቶ አሁን ባለበት እንደቆመ ነው 12 መቀመጫዎችን ያገኛል ይላል የዛሬው ጥናት። ሌላው ቢንተር አምካ እስራኤል የተባለው ፓርቲ ይሄን አዲስ ፓርቲ ያቋቋሙት ቪንተር ሳቸው እንግዲህ ያው የሊኩድን መራጮች ይወስዳሉ በሚል ስጋት በሊኩድ በኩልም ነቀፌታ እየደረሰባቸው እንደሆነ ይነገራል። አሁን በመጨረሻዎቹ ቀናት ሳቸውና ሄንድላንድ ላይ ተጣምረው ያቋቋሙት የሀምካ የተባሉ እስራኤል እንግዲህ በሁለት ፓርቲ ጥምረት ነው። የቪንተር 4 የሄንድልም 4 እያንዳንዱ 4 መቀመጫዎችን ያገኛል ተብሎ ይጠበቃል። ደግሞ እንግዲህ በዛሬው ጥናት እንደምናውቀው ይሄ ፓርቲ ለወደ ክኔሴቱ ሊያስገባው የሚችለውን በቂ ድምጽ አያገኙ ይባል ነበር ባለፉት ጥናቶች። አሁን ደግሞ ያው ያን ስጋት አልፎ እንደውም እያንዳንዳቸው ይህን ያህል 4 መቀመጫዎችን ያገኛሉ ተብሎ እንደሚጠበቅ በቅርብ ጊዜ ጥናቶች ይፋ ይሆናል።
0: ህዝባዊ ግምገማ ማያምኑ ፓርቲዎች አሉ፣ የፓርቲ መሪዎችም እና አንዳንድ ጊዜ ህዝባዊ ግምገማዎችም ለምሳሌ በካን ተቀራራቢ ድምጽ እና ያለን በአንዳንድ ደግሞ መገናኛ አውታሮች ደግሞ በጣም የራቀ ድምጽ እና ያለን እና ህዝባዊ ግምገማው እንደ ሙሉ በሙሉ መድፈርም ማመንም የማይፈልጉ መሪዎችም አሉ።
1: ይሄ ያው ምርጫ ወይም ሴኬር ወይም ቅድመ ጥናት ማካሄድ የምርጫ አንዱ አካል ነው። ምርጫ በሚካሄድበት ጊዜ ያው ግድ ነው ይኖራል እንዲህ አይነት ነገር እንጂ ሙሉ በሙሉ ማመንና እውነት ነው ማለት አይቻልም። እኛም ብዙ ጊዜ እኮ እንላለን በምርጫው ማግስት ነው እንጂ የትኛው ፓርቲ ምን ያህል ድምጽ እንዳገኘ ከዚህ በፊት ሲካሄድ የነበረው ጥናት ተቀራራቢ ነው ወይስ አይደለም፣ እንደው ዝም ብሎ ነው ወይስ ብዙ ተደክሞበት በትክክል የተደረገ ጥናት ነው ሊባል የሚችለው እንግዲህ በምርጫው ማግስት ነው እንጂ ምናልባት እንደተባለው ስማቸው ማይጠራ ፓርቲዎችም ወደ ክኔሴቱ የሚገቡበት አጋጣሚ ይኖራል። በጣም ከፍተኛ ድምጽ ያገኛሉ፣ መንግስት ያቋቁማሉ የተባሉ ፓርቲዎች ደግሞ ሌላ ታሪክ ሊሆን ይችላል ከምርጫው በኋላ ና ምርጫው ነው እንዳልከው እንግዲህ እውነቱን እንትን የሚለው። ከዛ ጋር ተያይዞ በመከላከያ ሰራዊቱ በኩል እንግዲህ ያው የመከላከያ ሰራዊቱ አባላት ወታደሮች በቋሚነትም በብሔራዊ መደበኛ ብሔራዊ ውትድርና በተጠባባቂነትም የሚያገለግሉ

0: አባላት የመምረጥ ድምጻቸውን እንዲጠቀሙ የሚል ጥሪ ያቀርባልና በተቻለ መጠን ሁሉም እንዲመርጡ እንግዲህ በአየር ኃይሉም በባህር ኃይሉም በግር ጦርም ሁሉም ያገለግሉ እንዲመርጡ ሁኔታዎች እየተመቻቹ
1: ድላቸውን እንዲጠቀሙ ነው እንጂ ግድም ያስገድዳቸው ለማን መርጥም ካሉ
0: አንድ ሰው እንግዲህ ምርጫ ነው የራሱ ዲሞክራሲ መብት ነው ግን የመምረጥ መብት አለው መብቱን ቢጠቀም ደግሞ እንግዲህ ለራሱ ይጠቅመኛል ቢል ጥሩ ነው ግን ይሄ አማራጭ እንዲቀርብላቸው ባሉበት ጊዜ በተለያዩ ችግሮች በቦታ በርቀት በምን ምክንያት ሳይመርጥ እንዳይቀር እንግዲህ በመርጫ ቦርዱ አማካኝነት ሚስተራው ስራ እንዲሰራ ነው መከላከያ ሰራዊት ጥሪ ያቀረበው መምረጥ ያለ መምረጥ ያንዳንዱ እንግዲህ የግለሰቡ መብት ነው ምናልባት እዚህ ላይ አንተ መጨመረው ካለ ሰጠኝ ወደንቀጥሮ ተከዋለፋች
1: ምርጫውን ያው መጠበቅ ነው እንጂ አወራ ነው በየቀኑ እንለዋለን ያው እንግዲህ ምንም ቀጠሮ ደረሰ ቀኑ ነው ያው 15 ቀናት እንጠብቃለን 2 ሳምንት
0: አው ሌላው እንግዲህ ሂዝቦላ ድርጅት ጉዳይ አሁንም አለየለትም እንደውም እንደገና ኃይሉን ያጠናከረ ነው በእስራኤል ላይ ተጨማሪ ሌላ ጥቃት ለመክፈት የሚል ስጋት አለ እስራኤል ሊባኖስን አስጠንቅቃለችና እንዴት ነው ያለው ሁኔታ
1: አው ለክ ይመስለኛል እስራኤል ማስጠንቀቂያ እንግዲህ በእስራኤል መንግስት በኩል መግለጫ ባይወጣም ሂዝቦላ ከኢራን ጋር ተባብሮ ተኩስ ከከፈተ በሚል ሊባኖስንም ጨምረን እናጠቃለን የሚለው እንደውም የምደግፈው ከመጀመሪያ መሆን አለበት ብዬ ነው ማስበው ምክንያቱም ሊባኖስ ትጨናነቅ ነው ሂዝቦላ ድርጅት ለታስቆም ምትችልና የሂዝቦላ ድርጅት ወደ እስራኤል ተኩስ ሲከፍት ራሱን አደራጅቶ ብዙ ነገሮችን ሲያደርግ ሰላማዊ ዜጎች ናቸው ወይም ደግሞ ወታደሮች ናቸው ብሎ አይመርጥምና እስራኤል አንዳንድ ጊዜ ጦር አካሄዷ እርግጥ የተጠና ጉዳት ላለማድረስ ነው ነገር ግን እነሱ በሚሳኤል እያጠቁን ህዝብ ሳይመርጡ ቦታ ሳይመርጡ እያጠቁን እንደው ቦታ ፈልጎ ያንን አጠቅቶ በዚህ ዘመን አሸንፋለው ጦርነት ማለት ይከብዳልና እንደዛ አይነት ነገር ቆሞ እንደዚህ አሁን የሂዝቦላ ድርጅት የተለያዩ ጦር መሳሪያዎችን ሚሳኤሎችንም ድሮኖችንም የተለያዩ ያው ከኢራን የሚያገኛቸውን የጦር መሳሪያዎች ለማሻሻል ነው በልደጥ ጉዳት ለማድረስ የሚያደርገውን ጥረት ለማስቆም የእስራኤል ማስጠንቀቂያ ጥሩ ነው ብዬ ነው ማስበው ያ ከሆነ የሂዝቦላ ድርጅትም አርፎ እንዲቀመጥ ራሷ ሊባኖስም ሂዝቦላን አርፎ እንዲቀመጥ የማድረግ ተጽዕኖ የማሳደር ሁኔታ ይኖራታል እንጂ አሁን ኢራን እስካለች ድረስ እየተጠናከረች በሄደች ቁጥር የሂዝቦላም ሌሎችም የሁቲዎች አሁን ሳውዲ አረቢያ ላይ የሚያደርሱት የኢራን ጦር መሳሪያ ነው እና ለኢራን ድጋፍ የሚያደርጉ እጆችን መቆራረጥ ያስፈልጋልና ጥሩ ማስጠንቀቂያ ነው ብዬ ነው የምጨምረው ካለ
0: አዎ ማስጠንቀቂያው እንግዲህ ሂዝቦላ ድርጅት በዳህያ አካባቢ እንደውም ዳህያ በቤሩት በሊባኖስ ዋና ከተማ ቤሩት የሚገኝ የሂዝቦላ ድርጅት ዋና ማዕከል ነው ጥቃት እስራኤል ታደርሳለች በሚል ስጋት መስሪያ ቤቶቹ ሁሉ ከዛ አካባቢ ያሸሸ እንደሆነ ነው መረጃዎቹ ይፋ የሚያደርጉት ሌላው ያለ ሰው የሚበሩ አውሮፕላኖች እስራኤል ድንበር ተሻግረው እስራኤልን ድንበር ከተሻገሩ በኋላ 30 ኪሎ ሜትር ርቀት ጠልቀው የሚገቡ ያለ ሰው የሚበሩ አውሮፕላኖችን ድሮኖችን ያዘጋጀ እንደሆነ ይሄ ተኩስ አቁም ስምምነት ሙሉ በሙሉ ለሂዝቦላ እንደጠቀመው ለመዘጋጀት እንደገና ኃይሉን ለማደስ ነው በእስራኤል በኩል ያለው መረጃና ሊባኖስ እንግዲህ የሊባኖስ መከላከያ ሰራዊት እርምጃ ካልወሰደ ሂዝቦላን ድርጅት እንዲያስቆም ካላደረገ እስራኤል ያው ጥቃቱ ለሊባኖስም እንደሚተርፋት ነው እስራኤል ያስጠነቀቀችው እንዳልከውና ሊባኖስ ለራሷ ስትል ይሄን ማስጠንቀቂያ ካልተቀበለች አሁን በኢራንና በእስራኤል መካከል እንደገና የአሜሪካው ፕሬዝዳንት ያው የተናገሩ ነው እንደገና ዳግም ወደ ጦርነት ልመለስ እንችላለን ይሄ አጋጣሚ ከተፈጠረ ሊባኖስ ማርፎ ስለማይቀመጥ በመካከል ይቅርታ ሂዝቦላ ማርፎ ስለማይቀመጥ ሊባኖስ ያው ምድርስባት ጉዳት የከፋ ሊሆን እንደሚችል እንድታውቀው ነውና ማስጠንቀቂያው መልካም ነው ሊባኖስ ይሄን ማስጠንቀቂያ ልብ ብትለው እንግዲህ ይሄን ነገር ብትወስድ ጥሩ ነው እርምጃውን ከቻለች
1: ሌላው ርዕሰ ጉዳያችን በሳውዲ እና በየመን የሁቲ አማጽያን መካከል አሁንም ግጭቱ ቀጥሏል እንግዲህ ሁቲዎች ብዙ ጉዳት እያደረሱ ነው እንዴት ነው ያለው ሁኔታ
0: ይሄን እንግዲህ ያው ሰሞኑን እንዳየነው በሁቲ አማጺ ቡድን ሳውዲን እጅግ እየጎዳት እንደሆነ እያየን ነው በተለይ አሁን እንግዲህ የሳውዲ ዓለም አቀፍ የሪያድ የሚገኘው ዓለም አቀፍ አውሮፕላን አየር መንገዷ አውሮፕላን ማረፊያዋ ሙሉ በሙሉ በሚባል ደረጃ ስራ እንዳቆመ ተገልጿል በረራዎች ዛሬም በጣም ያው በዛ ሁኔታ እንደቀጠለ ነው የሚነገረውና ጥሪ ያቀረሽ ነው ሳውዲ እንግዲህ ከባድ ጉዳት እየደረሰ ነው እንደውም አስተዳደሩ ሁሉ ለመጣል ጥረት እያደረገ እንደሆነ ሁቲም ጥሪ ያቀረበ ነው ሰምተናል በዜና ማይተዋል ቀላል አይመስለኝም ያለው ሁኔታ
1: አዎ የሁቲ አማጽያን ያየሉ ነው የሁሉ የኢራን እጅ ነው ኢራንን ማሳረፍ ያስ

0: ፈልጋል። የኢራን ጉዳይም አሁን እነሱም እንዲህ በጸጥታ የተኩስ አቁም ስምምነቱን ባይከበርም ይህን በመጠቀም እነሱም ራሳቸውን እያደራጁ ነው እና አሜሪካም እስራኤልም ብዙ የቤት ስራ አለባቸው። እናመሰግናለን ወርቅነሽ። ወደ ቀጣዩ የሳምንታዊ የስራ አለም ፕሮግራም እናልፋለን።
1: ከስራ አለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
2: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን ከሥራ ሕግ ጋር ተያይዞ በሥራ ዓለም ሰራተኛው ስለሚያገኛቸው ጥቅማ ጥቅሞች እንወያያለን። ዛሬ ለየት አድርገን የምንመለከተው የጡረታ ወይም የፔንሲያን ክፍያ በሚመለከት ነው። ሙያዊ ማብራሪያ የሚሰጠን የሕግ ጠበቃ ታልቸኮል ነው። በቀጥታ ወደ እሱ እናልፋለን። ጤና ይስጥልን የሕግ ጠበቃ ታልቸኮል፣ እንደምን አለ?
3: ጤና ይስጥልኝ ወርቅነሽ፣ እንዲሁም አድማጮች ሰላም ናችሁ?
2: ሰላም ነን። በመጀመሪያ እናመሰግናለን፣ በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንክ ስለተለመደው ትብብርህ በጣም እናመሰግናለን።
3: በደስታ።
2: ዛሬ እንግዲህ በጡረታ ወይም በፔንሲያ ዙሪያ ነው የምንወያየው። ፔንሲያ ወይም ጡረታ ማለት ምንድን ነው? በእስራኤል ያለው አሰራርስ ምን ይመስላል?
3: ኦኬ፣ ዛሬ እንደጠየቅሽ መሰረት ለየት ባለ ሁኔታ ስለ ፔንሲያ ነው የምነጋገረው። ፔንሲያ በእስራኤል ሀገር ብቻ ሳይሆን እንግዲህ ትንሽ አደግን የሚሉ ሀገሮች የሰው ልጆች ህይወት እድሜያችን እርዘም እያለ ስለሄደ፣ በመጠኑ ደግሞ በእድሜ ምክንያት አንዳንዴ ከስራ ወይም ከስራ እረፍት የምንወስድበት ወቅት ወይም አቅም ላይ ኖረን ይችላል፣ ያን ወቅት ነው ፔንሲያ የምንለው። ፔንሲያ ማለት የወራዊ ደሞዝ ግን ለሚመጣው አቅማችን ሳይፈቅድ ሲቀር በዛ በየወሩ የምንቀበለው ገንዘብ ፔንሲያ ይባላል። ድሮ በሀገራችን እንደምናውቀው ወይም በተለያዩ አገሮች ወላጆች ቤተሰቡ በአንድ ላይ ነው የሚኖር የነበረ። ያው ምርት ይኖራል፣ ምድር ይኖራል፣ እየሰሩ ቤተሰቦች ይተባበሩ ነበር። እዚህ ግን ታዳጊ ሀገሮች ሰዎች ሰርተው ነው በየወሩ ደሞዝ የሚያገኙ። አብዛኛውን ስንነጋገር አብዛኛው ሰው ሰርቶ ነው የሚያድር። ሰርቶ ሲያድር በየወሩ ደሞዝ አለው። ካልሰራን የወር ደሞዝ የለንም። እንደዚህ አይነት ችግር እንዳያጋጥም በሚል የሰው ልጅ በእርጅና ወቅቱ ወይም አዲስ እንጂ የጤና ችግር ሲደርስ የሚበላው እንዳያጣ በመባል ይህም ፔንሲያ የሚባል መመሪያ አለ፣ ህግ አለ። ይህ ደግሞ ባጭሩ እንዲገባን እርጅና ስንደርስ በየወሩ የምንቀበለው ገንዘብ ማለት ነው። በየወሩ ትንሽ እናስቀምጣለን። እርጅና ስንደርስ ለምግብ፣ ለወጪዎች፣ አገልግሎት የሚሆን ገንዘብ እንቀበላለን ማለት ነው። ይሄ ፔንሲያ ይባላል። ፔንሲያው ደግሞ የሚኖርበት ቦታ ኬረን ፔንሲያ ወይም በየወሩ ከደሞዛችን የሚነሳው ኬረን ፔንሲያ ይባላል። ኬረን ፔንሲያ ገንዘቡ የሚጠራ በየወሩ የሚሄደው የሚጠራቀምበት ነው። ያ መመሪያ ያለው እያንዳንዱ ኬረን ፔንሲያ መመሪያ ስል እንደ ስምምነት ነው። እንግዲህ ገንዘባችን በየወሩ እነሱ እየወሰዱ ያን ገንዘብ እየተጠቀሙ እንዲባዛ እያደረጉ የእኛ ስምምነት ከእነሱ ጋር ያለው ስምምነት እኛ በተወሰነ ወቅት የተወሰነ እድሜ ስንደርስ ያን ገንዘብ በየወሩ እንደ ደሞዝ አድርገው እንዲሰጡን ኪትባ ይባላል። ኪትባ ሆድሽት በየወሩ እንዲሰጡን የሚል ነው።
2: አዎ ግልጽ ነው። አዎ እንግዲህ ከረን ፔንሲያ በየወሩ የሚጠራቀምበት ነው ብለናል። እንግዲህ አዎ በየወሩ ከደሞዝ ነው፣ አንድ ሰው ከሚሰራው ደሞዝ ነው እየተቆረጠ ወደዛ መሄደው።
3: አዎ እንግዲህ ሰራተኛ ከሆኑ ግልጽ የሆነ መመሪያ ህግ አለ። የአሰሪውም ያስቀምጣል፣ ሰራተኛውም ያስቀምጣል። እንደገና ይሄ ለመጪው ወቅት ተብሎ ስለሆነ ሰራተኛንም ለመገፋፋት አሰሪውም ይከፍላል፣ ሰራተኛውም ይከፍላል። በከፊል አሰሪው ይከፍላል፣ ከአሰሪው ደሞዝ ይነሳል፣ በከፊል ደግሞ ከአሰሪው ይሄዳል።
2: ከሰራተኛውም ከአሰሪውም?
3: አዎ ከሁለቱ በኩል ነው። በአጠቃላይ እስከ 18% ይደርሳል ከደሞዙ። ግን ግማሹን አሰሪ ግማሹን ሰሪ ነው የሚያደርግ። አሰሪ እንደ አሁን ፊትም እንደጠቀስ ነው ፒቱይ ወይም የመሸኛ ገንዘብ አንድ ሰው ከሆነ ቦታ ብዙ ጊዜ ከሰራ በኋላ ሲያባረረው የመሸኛ ገንዘብ የሚሰጠዋል እሱንም አብሮ ማኖር ይችላል አለበት የፒቱይም ተብሎ ከፔንሲያው ጋር አብሮ ይኖራል ካንድ ላይ ሲሆን የፒቱይምና
2: የፔንሲያ
3: የፔንሲያው ካንድ ላይ ሲሆን ያሰሩና ያሰሩ ፐርሰንት የፒቱይም ሁሉ ሶስቱ ባንድ ላይ እስከ 18.5 ፐርሰንት ድረስ ይደርሳል የብዛቱ ሁኔታ ማለትም 10000 ማፈራ ከሆነ 1850 ቅል በየወሩ ይኖርልኛል ያ የሚኖረው መጀመሪያ እንዳልኩት ላቅም የሆነ በርጅና ወቅት መስራት አልችል ባልኩበት ጊዜ እንግዲህ በህግ ተጽፏል በወንዶች በስንት እድሜ ፔንሲያ እንደሚወጡ ሴቶች በስንት እድሜ የሚወጡ መመሪያ አለ በዛ መሰረት የዛኔ በየወሩ ያን ገንዘብ በየወሩ እንድቀበለው እንደ ደሞዝ አድርጌ እንድቀበለው የሚል መመሪያ አለ ይህ ፖሊሲ ይባላል እዛ መመሪያ ብዙ ዝርዝር አለ አንደኛ ይህን የወራዊ ገቢ ብቻ ሳይሆን አድርስ እንጂ የሰው ልጅ ከመሃል ቢሞት እንግዲህ ምሳሌ አድርጌ ልስጥ አንድ ሰው ህይወቱን ሁሉ ሰርቶ ወይም 30 አመት 40 አመት ሰርቶ ሞት አጋጥሞት እዚህ ዓለም ቢለይ ያ ገንዘብ የት ይሄዳል ብለን ከጠየቅን ያ ገንዘብ ለኪትባት ሸሪም ተብሎ በየወሩ 18 ላልሞላቸው ልጆችና ለባለቤቱ እንዲከፈል ይሆናል ያ ገንዘብ የሚጠራቀመው ዝም ብሎ ገደል አይገባም ማለት እርግጥ ምንቀበለው እርጅና ስንደርስ ከ67 አመት እድሜ ስንደርስ ነው ግን አድርስ እንጂ ከማከል መሞት ቢደርስ ወይም ደግሞ የሆነ አደጋጋጥሞ በሽተኛ ቢሆኑት እንደዚህ አይነት ነገሮችን የሚሸፍን ፖሊሲ አለው እነኚህ ቢቱዋህ በመባል ይጠራሉ ቢቱዋህ ዋስትና ነው እነኚህ የሚረዱት አድርስ እንጂ የሆነ ሰው አደጋ ወይም በጤና መስራት ካልቻለ መቀጠል ካልቻለ በመመሪያው መሰረት በኬረን ፔንሲያው መመሪያ አለ ህዛ ሰው ተጎድቶ ከሆነ ለምሳሌ ቆስሎ ወይም በሽታ ከሆነ ኮሚቴ አለ ባዳ ለሐኪሞች ሁኔታውን ካጣሩ በኋላ በየወሩ እንዲከፈለው ብለው ይላሉ ይሄ የሚሸፍነው የጉዳት የሆነ ሰው ከተጎዳ ወይም ከታመመ ነው
2: ስራ ላይ ያለ የጤና ችግር ካጋጠመው መስራውን በአግባቡ መስራት ካልቻለ ነው
3: በዲዮክ አው እንደዛ ነው እንደዛ ለማለት ፈልጌ ነው መሞት ከአድርስ እንጂ መሞት ከደረሰ ደግሞ ያው በተመሳሳይ ሁኔታ ልጆች 18 ያልደረሳቸውና ባለቤቲቱ እንድትቀበል የሚከፈለው ክፍያ ነው አሁን እነኚህን ነገሮች ወይም ለነዚህ ሂሳብ ሲደረግ አስቀድሞ ጥንቃቄ ካደረግን የሰው ልጅ በህይወቱ ያለ ሲሞት ገንዘቡ እንዴት እንደሚከፋፈል ማወቅ ይችላል ማለት ይቻላል ምክንያቱም ያ የሚወሰደው አሁን በየወሩ ከማስቀምጠው ስለሆነ የዩት ፔንሲዮን ይባላል ከእንደሱ ጋር በመወያየት ስንት እንዳለው እንዴት እንደሚያልፍ በተረጋገጠ ሁኔታ ይሄ ነገር መከፈሉን ማጥናት ማወቅ ይቻላል ብዙን ጊዜ ስመክር ደንበኞችን ወይም ቤተሰቡን ልጆችን ትሉሹን የወራዊ የምንቀበለው ደፍተሩን ልጆቹ እንዲያነቡት እዛ ከደፍተሩ ይዘረዘራል ስንት እንደተጠራቀመ የት እንደሄደ ይህ ብቻ ሳይሆን ኬረንሽታል ሙትም የሚባል ተጨማሪ ክፍያ አለ ጊዜ ካገኘን እንነጋገርበታለን እና በጣም ጠቃሚና በጣም አስፈላጊ መሆኑን እንድትረዱ ትፈልጋለሁ በዚሁ አጋጣሚ
2: ጥሩ 18 ዓመት ያልሞላቸው ልጆች ካሉና ለባል ወይ ለሚስት ይከፈላል ብለህና ለአሁን በሞት አጋጣሚ አንድ ሰራተኛ እንዲሁ ድንገት በህይወት ቢለይና ይሄ የተሰበሰበ ገንዘብ ታይቶ ለቤተሰቡ በዚህ ሁኔታ እንደሚከፈል ነግረህናል ምናልባት ልጆች ከ18 ዓመት በላይ የሆኑ ልጆች ቢኖሩስ ይህን ገንዘብ ይደርሳቸው ይሆን
3: እንግዲህ እንደገና ፖሊሳ የሚባል ቅድም ተቅሽዋለሁ ፖሊሳ ማለት የካምፓኒው መመሪያ ነው ከፖሊሳው ዝርዝር አለ አብዛኛውን ጊዜ እንደማስተውሰው ህጉ የሚለው ከ18 ዓመት ድረስ ያሉ ወይም ደግሞ ያቅማዳም ወይም ሰርቶ መብላት ያልቻሉ ማለትም ገና እየደገፋቸው ከሆነ በውትድርና ወቅትም እስከ 21 ዓመት ድረስም ሊቀበሉ ይችላሉ ፖሊሳው ዝርዝር አለ እስከ 1 አመት ሊቀበሉ ይችላሉ ሚስት ወይም ባል የበለጠ ነው የሚቀበል በያለም ጥያቄ የለውም እዛ ፐርሰንቱ አለ ማስረጃ አለ ስንት እንደምትቀበል ብዙ አይደለም ይቀነስ ይላል ግን ለልጆች ወይም 18 ላልሞላቸው ልጆች ኪትባት ሼሪም የሚባለው በዚህ አጋጣሚ ቢቱአክሎሚም ራሱ ኪትባት ሼሪም ብሎ የሚከፍለው አለ እንደ ቢቱአክሎሚ እንደሚከፍለው በተመሳሳይ ሁኔታ ኬረን ፔንሲያም እንደዚህ አድርጎ ሊከፍል ይችላል ይከፍላል እንዴት እንደሆነ ማለትም እያንዳንዱ እና ያንዳንዱ ፖሊሳት እንዲህ ሊለያይ ይችላል ግን መመሪያው ተመሳሳይ ነው እነኚህ ገንዘባችን ምንሰጣቸው ድርጅቶች ወይም ገንዘባችን የሚጠቀሙ በህግ ነው የእስራኤል መንግስት መከታ ይከታተላቸዋል የምና የገንዘባችን ያላግባብ እንዳይጠቀሙበት እንግዲህ ገንዘቡን አረምንድነው የሚያደርጉት ወስደው ያበድሩታል ለሌላ ለሀፍታም የሆነ ነገር እንዲሰራበት አገንዘብ እንዲያተርፍ እነዚህን እንዲከታተላቸው ሬጉላቶሪ ይባላል የሚከታተላቸው አለ መመሪያ አለ የፈለጉት ማድረግ አይችሉም እኔ የኔ ገንዘብ ትንሽ ነው እነሱ ብዙ ነው ዛም የሚጠራቅሙ እኔ ደውዬ አልፈልግም ወይ ምን ነገር ብዬ ብቆጣቸው እኔን ምንም አይቆጥሩም ግን ሆዚማ ኸዲም ይባላል መንግስት እየተከታተለ በስነ ስርዓት ህግ አለ ራሱ በስነ ስርዓት እየተከታተለ ያገንዘብ ያላግባብ እንዳይሄድ እና ደግሞ ዋናው ወሳኙ አብዛኛውን ጊዜ እነዚህ አይነት ህብረት ቢትወህ የሚያደርጉት ሚና ክስ ልናረግ ስንሄድ በጣም ጣጣ ያበዛሉ ሲከሰሱ ለምሳሌ አንድ ሰው እዚህ ዓለም እና ደስንች ሲለይ መጀመሪያ ከኛ ቢትወሁን ስትገዛ ዋሽተሃል ምናምን ብለሃል ብሎ ብዙ ጣጣ ያበዛሉ ስለዚህ መጀመሪያ ደብዳቤ ላክንና እንቢያሉ ብሎ ተስፋም ቁረጥ አያስፈልግም በደንብ በስነ ስርዓት መብትን ማስከበር ያስፈልጋል እንግዲህ ሞትና በሽታ አብሮን የሚኖር ነገር ስለሆነም ሊያጋጥም ይችላል በማለቴ ነው።
2: አዎ እነት ነው። አሰራሩ ሞቅ ያስፈልጋል። ሌላው ፔንሲያ ከሌላው አይነት ጥቅማጥቅም ላይ የሚያደርገው አንድ ሰራተኛ ስራ እንደጀመረ በመጀመሪያው ወራት በሚከፈለው ደሞዝ ማስቀመጥ አለበት የሚል ነገር አለን በህጉና አሰሪው እንዴት ነው ያስቀመጠለት በአጋጣሚ ሰራተኛው ባያስቀመጥ አሰሪው ብቻውን ሊያስቀመጥለት ይችላል ያ አሰሪው ማስቀመጥ ያለበት ነሃል የሚደርሰውን ያህል ገንዘብ ወይስ ሰራተኛው ሲጀምር ብቻ ነው አሰሪው የሚያስቀመጥለት
3: እንግዲህ ዝናይ መተንከክ ያለብን ነገር አለ ህጉ አሰሪ ነው የሚያስገድድ አሰሪን ያስገድዳል ማንኛውም አሰሪ ለሰራተኛው እንዲያኖርለት የሚል መመሪያ ህግ አለ ያም ሆነ ግን አሰሪው ሰራተኛውን የትኛው ህብረት ፔንሲያ ላስቀምጥ ወይም ምን አይነት ፖሊሳ አሉ እያንዳንዱ ካምፓኒዎች አሉ የትኛውን ትመርጥ ምናምን ብሎ መጠየቅ ይጠይቃሉ አንዳንድ ጊዜ እንደዚህ ብሎ ሲጠይቁ ቶሎ ብሎ ወረቀቱን ካልሞላ የሚሞላ ፎርም አለ እሱን ካልሞላ ሊያመካኝ ይችላል አሰሪው ሊያመካኝ ይችላል ስለዚህ በቶሎ ይህ ነገር መሆኑን መስተካከሉን የሰራተኛው ኃላፊነት ነው ምክንያቱም እንደማንኛውም ቤኔፊት ወይም ደግ ነገር የኔ ጥቅም ስከሆነ ድረስ እኔ ይሄ ነገር እንዲሟላልኝ አሰሪ አላወኩም ብሎ ማምለጥ አይችልም ኋላ መከሰስ ከመጣና የሆነ ነገር ካጋጠመ እና ማንኛውም ሰራተኛ አዲስ ስራ ሲጀምር ወደፊቱን ከሰራበት ስራ ሲወርድበት የነበረው ኩባንያ እንዲያሳልፉለት መጠየቅ ይችላል አሰሪውን ግን አሰሪው ደግሞ ሳይጠይቅ ወይም ከሌላ ኩባንያ ካሳለፈ ብዙ ጣጣ የለውም ወደ ኩባንያው ማለፍ ይችላል ወደ ሌላው ድሮ በነበረበት ማለፍ ይችላል በህጉ መሰረት አንድ ሰራተኛ ከአንድ ስራ ወደ አንድ ስራ ሲያልፍ ከአዲሱ ስራ ከሄደበት ቦታ ከወሩ ከመጀመሪያ ወር ከጀመረበት ይዞ በየወሩ ይህን ፔንሲያ የመቀበል ወይም ማሳለፍ መብቱ ነው ግን አሁን አንድ አዲስ አሰሪ አላወኩም አልነገረኝም ብሎ ካመካኘ እስከ 3 ወር ድረስ ብዙ ጣጣ የለውም ማለትም ከ3 ወር በኋላ የ3ቱን ወር ወደ ኋላ መልሶ የ3ቱን ሂሳብ ካሰሩም ከሱም አንስቶ ማስገባት ይችላል እስከ 3 ወር ይፈቀድለታል ከ3 ወር በኋላ ካላደረገ ወይም አንዳንድ ባለ አሰሪዎች ከሰራተኛው የሚነሳውን ያነሱ የነሱን ያነሱ ለህብረት ቢትወህ ሳያሳልፉ የሚገኙ አሉ። ይሄ ለሚያለው ወንጀል ነው። እንደዚህ አይነት ነገር አይደረግም ነው ነው። ከዚህ ማከል አንድ ለመናገርና በጣም በመጪው እንነጋገርበታለን ሰፋ ባለው ሁኔታ አንድ ገጠመኛል አሁን በቅርብ ጊዜ ፍርድ ቤት ይወሰነው። አንድ ሰራተኛ በተመሳሳይ ሁኔታ ከአንድ ስራ 7 አመት ያክል ሰርቷል ከተጨማሪው ስራ 5 አመት ያክል ሰርቷል ወደ 3ኛው ስራ ሲሄድ ከሶስት ወር ረፍት በኋላ ነው እና ይሄደ ሄዶ ከአዲሱ ስራ ሲጀምር አሰሪው አላሳለፈለትም ለፖሊሳ ለቢትዋሆ ፔንሲያውን አላሳለፈለትም ቀደም እንዳልኩት ይሄ ፔንሲያ ሶስት ነገሮች ነው የሚዘጋ አንደኛ በርጅና ጊዜ እንድንቀበል
2: ሁለተኛ
3: አይጥሩ ተክፊያ ሁለተኛ ያደረስ እንጂ መሞት ከመጣ ኪትባቸው የሚከፈል ልጆችና ለባለቤት ሶስተኛ አርስ እንጂ በጤና ምክንያት አንድ ሰው መስራት ካልቻለ ወራዊ ደሞዙን እንዲቀበል ማለት ነው። እና ይህ ሰውዬ እንዳልኳችሁ ከሌላ ከተለያዩ ስራዎች ከሰራ በኋላ ሶስተኛው ስራ ሲደርስ ሁለት ወር ያክል እየሰራ አሰሪው አልከፈለውም ነበር። ይህን ወደ ፔንሲዮን አላሳለፈለትም ነበር። ከተወሰነ ወቅት በኋላ ይህ ሰው ታሞ ወደ ኬረን ፔንሲያ ደውሎ ሚፍታህ የሚባላሉ ደውሎ አሞኛልና ወራዊ ክፍያ መክፈል ያለባችሁን ክፈሉ ድሮ ስሰራ ታስተውሳላችሁ ሳስገባ ስለነበር ክፈሉ ብሎ በጠየቀበት ወቅት አይ አምስት ወር በሞላ አቁመስ ስለነበር አሰሪ ስላላስገባልን ምንም ማድረግ አንችልም አንከፍልህም በማለት ሪጀክት ወይም እንብ ይሉታል። እንብ ሲሉት ወደ ፍርድ ቤት ይሄድና መጨረሻ አሰሪውን ሁለት ወር ብቻ ያሰረውን አሰሪ ከሶ ከሚሊዮን ሸቀል ያላነሰ የተቀበለበት አጋጣሚ አለ። አዎ ቅጣት። እና ይሄን የሚያደርግ ሰው መብቱን ያወቀና መብቱ ነገሮችን የተረዳ መሆኑን ልገልጽ ፈልጋለሁ። ስለዚህ እያንዳንዳችሁ የወራዊ ክፍያችሁን ትሉሽ ስትቀበሉ ህብራት ቢትዋክ ማን እንደሆነ እዛም ራሱ ደውሎ ስንት እንደተጠራቀመላችሁና ስንት እንዳላችሁ የመጠየቅ መብት እንዳላችሁ ላስተውስ ፈልጋለሁ። እንግዲህ ይህን ይመስላል ስነ
2: ጥሩ። እንግዲህ በዋነኛነት ጠቅላላ አድርገን ነው የምናየው። በተለይ አሁን ይሄ በፍርድ ቤት የተወሰነው ነው ያሰሪው የተቀጣበትን አጋጣሚ በሚቀጥለው ፕሮግራማችን በሰፊው እናየዋለን። ምክንያቱም እንግዲህ ሰራተኛ ሁሉ ማወቅ አለበት እንዲህ አይነት ነገር የአንድ ወር የሁለት ወር ክፍተት ቀላል ይመስለናል፣ ግን በህይወታችን የሚያጋጥመንን ነገር ስለማናውቅ ችግሩ ምናልባት ከባድ ሊሆን ስለሚችል የግድ ዝርዝር አድርገን እናየዋለን በሚቀጥለው ፕሮግራም። ባጭሩ ምናልባት ስለ ኬረንሽታልሙት ከዚህ ጋር አያይዘን የምናየው ነገር ካለ።
3: ኬረንሽታልሙት ይህም ተጨማሪ ጥቅም ያለው ነገር ነው። አሁን ስለ ገንዘብ ስንነጋገር ገንዘብ ሀብት ማለት ገንዘብ ከተጠራቀመ መንግስት ደግሞ የሚወስደው ድርሻ አለ። ኬረንሽታልሙት የሚባለው ገንዘብ መንግስት ሰውን ለመበረታታት ገንዘብ እንዲያጠራቅም ስለመበረታታት ስንፈልግ አሰሪ የሚያስቀምጥልን ገንዘብ እኛም ጨምረን የምናስቀምጠው ከቀረጥ ነጻ የሆነ ገንዘብ ነው። በጣም መጠቀም መቻል አለብን። ምክንያቱም ከስድስት ዓመት በኋላ ያ ገንዘብ ከተጠራቀመ ከስድስት ዓመት በኋላ ያለምንም ክፍያ ለመንግስት ያለምንም ማስ ይባላል የሩዋ ማስ ይባላል ያለሱ የምናገኘው ቤኔፊት ነው። ይሄ ደግሞ ድሮ የነበረ ለአቅም ላላቸው ሰራተኞች የትላልቅ ስራ የሚሰሩ ብቻ ነው የነበረ። ዛሬ ለማንኛውም ሰራተኛ እንዲሰጥ መንግስት የወሰነው ውሳኔ ነው። በጣም የሚጠቅም ነገር ነው። ምክንያቱም እኛ እርግጥ በእኛ ህብረተሰብ ቁቤ እያልን የምናደርገው የተለያዩ መፍትሄዎች አሉን፣ ግን ከቁቤ ያላነሰ በጣም ጠቃሚ ነው። ከአሰሪው በከፊሉ ያስቀምጣል፣ ሰራተኛ በከፊሉ ያስቀምጣል። ከስድስት ዓመት በኋላ ያን ገንዘብ በነጻ ስበን የሚያገለግለን ገንዘብ ነው። ዛሬ ለብዙ ሰራተኞች በብዛት የጉልበት ሰራተኞች ሚፋል ወይም የተለያዩ ቦታ የሚሰሩት በሄስኬም ኪቡቲ በሚባል ወይም በጸባር ሀባ በሚባል መመሪያ እንዲቀበሉት ተደርጓል። ህጉ ባያስገድድም ጥሩ ቦታ ስትሰሩ ደንበኛ ቦታ ስትገቡ ይህን ይፈልጋለሁ ብሎ ተከራክሮ እንድትቀበሉት የሚሆን ነገር ነው። ይህም ከደሞዛችን የተወሰነ ፐርሰንት ይወርዳል። ከእኛም ከእኔም ከአስሬም የሚወርድ ክፍያ ነው። እና ይህም በጣም ጠቃሚ ነው። ኬረንሽታልሙት
2: በጣም ጥሩ። ደግሞ ለየት የሚያደርገው እንዳልከው የግብር ክፍያ የለበትም። ያው ጊዜው ሲደርስ ማውጣት ይቻላል። ምናልባት ማስቀመጥም ይቻል ይሆናል እንዲቀጥል።
3: ይህንም ፒቱንም በዚሁ አጋጣሚ እንደ ምክር አድርጌ የምሰጣችሁ ፒቱም የመሸኛ ገንዘብንም ይህም ኬረንሽታልሙትን በወቅቱ በጣም አስገዳጅ ካልሆነ ማኖሩ በጣም ጠቃሚ ነው። ምክንያቱም በስማችን ነው ያለ ያ ገንዘብ እየበረከተ እየወለደ ይሄዳል እንጂ ሪቢት ሪቢት የሚባል አለ። አንዳንድ የሀብታሞች ገንዘብ ማጠራቀሚያ እንደዛ እያደረገ እየተጠራቀመ ይሄዳል እንጂ ማንም የሚጎዳን ነገር የለም። ስለዚህ አስፈላጊ ካልሆነ ወይም አስገዳጅ ነገር ካልተፈጠረ ቶሎ ብሎ መሳቡ አያስፈልግም። እዛ ይጠራቀም ለልጆች ያለ ልጆች መዳር አለ ብዙ ነገሮች አሉ ወጭ ሁልጊዜ ማይታጣ ስለዚህ የሚመከረው ሁልጊዜ መዛ ቢኖር ነው ይሄ የፔንሲያው ገንዘብ ስለ ግብር ከተነጋገርን
2: ምናልባት እኔ ጠይቄ ያሰብሁት የፔንሲያውን ገንዘብ እንደው ህግ በሚፈቅዳቸው ምክንያቶች ውጪ እንደው ቸገረኝ ብሎ ማውጣት ይቻላል ወይ እንዲሁ ጊዜው ሳይደርስ ማውጣት ቢቻል ጉዳት አለው ወይ
3: በጣም ጉዳት አለው መንግስት ይሄ እንግዲህ እነኚህ ህጎች አንዳላማ አላቸው ደሃ እንዲበዛ አይፈልጉም ሰው የመስራት አቅማችን ያነሰ ሲሄድ ወደ ርጅና ሲመጣ ደሃ እንድንሆን አይፈልግም መንግስት ስለዚህ ምን አለ ገንዘቡን ይሄ ለፔንሲያ ብለ ያጠረከምኩ መዘመናው ነው ተከበላው እንቀጣሃለን ብሉ እስከ 35% ግማሹም ማለት ነው መንግስት ይወስዳል እንትና አይሰጥም መንግስት ይወስዳል ስለዚህ ይሄ ለፔንሲያ ተብሎ የሚኖረው ገንዘብ እስከ 35% ድረስ መንግስት ያነሳብ ይችላል ስለዚህ አትሳቡት አይነካም ኖር ነው ይሄ ኖር ነው መንግስት አላማውን እንዲያገኝ ስለሚፈልግ አትንኩት ይሄ ግን ከረንሽታልሙት ወይም ሌላ ሌላ ነገሮችን እናጠራቅማቸውን ያለምንም ጥያቄ ያለምንም ጭቅጭቅ ያለምንም ክፍያ መውሰድ መሳብ እንችላለን
2: ቢቀመጥ ግን መልካም ነው
3: ቢቀመጥ መልካም ነው ቢቀመጥ ቢጠራቀም ያው
2: ለማጠቃለያ የምትለው ነገር ካለ
3: ለማጠቃለያ ምነው መብታችሁን ወቁ ተረዱ ማወቅ አሁን ቀደም የሰጠሁት ምሳሌ የፍርድ ቤት ውሳኔ እርግጥ የላኛው ፍርድ ቤት ገና ሊመለከተው ነው እየተበቀን ነው ግን በጣም ነው ያስገረመ ያ ሰው ከአንድ ቦታ ሁለት ወር ብቻ ነው የሰራ ያ ቦታ ይሄ ይመጣብኛል ብሎ አልተበቀም እኔም በአጋጣሚ አንድ አሰሪ ወክዬ እጅ እንደዚህ አይነት ክስ ነበረ ያው በስምነት ጨርሰነው ነው እንጂ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ ማወቅ በጣም በጣም ወሳኝ ነው ወቁ ጠይቁ እና በሌላ ፕሮግራም እስክንገናኝ ድረስ ለጊዜው በጣም አመሰግናለሁ ወርክነሽ
2: እሺ የህግ ጠበቃ ታልቸኮል እንግዲህ ስለሰጠህን ሰፊ ሙያዊ ማብራሪያ እኛም ከልብ ነው እናመሰግነው መልካም ቀን ይሁንልህ
3: መልካም ቀን ለእናንተም ለናውሩልኝ
2: የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር እንግዲህ ከስራ ጋር ተያይዞ የተለያዩ ጥያቄዎች ካሏችሁ ደውሉልን እኛ ባለሙያ እንጋብዛለን እንጠይቃለን ምላሽ እንዲሰጡ ስለተከታተላችሁን እናመሰግናለን በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን ወርቅነሽ እሸቴ ነኝ እስከ ሳምንት ቸር እንሰንብት የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ደግሞ ከመምህር ሮቬን መሸሻ ጋር እንወያያለን ስልክ መስመራችን ላይ ነው ሮቬን ጤና ይስጥልን እንደምን አልክ ሮቤን?
4: እንደምን አስ ወርቅነሽ ለት ናችሁ?
2: አለን ክብሩ ይስፋ እንዴት ነው ሰሜኑ?
4: ሰሜኑ ደና ነው ሙቀቱ ወረድ ብሎ እንግዲህ የክረምቱ ወጥየ ወቅቱን ለመቀበል እየተጋጀነ ነው።
2: አዎ ክረምቱ እንግዲህ አው ትንሽ ግሩን እየሰደደ ይመስላል። አዎ እንግዲህ በማህበረሰባችን በሚነሱ በተለይ ማህበራዊ ችግሮች ያው ብዙ ጊዜ ሮቬን አንተም ጣልቃ በመግባት መቼም የብዙ ነገሮች አካል ነው ችግሮችን በመፍታት ትናንት በተፈጠረው ነገርም እንደተሰማ አውርተናል በስልክ እንዴት ነው እንደው ምን የምትሰጠው አስተያየት አለ?
4: ወርቅነሽ ወልሽን ይህ ትላንት የተደረገው ድርጊት አሳዛኝ ልብ የሚሰብር ሁኔታ ነው በእውነት እኔ በቃክ ብዬ ነው ያለቀስኩኝ ሴትየቱ ሙታለች ሳይሆን ተገላለች ነው የሚባለው ተገላለች ህይወቷን በሌለበት ሰው እጅ ነው የጠፋቸው እንግዲህ ሴትየቱ ሞተች የቀሩት ልጆቿ ግና ሃይምሯቸው ባንድ ቦታ ሳይሆን ተሰብሯል ይሄ ነገር ነው የሷ መሞት ብቻ ሳይሆን የልጆቿ ሁኔታ ግና እጅግ በጣም የሚያሳዝን ሁኔታ ነው ማንኛውም ሰው የሰውነን ህይወት ብራሱ በህጉነን ጥሶ መውሰድ ማለት እጅግ በጣም የሚያሳዝን ሁኔታ ነው እና እባካችሁን በዚህ አይነት ሁኔታ ህግ አለ የፈለገ ብታጠፋም ቢሆን ህጉነን ጥሰህ አንታጠቀምበት የሚል ሁኔታ ነው ምናገር ይሄን ነገር ህዝቡ የሚሰማውና ነገሩን የሚያስተዋጽኦ የሚያደርግ ሆነ ይሄን ይደረግ እንጂ የሰውን ህይወት መውሰድ ማለት እጅግ በጣም የሚያሳዝን ሁኔታ ይሄ ብቻ ሳይሆን ዘመዶችን እንደለሏትና ወይንም ደግሞ ቢኖራትም ዘመድ ቅርብ ዘመዶቿ ኢትዮጵያ እንዳሉ ነው የተቀበልኩት መረጃ። ይህ አይነት ሁኔታ የበለጠ የሚያሳዝንና የበለጠ አንገት የሚያስደፋ ሁኔታ ነው ወርቅነሽ።
2: አዎ እንግዲህ ለብዙ አመታት አብሮ በትዳር ይኖሩ ናቸው። እንደውም ለሄ ቅርብ ጊዜ መጣች እንዲባጋጣሚ ተገናኙ እንዳልሆነ ቤተሰቦቿም ትናንት አነጋግረናቸዋል። ከ20 አመት በላይ በትዳር ይቆዩ ከ20 በላይ ልጆች 20 አመት እድሜ በላይ ያለ ልጆች አሏቸው። የሶስት ልጆች ወላጆች ናቸውና እንዲህ አይነት ነገር ምንም ሆነ በእኛ ማህበረሰብ መካከል የሚፈጠር እንዲህ አይነት ነገር ግን ማህበረሰቡን አንገት ያስደፋል፣ ያሳዝናል። ልጆችን ያለ ወላጅ ከማስቀረቱ ያሳዛኝ ከመሆኑ ባሻገር በርግጥ በዋነኛነት የልጆች ነገር እንዳልከው ያሳዝናል። እሷም እንዲህ በዚህ ሁኔታ እንደሚገደሉ ማንኛውም ሰዎች በጣም በጣም ያሳዝናል። ግን እንደ ማህበረሰብም ውድቀት ነው። በመሻሻል ሌላ ነገሮችን በመስራት ፋንታ ከአመታት በፊት ይሄ ነገር በብዛት ይከሰት ነበርና በማህበረሰባችን በጣም ያሳፍር ጉዳይ ነበር እኮ።
4: አንደኛ ያው እጅግ በጣም ይሄ ነገር ከሚገርምሽ ነው ወርቅነሽ ነገሮችን በደንብ አርገች ተናገርሻቸዋል። አሁን ሌላው ከሚገርምሽ ነገር የዚህ አይነት ሁኔታ ውጤቱ ምንድን ነው? ለወዴት ቦታ ይዳርገናል ብለን በመናስብበት ጊዜ በትራንትና ወለት ለምሳሌ ከተለያየ ቦታ ነው የተደወለልኝ፣ ከኢትዮጵያም የተደወለልኝ ነበር። ባለፈው እንደዚህ ወገናችን ሞተሽ፣ አሁን ደግሞ እሷ ተማረች። አሁን ያለው ሁኔታ ምንድነው? ከወገኖቻችን ወደዚች ሀገር ለመምጣት የሚጸልቱ ወገኖቻችን አዲስ አበባ አሉ። አንዲቱ እየተፈለገች ነው። ከዛ እሷ ከዚህ ሀገር የተገደለችውን የነሱ የእሷ ዘመዶች ሆኑ አንዲት ከዛ ኢትዮጵያ እሷን እየፈለጉና ብቀላ እናረጋለን የደምስ እናረጋለን የሚያለው አለ።
2: መረጃ ሊያስፈልገው ይችላል ስለሆነ ውስብስብ ሊሆን ይችላልና የተረጋገጠ ነገር እስከሌለ ድረስ ያው ይሄ ነገር ነው ባንወያይበት መልካም ነው።
4: ኦኬ ይሄን ተዋል ነው
2: ብዙ መቼም በግል የሚወራ ነገር ይኖራል፣ ግን ማረጋገጫ የሌለው የታመነ ነገር ካልሆነ አስቸጋሪ ስለሚሆን ምን ያሳዝናል። ሊሆን አይገባም በጭራሽ እንዲህ አይነት ነገር።
4: ይሄን ነገር ተይው እኔ ብለዋለሁ። እና ለማንኛውም በእውነት ይችነን እህታችንን ህይወቷን ያጣችው የልጆችን እናት የሚያውቃት ዘመድም ሆነ ማንኛውም እሷንን ማነሰው የሚያውቅ እኔ ከዚህ ሁኜ በእውነት አዘኔን እልካለሁ። ነፍሷንን አረግነት ያዋርስልን ነው የሚለው ሌላ ነገር ነው።
2: ልጆች እኮ ግን ሮቤን አሁን ልጆች እነዚህ ሰዎች ያፈሯቸው ልጆች ሁለቱን የሷንም የሱንም ወገን አዛምደዋል። በመካከል እኮ ልጆች አሉ። በዛም በዚህም ወገን ብለው የልጆች ወገኖች ናቸውና እንደው ለወደፊቱ እንዲህ አይነት ችግር እንዳይደገም እንደው ማህበረሰቡ እንዴት መንቃት አለበት፣ እንዴት ችግሩን መፍታት አለበት፣ ከባለሙያ ጋር የመመካከር ልምዱ ችግሮችን ለመፍታት ምን መሆን አለበት በሚለው ነገር እንደው የበለጠ መስራት ያለብን ይመስለኛል።
4: አንደኛ እውነትሽን ነው ይኸውልሽን፣ በእስራኤል ሀገር ህግ አለ። ችግሩ ምንድን ነው? ከህግ ሌላ የእኛ ከኢትዮጵያ መጣ ነው ባህል አለ። ይህ ባህል ምንድን ነው? በሽምግልና በቀሳውስቶች በተለያዩ ያለውን ሁኔታ አዛምደው የሚሄዱ ወይም በሁለቱ መካከል አዛምደው እና ሰላም እንዲሰፍን አድርገው የሚሄዱ ወገኖቻችን አሉ። ይሄ ግም ነው ሳይሆን አለ። ነገር ግን ይህ አይነት ሁኔታ የሆነ ችግር በሚደርስበት ጊዜ ከማን ሄዳችሁ አለኝ? መንግስት ያውቃል ወይ? ፍርድ ቤት አይቶታል ወይ? ከአሁን ቀደም ከፖሊስ ውይታ ቀርበሻል ወይ የሚለው አለ። ስለዚህ ይህንን የምናስታርቅ ወገኖች የሆነ ጥሩ እያለ ጠንቀቅ ብለን መንግስት እንዲያውቀውና መንግስት ከኋላችሁን አይዟችሁ እስካላላችሁ ድረስ የዚህ አይነት ሁኔታ የማስታረቅ ሁኔታ መስሎ አይታየኝ። በዚህ ሰዓት ብዙ ጊዜ እዚህ አይነት ደርሶባቸዋ ብዙ ህይወታቸው የተሰዉ እናቶቻችን እህቶቻችን አሉ በሽምግልና ከታረቁ በኋላ።
2: ስለዚህ ሽምግልና እንደ ጥሩ ባህል ብናየውም ግን ደግሞ እንግዲህ በሰለጠነችው እስራኤል ብዙም ችግር እየፈጠረ ነው ማለት ነው።
4: እኔም እንደዛ ነው። ሌላ እንትን የለም። ሽምግልና የሚያደርጉ ሰዎች ለማድረግ ጥሩ ሀሳብ ያላቸው እኔ ወደኋላ ይህንን ነገር ቢያስቡበትና ለእኛም ይደርስብናል ምን ይደርስብናል ብለው እንትን የሚለው ነገር ቢተውተይ እኔ ይህን ነገር ነው የምለው። ሌላ ነገር አጥፍቼ ከሆነ ይቅርታ። ግን በዚያ አጋጣሚ በሽማግሌ አስታርቀን መንግስት አውቆ እናስታርቃለን የሚባለው ሁኔታ ትክክል አይደለም።
2: አዎ እንግዲህ ይከብዳል አስተያየት ለመስጠት ምን እንዳልከው ባንድ በኩል ሰው ከጥፋቱ ተምሮ ተመንተም ስንል ነበር እንደገና ተጸጽቶ መላይት ላይቶ ተላይቶ መገናኘት መልካም ነው የሚባል ነገር አለ እንደገና እነዛ ሰዎች ጥሩ ኑሮ ይኖራሉ ይባላል በሌላ በኩል ደግሞ ስታየው ቂም ይዞ ተገናኝቶ መጨረሻው ይከፋ ሊሆን ይችላልና አስቸጋሪ ነው ያለው ሁኔታ ለማንኛውም በባለሙያ ችግሮችን መፍታት ቢቻል መልካም ነው መቼም ባለሙያ የተሻለ ስለሚሆን አዎ እንደው በመጨረሻ ምን መልእክት ታስተላልፋለህ አሁን እንዲህ አይነት ችግር ትናንት ብዙ ሰው ሲሰማ አይ ቀርቶ ነበር ብዙ ጊዜ አልሰማንም ነበር እንደገና ደግሞ መጣ ያሉ ብዙ ሰዎች አስተያየት የሚሰጡ ሰዎች ሰምቻለሁና እንደው ቀርቶ ነበር እንደተባለው ቢቀር ለመንደስ ከመጨረሻው መልካም ነው እንዲህ አይነት ነገር ዳግም ባይፈጠር ባንሰማ ምን ትላለህ በመጨረሻ
4: አንደኛ በእውነት ለውጥ አለ ካሁን ቀደም ሲደረጉ የነበሩት መጥፎ እዚህ 10 አመት 5 6 7 አመት ሲደረጉ የነበሩት ሁኔታዎች እነሱ ቀንሰዋል ከቶም እየጠፋ መጥቷል ለደስ የሚል ሁኔታ ነው ነገር ግን እንደነዚህ አልፎ አልፎ የሚደረጉ ነገሮች አሁን ይቼታችን ባለፈው ወደ 3 አመት የተገደለሽ በአካባቢያችን በተለያዩ ቦታዎች የሚደርሱባቸው ይሄ ነገር ለምን ደረሰ እና መጀመሪያ እንዴት ችግር ነበር ችግሩ እንዴት ቀነሰ ተቀነሰ አሁን ያለው እንደገና ምን ራሱን የሚያንሰራራ ምንድነው ብለን ማሰብ አለብን ብዙ በዝቻታችን ብቻ አይደለም ከውስጥ ከቤት ውስጥ ብዙ ችግሮች አሉ እነዚህ ችግሮች ከዚህ ነገር ሳይደርሱ እንዴት እንደርስበታለን የሚለውን ነገር እናስብበትና መንግስት ቢያውቀው ጥሩ መስሎ ይታየኛል ለማንኛውም ይሄ ነው ምለው ሌላ ምለው ነገር የለም እጅግ በጣም አሳዛኝ ሁኔታ ነው
2: በጣም ያሳዝናል መምህር ሩቤን መሸሻ በጣም እናመሰግናለን ስለተሳትፎ መልካም ቀን ይሁንልህ
4: አመሰግናለሁ ወርቅነሽ ደህና ዋል
2: መልካም ቀን ደህና ዋል ሌላ አድማጭ ስልክ መስመራችን ላይ አለ አቶ ቴዲ ግርማ በጤና ጥበቃ ሚኒስተር እንግዲህ ኃላፊነት አለው ይነግረኛል ኃላፊነቱን ብዙ ጊዜ ነው አልተቀበልነው ቴዲ ጤና ይስጥልን
5: ጤና ይስጥልኝ ወርቅነሽ እንደምን ነሽ
2: እግዚአብሔር ይመስገን አመሰግናለሁ ረሳሁት ኃላፊነት ግን ብዙ ጊዜ አልተቀበልንም
5: አዎ ብዙ ጊዜ አልተነጋገርንም አዎ እኔ የሰሜኑ ክልል የገለጻ ክፍል ኃላፊ ነኝ አዎ
2: በጤና ጥበቃ ጽፈት ቤት
5: በጤና ጥበቃ ሚኒስትር
2: ጽፈት ቤት ኦኬ እናመሰግናለን እንዴት ነህ ሰላም ነው
5: እግዚአብሔር ይመስገን እንዴት ነው እናንተ ጋር ሰላም ነው
2: እኛ ሰላም ነን ይሄው እንግዲህ ዛሬ ብቅ ብለሃል መልእክት ይዘህ መልእክቱ ምን ይመስላል
5: አዎ እንግዲህ መልእክቴ ምንድነው በነገው ለት ከ5 ሰዓት በኋላ በቤተሸምሽ ከተማ የምናደርገው የጤና ፕሮግራም አለ ያም የጤና ፕሮግራም በተለይ የማህበረሰባችንን የመቋቋም የችግሮችን የመቋቋም አቅም እንዴት አድርገን ማጠንከር እንደምንችል ምክሮችና የተለያዩ ገለጻዎች የሚሰጡበት መድረክ ይሆናል እና በዚሁ መድረክ ላይም ያው 3 እንግዶች ጋብዘናል ባለሙያዎች ማለት ነው የመጀመሪያው እንግዳ አቶ መኳንን ታሸረ ሐሚም ያው ሶሻል ወርከር ወይም ደግሞ የማህበራዊ ጉዳይ ሰራተኛና እንዲሁም የስነ ልቦና ባለሙያና በዚህ ችግር ለተጎዱ ሰዎችም የእንክብካቤና የምክር ሰጪ ነው እናሱም በእኛ በህብረተሰብ ዘንድ ስላለው ሁኔታ እንዴት አድርገን ጭንቅና መከራ ውስጥ በምንገኝበት ጊዜ እንዴት አድርገን ራሳችን መቋቋምና እኛ ከህብረተሰብ ከአንድ ህብረተሰብ አካል እንደሆን መጠን እኛ ብቻችን እያንዳንዱ ሰው ብቻውን መቋቋም እንደሌለበት እኛው ራሳችን የዚሁ የህብረተሰባችን የሀይል ምንጮች መሆናችንን የሚያሳይና እንዲሁም ደግሞ እንዴት አድርገንስ በአንድ ላይ በሰርግና በሀዘን ጊዜ እንደምንተባበረው በዚህ ረገድም በዚህ ችግር የሚጎዱትን ሰዎችን በማቀፍ በመደገፍና በማበረታታት እንዲሁም ጆሮ የነሱ ሚሉትን በማዳመጥ ጆሮ በመሆን እነሱን ልንረዳቸው የምንችልበትን መልእክቶችንም እንግዲህ ያስተላልፍልናል የሁለተኛው እንግዳችን ወይዘሮ አዚባይ ዮሴፍ ትባላለች የኪነ ጥበብ ባለሙያና እንዲሁም በአተነፋፈስ ዙሪያና እንዴት በመተንፈስ ዘዴዎች እንዴት አድርገን ራሳችንን አይምሯችን ማረጋጋት እንደምንችል እንዴት አድርገን ራሳችንን አረጋግተን ችግሮቻችንን ማቃለል የምንችልበትን ነገሮችን እንዲሁም በተግባር እዛው በማሳየትና እንዲሁም የቤት ስራ ሁሉ ትሰጠናለች የመጨረሻዋ እንግዳችን ያው የአዳስ ሸመሸ የምትባል የከተማው ቢሮ የጤና አስተባባሪ በከተማው ዙሪያ በጤና ዙሪያ የሚሰጡትን ለብረሰው የሚሰጡትን አገልግሎት በመተንተን እንግዲህ ትገልጽልናለች ማለት ነው።
2: ስለዚህ ቤት የመሽኗሪዎች እንዲገኙ ነው ሰዓቱ ቦታው?
5: ቦታው ያው ሮኮብ አራከፈት የሚባለው ማዶን ንጻ ሞሼ የሚባለው አራከፈት 44 ነው። ያው እንግዲህ
2: የታወቀ ቦታ ነው፣ በከተማው
5: የታወቀ ቦታ ነው፣ የማህበረሰባችን ማዶን ነው። እና ያው ጋሻው መለሰ የህብረተሰቡ አስተባባሪ ዛ የሚሰራው እና የሱም ባልደረቦች እና በሰዓት ተገኙልን በማለትም እኛም እንግዲህ የፕሮግራም ይከፈተው የሚካሄደው በእኛ በጤና ጥበቃ ሚኒስቴርና በኤሪያት ቤተሸነሽ እንዲሁም ረሸት አማትናሲ መሪነትና ክላሊት ለውሜት መውኸልት የሚባሉት የኩባት ሁሊሞች በእነሱ ተባባሪነት ነው። እና ህብረተሰቡ መጥቶ የዚሁ ገበታ ተሳታፊ እንዲሆንና ያው ጤናችንን ሰፋ ባለ ሁኔታ መጠበቅ የምንችልበትን ነገሮችን ለማስተካከል መሳተፍ ያስፈልጋል። የጤና ጥበቃ ሚኒስቴር በተለያዩ መንገዶች ብዙ አይነት እንቅስቃሴዎች ሲያደርግ ህብረተሰቡ መቶ ደግሞ ሲሳተፍና የዚህ አገልግሎት ተጠቃሚ ሲሆን እኛም እንዴት ነው ለማበረታታትና ለመገፋፋትም ይመቸናል። ግን ሰው ማይመጣ ከሆነ ግን ያው ታውቂያለሽ፣ ብዙ ወጪ ሜዳ ላይ ይፈሳል። እኛም ተገልጋዮች አንሆንም። ያው የሚሰራው ስራ ሁሉ ከምት ይሆናል ማለት ነው።
2: አዎ አዎ። ሰዓቱን ጠቀስ አስታወስክ?
5: ከአምስት ሰዓት እስከ ስምንት ሰዓት ነው። ከሰዓት በኋላ ማለት ነው።
2: ከሰዓት በኋላ አምስት ሰዓት እስከ ስምንት ሰዓት። ጥሩ ነው፣ መልካም ነው። እንደው ቀርቦ ሲታይና በተለይ ያተነፋፈስ ስርዓት አሁን በዘመናዊ ሕክምና ዘርፍ እየተለመደ የመጣ ሰዎችን የማረጋጋት ችሎታው እጅግ ከፍተኛ እንደሆነ ነው የሚነገረው። ምናልባት ሲሰማ ተራ ነገር ሊመስል ይችላል፣ እንደው በአካል ግን ሲታይ ጥቅሙ ከፍተኛ እንደሆነ ይታወቃል።
5: የሚገርምሽ ነገር በእውነት በተለያዩ እንደዚህ ግሩፖች ላይ ጉባኤዎች ላይ ተሳትፈን ሲያደርጉ እንዴት ነው አንዳንድ ጊዜ እኛም ራሱ በዚህ ዙሪያ የምንሰራ ሰዎች በጤና ዙሪያ መጀመሪያ ያለው አመለካከት ይሄን ያህል ምን እስከዛሬ ድረስ ምን አዲስ ነገር ሊያስተምሩ ነው?
2: ደግሞ መተንፈስ ምን ያግዛል ሊባል ይችላል።
5: አዎ። ነገር ግን ስትሞክሪ ነው ስታዩ ግን እንዴ እንዲህ ማድረግ ይቻላል፣ እዚህ ደረጃ ላይ መድረስም ይቻላል፣ እንደዚህ ራሱን ማረጋጋት ይቻላል የሚለው ስትመለከች በጣም በጣም በጣም አስደናቂ ስራ ነው። እና ማየት ማመን ነው እንዲሉ መጥተው እንዲሳተፉ ነው እንግዲህ በዛ አጋጣሚ።
2: በጣም ጥሩ። እንግዲህ ዘመኑ ግድ ይላል፣ ኑሯችን በተለያዩ ችግሮች ምክንያት የተጨናነቀ ነው። የዕለት ከዕለት እንቅስቃሴያችን መረጋጋት እጅግ እጅግ ወሳኝ ነው ለጤና። ጥሩ። በመጨረሻ ምናልባት የተረሳ ነገር ካለ ታስተላልፈው መልእክት?
5: ያው እንግዲህ ወደፊት ምናልባት ፕሮግራም ከእናንተ ጋር ይዘን በእውነቱ ስላሉትን ብዙ አይነት እንቅስቃሴዎችን እንነጋገራለን። በተለይ የሚገርምሽ ነገር ከምናደርጋቸው አሁን ከዚህ ከሁለት ዓመት ውስጥ የጀመርናቸው እንቅስቃሴዎች ውስጥ ለምሳሌ አንዱ ፕሮግራማችን ከረሸት አማትናሲም ጋር በመሆን ማስተር ጤፍ የሚባለው ፕሮግራም ነው። እንግዲህ ይሄ ማስተር ጤፍ የሚባለው ፕሮግራም ምንድን ነው? በተለይ ወጣቶች እዚህ ሀገር ተወልደው ያደጉ ባለሙያ የሆነች የማብሰል ችሎታ ያላት አበሻ እዛ በመሄድ እንጀራም ሆነ የኛ
2: ከጤፍ ጋር የተያዘ ነው።
5: ከጤፍ ጋር የተያዘ እና ጤናማ ምግቦች የቤታችን ውስጥ ያሉት እኛ ዕለት ዕለት የምንጠቀማቸውን ተጠቅመን እንዴት አድርገን ጤናችንን መጠበቅ እንችላለን፣ እንዴትስ አድርገን ነው የምንጠቀማቸው በሚለው ሰፋ ያለ ለወጣቶች በማስተማርና እንዲሁም እነሱም ደግሞ ወደ እኛ ወደ ባህላችን ወደ ማጀታችን መመለስ ሲጀምሩ ማየት ለእኛም ትልቅ ነገር ነው በእውነት።
2: በጣም ጥሩ ነው። ትልቅ ፕሮግራም ነው። እንወያይበታለን በሰፊው። እናመሰግናለን።
5: እኔም በጣም አመሰግናለሁ ወርቅነሽ። መልካም ቀን።
2: እሺ፣ መልካም ቀን። በጤና ጥበቃ ሚኒስቴር ጽሕፈት ቤት የሰሜኑ ክፍል የገለጻ ኃላፊ አቶ ቴዲ ግርማን እናመሰግናለን። ስርጭታችን ተጠናቀቀ። እንግዲህ የቴክኒክ ባለሙያችን ሚካኤል ኦልሽባንክ ነበር። እናመሰግናለን። የፕሮግራም አጠናካሪ ካናስፈረው እንዲሁም ባልደረባችን ሰጠኝ ዘመንን እናመሰግናለን። ስርጭታችን ተጠናቀቀ። ምሽት 7 ሰዓት ላይ እንደገና እንገናኛለን። አድማጮቻችን መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ከነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽኒ አሌፍ በኸሽባን ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢታይ ታማሮፍ ሲሆን የፕሮግራም አጠናካሪ ሃና ስፈሮናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከተለያዩ አድማጮች ከባልደረቦቻችን ጋር በወቅታዊ ጉዳይ እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። በላይኛው ገሊላ ረኼስ ስራሚም ተብሎ በሚጠራው አካባቢ ጉብኝት ላይ የነበሩ የኦርት ማሉት ሁለተኛ ደረጃ የሽባ ተማሪዎች በቦታው ወድቆ የነበረ ፈንጅ ፈንድቶ አንድ ሲሞት 24 መቁሰላቸው ታወቀ። ጉቦ በመቀበል ወንጀል የተጠረጠሩት የክፋር ሳባ ከተማ ከንቲባ ራፊ ሳአር የስራት ጊዜያቸው በ8 ቀናት ተራዘመ። በሃይፋ አካባቢ ዛሬ በተፈጠረው ከባድ የአየር ብክለት ምክንያት 2 ትምህርት ቤቶች መዘጋታቸው ታወቀ። በአሜሪካ የፌደራል ወኪሎች በዲሞክራቲክ ፓርቲ የኮንግረስ አባል የሆኑትን ኢልሃን ኦማርን መኖሪያ ቤት ፈተሹ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በላይኛው ገሊላ ረኬስ ራሚም ተብሎ በሚጠራው አካባቢ ጉብኝት ላይ የነበሩ የኦርት ማሉት ሁለተኛ ደረጃ የሽባ ተማሪዎች በቦታው ወድቆ የነበረ ፈንጅ ፈንድቶ አንድ ሲሞት 24 ቆሰሉ ተባለ። ከቁስለኞች መካከል ሁለቱ በከባድ ሁኔታ የተጎዱ ሲሆን ቀሪዎቹ በመካከለኛና በቀላል ሁኔታ መጎዳታቸው ተገልጿል። ፖሊስ፣ መከላከያ ሰራዊቱ፣ የአደጋ ጊዜ ሰራተኞችና ሌሎች የሚመለከታቸው አካላት በፍጥነት በቦታው የደረሱ ሲሆን አስቀድመው የተገኙት የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ድርጅት ሐኪሞች ለቁስለኞች እርዳታ በማድረግ በመከላከያ ሰራዊቱና በማጌን ዳቪድ አዶም ሄሊኮፕተሮች ቁስለኞችን በአካባቢው ወደሚገኙ ሆስፒታል ሆስፒታሎችና የሕክምና ተቋማት የወሰዷቸው መሆኑ ተገልጿል። ቁስለኞች በሶስት ወታደራዊ ሄሊኮፕተሮች በሰሜን እስራኤል ወደሚገኙ ሆስፒታሎች የተወሰዱ ሲሆን የሕክምና ተቋማቱ ለተጎዱ ሰዎች ፈጣን እርዳታ የሕክምና እርዳታ እንዲሰጡና ተዘጋጅተው እንዲጠብቁ አስቀድሞ የተነገራቸው መሆኑ ታውቋል። ፍንዳታው የደረሰበት አካባቢ ዝግ ወታደራዊ ቀጠና ሆኖ መታወጁን መከላከያ ሰራዊቱ አስታውቋል። ከዚህ ጋር ተያይዞ የማአሎት ታርሂሻ ከንቲባ ሞቲ ቤን ዳቪድ ጉብኝቱ ሁሉንም መመዘኛዎች ያሟላና የተፈቀደ እንደነበር በተደረገላቸው ቃለ መጠይቅ እንዲህ ሲሉ ገልጸዋል።
2: הטיול מאושר על פי כל הקריטריונים ובית ספר אור אתם עושים את התהליכים כמו שצריך מול משרד החינוך אישורים מגיעים כמו שצריך אין דבר כזה שיוצאים לטיול בלי אישורים מכל הגורמים
1: מוטי תמרת ביתו ኦርት ነው። ስለሆነም ማንኛውንም ሂደት ከትምህርት ሚኒስተር ጋር በትክክል ነው የሚሰራው። ጉብኝቱ እንዲወጡም አስፈላጊው ፈቃድ ከትምህርት ሚኒስተር ተሰጥቶ ነበር ብለዋል። በትምህርት ሚኒስተር ባለስልጣናት ተማሪዎች ለጉብኝት እንዲወጡ የተፈቀደ መሆኑን የገለጹ ሲሆን ከ8ኛ እስከ 9ኛ ክፍል ያሉ 50 ተማሪዎች በዚህ ጉብኝት የተሳተፉ መሆኑንም የትምህርት ሚኒስተር ባለስልጣናት ጨምረው ገልጸዋል። ጉቦ በመቀበል ወንጀል የተጠረጠሩት የክፋር ሳባ ከተማ ከንቲባ ራፊ ሳአር የእስራት ጊዜ በ8 ቀናት ተራዘመ። በርሾለጽዮን ከተማ በሚገኘው አውራጃ ፍርድ ቤት ዛሬ በተካሄደ ችሎት ሳአር ከባለቤታቸው ጋር በመተባበር እንደሰሩና ስለተቀበሉት ገንዘብም ያውቁ እንደነበር ፖሊስ ለፍርድ ቤቱ አስረድቷል። በርካታ ገንዘብ በቤታቸው ውስጥና በተለያዩ ሚስጥራዊ ቦታዎች ተደብቆ መገኘቱም ተገልጿል። የሳር ጠበቃ ሚካ ፔትማን እንደገለጸው ደግሞ የከንቲባው ባለቤት ገንዘቡን ለመቀበል ብቻቸውን እንቅስቃሴ አድርገው ሊሆን እንደሚችልና ሳር እንዳልተባበረና ለመርማሪዎችም ጥያቄዎችን ለመመለስና መረጃዎችን ለመስጠት ሙሉ ተሳትፎ ያደረገ መሆኑን ገልጾ ክርክር ለማድረግም ዝግጁ መሆኑን አስታውቋል። በሃይፋ አካባቢ በተፈጠረ ከባድ የአየር ብክለት ምክንያት ሁለት ትምህርት ቤቶች መዘጋታቸው ታወቀ። የአየር ብክለቱ የተከሰተው በአካባቢው ከሚገኙ የማጣሪያ ጣቢያዎች የተለቀቀና ለነቀርሳ ህመም የሚዳርግ ቤንዚን የተባለ ኬሚካል ከተፈቀደው መጠን በላይ 3 ጥፍ ስለተለቀቀ መሆኑ ተገልጿል። ከማጣሪያ ጣቢያው በ1 ኪሎ ሜትር ርቀት የሚገኙ የአካባቢው ኗሪዎች ከቤት እንዳይወጡ ጥሪ የተላለፈላቸው ሲሆን በተለይ በድሜ የገፉ አረጋውያን፣ ነፍሰ ጡር እናቶችና ህፃናት ጥንቃቄ እንዲያደርጉ ትዕዛዝ የተላለፈ መሆኑ ተገልጿል። የከተሞች ህብረት አካባቢ ጥበቃ ስራ አስኪያጅ ሊይ ሻህር የማጣሪያ ፋብሪካዎች እንዲዘጉ እንዲስሉ ጥሪ አቅርበዋል።
3: לא ייתכן שבתי ספר במפרץ חיפה נסגרים ולא מפעלים מזהמים. אנחנו צריכים בטווח הקצר לוודא שהמפעל עושה את כל מה שביכולתו בשביל למנוע מפגעים סביבתיים, ובטווח הארוך, אבל כבר בקדנציה של הממשלה הבאה, לוודא את סגירת מפעלי בזן והבראת מפרץ חיפה.
1: ሊባሰሙት ሪባ ሃይፋ የባህር ዳርቻዎች አካባቢ ትምርት ቤቶች እየተዘጉ የተበከሉ ፋብሪካዎች የማይዘጉበት ሁኔታ የለም ብለዋል። በተጨማሪም ባጭር ጊዜ ውስጥ ፋብሪካው የሚችለውን ሁሉ ማድረጉን ማረጋገጥ አለብን። ለረጅም ጊዜ መፍትሄ ግን የሚቀጥለው መንግስት ፋብሪካውን መዝጋት አለበት ብለዋል። ከማጣሪያ ፋብሪካው በተሰጠ ምላሽ ሰራተኞች ያካባቢው ኗሪዎችና የአካባቢ ብክለት ጉዳይ ቅድሚያ የሚሰጠው መሆኑን ገልጿል። ስራ የሚጀመረው ያካባቢ ጥበቃ ሚኒስቴር ሲያስታውቅ መሆኑንም ከደረሰን ዘገባ መረዳት ይችላል። በአሜሪካ የፌደራል ወኪሎች በዲሞክራቲክ ፓርቲ የኮንግረስ አባሏ ኢልሃን ኦማርን መኖሪያ ቤት መፈተሹ ታወቀ። ፍተሻው የተካሄደው ከብሔራዊ ደህንነት መስሪያ ቤት ጋር በመተባበር በተደረገ የጋራ ምርመራ ስር እና በፍርድ ቤት ትዕዛዝ መሰረት የተካሄደ መሆኑን የአሜሪካ ፍትህ ቢሮ አስታውቋል። ከአሜሪካ ምንጮች የተገኙ መረጃዎች እንደሚያመለክቱት ምርመራው ከኢሚግሬሽን ወይም ስደተኞች ጉዳይ ህግ ጥሰት ጋር የተያያዘ ነው ተብሏል። ኦማር በልጅነታቸው ከሶማሊያ ወደ አሜሪካ የገቡ ሲሆን በኋላም የአሜሪካ ዜግነት ማግኘታቸው ይታወቃል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ07 አጎሮት ሲመነዘር 1 ዩሮ በ3 ሸቀል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ከሰነበተው ለውጥ የለውም። ከነገ ወዲያ ረቡዕ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ዛሬ እንግዲህ በዜና እንደተመለከትነው ከሰዓት በኋላ በሰሜን እስራኤል በላይኛው ገሊላ ክፍል በደረሰ አደጋ ጉዳት ደርሷል። በአካባቢው የሽባ ተማሪዎች ጉብኝት ያካሄዱ ነበር። 50 የሚሆኑ ተማሪዎች እንግዲህ በዚህ ጉብኝት እንደተሳተፉ ነው የተገለጸው። እንግዲህ በአካባቢው ወድቆ የነበረ ፈንጂ ነው። ባልታወቀ ምክንያት ተነካክቶ ይባላል፣ ግን ምርመራ ያለ ጉዳይ ነው። ፈንድቶ ከ20 በላይ ሲቆስሉ እንግዲህ እስካሁን ባለው መረጃ አንድ ሰው ህይወቱ አልፏል፣ አንድ ታዳጊ በሚያሳዝን ሁኔታ። በዚህ ጉዳይ እንወያያለን። ባልደረባችን አይቸው ባየ ስልክ መስመር ላይ ነው። አይቸው ጤና ይስጥልን፣ እንደምናመሸ።
1: ጤናችን ወርቅነሽ፣ እንደምናመሸሻል። እንዲሁም አድማጮቻችን እንደምናመሻችሁ፣
0: እናመሰግናለን። በሚገርም ሁኔታ በተለይ በጦርነቱ ጊዜ እንዲህ አይነት ነገሮች እንዳይፈጠሩ ማስጠንቀቂያ ይሰጥ ነበር በተደጋጋሚ፣ ግን አሁን በዚህ ሁኔታ መቼም ይፈጠራል ተብሎ አልታሰበም ነበር፣ ግን ሆነ። እንዴት ነው በሰሜን እስራኤል የተከሰተው ጉዳይ?
1: አመሰግናለሁ ወርቅነሽ። አዎ እንዳስታወሽው አንቺ የጦርነቱ አካባቢ የአይነት መመሪያዎች በብዛት ይነገሩ ነበር። በተለይ እኔ በተጠባባቂ ወታደር ማገልግበት ደጀንሱ በዚህ ዙሪያ በከፍተኛ ሁኔታ ጥንቃቄ ለማህበረሰቡ ግንዛቤ እንዲኖረው ያስጠነቅቅ ነበር። ምናልባት እንግዲህ ትንሽ አንዳንድ ጊዜ ሀገራችን በአዳዲስ ነገር እየተሞላች የምትመጣ ሀገር ነች እና አንዱን አንዱን እየተካ ያን የሚያስረሳበት ሁኔታ አለም። ዛሬ የተከሰተው ክስተት እንደጠቀሽው አንድ ሽባ የሚማሩ ተማሪዎች በሰሜኑ የሀገራችን ክፍል ለጉብኝት በወጡበት ሰዓት ይሄ ሚጽራር የሚሉት ትንሽዬ ቦምብ ናት። በጣም የሚገርም ነገር ነው። ቢያንስ 40 ግራም ኪሎ የማይሞላ እንትን ግራም የማይሞላ ነው። ያ እንግዲህ መንገዱ አካባቢ ጉብኝት በሚያደርጉበት ሰዓት ወድቆ ነው የነበረው። ይህ ምንድነው እንግዲህ እንደምታስታውሽ ወርቅነሽ፣ ሀገራችን ለ3 ዓመት ያህል ጦርነት አካሄዳለች። አሁን እያካሄደች ነው የምትገኘው። ብዙ ሮኬት፣ ተምዘግዛጊ ሚሳይሎች፣ ድሮኖች ወደ አካባቢያችን ተተኩሰዋል። በብዙ ቦታዎች ወድቀዋል። ያንን ሙሉ በሙሉ ማጽዳት መፈተሽ ደግሞ አይቻልም። ይህ አሁን የተከሰተው ክስተት መንገዱን በጣም የተለመደ የታወቀ የመዝናኛ ጉብኝት የማድረጊያ ቦታ ነው። እነኚህ ተማሪዎች ወደዛ በሚሄዱበት ሰዓት እንግዲህ ሁሉንም ፍቃድ ተቀብለው ወደዛ ቦታ ሂደዋል። በሚገርም ሁኔታ ደግሞ ያሳለፍን አሁን በዓላት ውስጥ ብዛት ያሉት እስራኤላውያኖች ወደዛ ቦታ ሂደው ጎብኝተዋል። ነገር ግን አሁን ምን አለ መሰለሽ፣ የተመደበልን ቦታ አለች የምንሄድበትኝ፣ ከዛ ውጭ ወደ ጣሻ ነገሮች አሉ የመግባቱ ሁኔታ እስካሁን በዛ አካባቢ አልተፈቀደም። እና አሁን ይህ ክስተት የሆነው እንግዲህ ከተማሪዎቹ መካከል አንዱ ይህን ነገር በሚያገኝበት ሰዓት ያነሳና ያው ዘመኑ መቼም የቲክቶክ ነው። በቲክቶክ ራሱን ቀርጾ ፎቶ አንስቶ ይለቅና በቴሌግራም በምናምን ይለቅና ከሻንጣ ውስጥ አድርጎት መንገዱን ቀጥሏል። እና በዚህ መሀል ነው እንግዲህ ፈንድቶ ያን ያህል ወደ 23 የሚሆኑ ልጆች ሲቆስሉ አንድ ህይወቱን ያጣበት ምክንያት አለ። እዚላ ብዙ ጥያቄዎች አሉ። አሁን ስንጠይቅ ወርቅነሽ፣ አንደኛ እዛ ቦታ ጉብኝት እንደሄዱ መምህራኖች ወይም ማድሪኮች የት ነበሩ የሚባል ጥያቄዎች አለ። ሁለተኛ ለልጆቹስ በቂ መረጃ በቂ መመሪያ ተሰጥቷቸዋል ወደዛ ቦታ ሲሄዱ የሚል ጥያቄም አለ። ሶስተኛ ካካል ወይም ያን አካባቢ የደንና ዱራሮች ጥበቃ ለአንድ ቦታ ምን ያህል ብቁና ለጎብኚዎች ክፍት መሆኑን ምን ያህል አስፈላጊውን ጥንቃቄ አድርጓል የሚሉ ብዙ ጥያቄዎች ይጠየቃሉ። ይህ ወደፊት ተመርምሮ የሚደረስበትና የምናውቅበት ይሆናል። ነገር ግን አሁን ትልቁ ነገር እዚህ ጋር ወርቅነሽ፣ እኛ ባለፈውም ስንነጋገር እንደነበር ሁሌም እንደምናስጠነቅቀው ወድቀው የሚገኙ ተጠርጣሪ ነገሮችን ከመንካት ተቆጠቡ። ብናይም እንኳ ወዲያውኑ ወደ ፖሊስ ደውለን በማሳወቅ ፖሊስ መጥቶ እርምጃ እንዲወስድና ፖሊስ መጥቶ የሚያደርገውን እንዲያደርግ እንጂ እኛ መንካት ይሄው እንደዚህ አይነት አደጋ ያደርሳል። በእርግጥ ትምህርት ቤቱ እነኚህን ተማሪዎች ከመውጣታቸው በፊት አስቀድሞ የሚሰጥ መመሪያ አለ፣ ሰጥቶ ሊሆኑ ይችላሉ። ግን ምን ያህል አስጠንቅቀዋቸዋል? ምን ያህል ለዚህ ትኩረት አድርገዋል? ምን ያህል ዚህ ትስብት ተደርገዋል? ልጆቹስ ምን ያህል ይህን ተገንዝበዋል? የሚሉት ነገሮች ግን እጅግ በጣም አጠያይቂዎች ናቸው። እና ሁልጊዜም የደጀንዙ በተለይ የደጀንዙ ከጦርነት በተመለስንበት ሰዓት ጉብኝት በምንወጣበት ሰዓት ላይን የማይታዩት ቃቅን ነገሮች ተፈንጠናጥረው ይወደቁ ይኖራሉ። እነሱም ብናይ ከመንካት እንራቅ፣ ሰውም እንዳይቀርብ እንገዝ። ሳይቀርብ እኛም ሌሎችን በመጥራት ለፖሊስን በመጥራት በማሳወቅ ሌሎችም እንዳይነኩት እንዳይቀርቡ ማድረግ ያስፈልጋል እየተባለ በተደጋጋሚ ሁልጊዜ ይነገራል። አሁንም ቢሆን ይሄ እንዳለው ነው። አሁን እንደምሳሌ አድርገን የሰሜኑ ሀገራችን ክብሎሰን እንጂ በመላው ሀገራችን በሶሪያ ብቲ፣ በአዛ፣ በሊባኖስ በሁሉም መስኮች ብዙ ሮኬት ተምዘግዛጊ ሚሳኤሎች ተተኩሰዋል። ከዛም አልፎ ድሮኖችም አሉ። እነዚህ ቀላል አውሮፕላን ምላቸው እነሱም ተልከዋል። አሁንም እንደነሱ አይነቶም ሳይፈነዳ ይወደቁ መሬት ላይ አሉ። እነሱን መጠንቀቅ ከፍተኛ ጥንቃቄ በጣም ያስፈልጋል። ወላጆችም ለልጆቻቸው ከትምህርት ቤቱ ከሚሰጠው መመሪያ ባሻገር ለልጆችም በከፍተኛ ደረጃ ማስጠንቀቅና ማስተማር ያለባቸው ጉዳይ ነው። አካባቢያችን ጦርነት 3 አመት ነው ያሳለፍነው። ሁሉንም ቦታ ማጽዳት አይቻልም። በተቻለ መጠን ያህል ግን መከላከያም ሌሎችም ይዛ ኃላፊው የደንና ዱራራዊት ሰራተኞችም ለማጽዳት ጥረት እያደረጉ ነው። ነገር ግን አሁን ይሄን ነገር ተመልከች እንግዲህ ወርቅነሽ፣ አንዳንዴ ምንድነው የቀን ነው የሚባል ነገር አለ ወይም እድል ነው የሚባል ነገር አለ። በበጋው አሁን በረፍቱ በበዓሉ ወቅት ብዙ ጎብኚዎች በዛ ቦታ ሄደዋል፣ ጎብኝተዋል። እነኚህ ሲሄዱ ግን ከነዚህ ላይ ግን ያ ነገር አግንቶ ግልጁ በቃ ይሄ ነገር ተከሰተ።
0: አዎ እዚህ ላይ ልጆች ያልከው ነገር አለ ማስተማር። አሁን እንግዲህ በህይወቱ ያለፈው ልጅ በሚያሳዝን ሁኔታ 14 ዓመት ታዳጊ እንደሆነ እየተገለጸ ነው። እንግዲህ እሱ ራሱ ያንሳው ይሄን መሳሪያ ወይም ሌላ ጓደኛው አንስቶት በደረሰ ፍንዳታ ይሁን መረጃው ሲወጡ ምናውቀው ነው። ግን በዚህ ትይል የተሳተፉ ልጆች ከ12 ከ13 ዓመት በላይ ናቸው። ለማንኛውም ትልቆች ናቸው ማለት ይቻላል። ለዛውም የእስራኤል ልጅ ደግሞ ግድ ነው ይሄን ነገር ማወቅ አለበት። የ3-4 ዓመት ልጅ ራሱ ብትጠይቀው ይሄን ነገር ይሄን ማስጠንቀቂያ ሊያውቅ ይችላል ብዬ ነው መገምተውና እንዲህ አይነት አደጋ መድረሱ አሁን በሚወጡ መረጃዎች በሚወጡ አዳዲስ ዘገባዎች አይቼው እንግዲህ የሂዝቦላ ድርጅት ከተኮሰው መሳሪያ ይመስላል ማለት እንግዲህ ያው ሚሳኤል ሆነ ሌላ ነገር ሲፈነዳ ሲበታተን ነው ሳይፈነዳ የሚቀር ክፍል ይኖራል።
1: ትክክል ብለሻል ወርቅነሽ። ካሁን በፊትም እኛ የተረጋገጥ ነው እንደምሳሌ ብንወስድም አሁን ሚጽራር የሚባለው ይሄን በዓለም አቀፍ ጦርነት እንኳን የተከለከለ መሳሪያ ነው። ኢራን ብዙ ጊዜ ወደ ሀገራችን አስወንጭፋለች። ይሄን የሷው በጣም በትልቅ ሁኔታ ወደ 20 የሚሆኑ እያንዳንዱ ከአንድ ኪሎ ግራም የበለጠ እንትን ያለው ከባድ የሚያመጣችን ነው። ይሄ ደግሞ እንደዛ አይነት ነው፣ ግን በጣም አነስተኛ ጥቃቅም ነው። ይሄ ሂዝቡላ ነው የላከው። አሁን በእውነት ነው
0: እንግዲህ ሂዝቡላ መጦር መሳሪያዎችን ከኢራን ነው የሚያገኘው።
1: አዎ ከኢራን ነው የሚያገኘው። እውነት ነው። አዎ እና ይሄ አሁን እዚህ ላሁን ይሄ የሁን ፈንድቶ እንደዚህ ጉዳት ያደረሰው እንደው በሚገርም ሁኔታ ይህን ያህል ችግርና አደጋ ይፈጥራል ተብሎ እንትን የሚል ነገር አይደለም። በጣም አነስተኛ ከመሆኑ ማንጠ ነገር ግን ልጁ አንስቶ በሻንጣው አድርጎ ካስቀመጠበት ቦታ አስቀምጦት እያለ በአንድ ላይ እንግዲህ ሰብሰብ ብለው እያሉ ይህ ስለፈነዳ ብቻ ይህን ያህል
0: ጉዳቱ ከባድ ነው።
1: ከባድ ጉዳት ደርሷል። እና ዞሮ ዞሮ ግን ትምህርት ቤቶቹም ቢሆኑ ወላጆቹም ቢሆኑ ለልጅ አንዴ ነግሬዋለሁ ብሎ ዝም አይባልም። በተቻለ መጠን ያህል ልጅ ግብኝት በሚሄዱበት ሰዓት፣ በመዝናነት ወዶች በሚሄዱበት ሰዓት ይህን ነገር ደግሞ መናገር ማስታወስ ያስፈልጋል። እና በጣም አስፈላጊ ጉዳይ ነው። ይሄ ልጆችም የሚባለውን ነገር የመስማት ግዴታ አለባቸው። መመሪያ ነው። ይህን ነገር ማወቅም አለባቸው። ነገር ግን አንዳንዴ የልጆች ነገር ሁላችንም ልጆች አሉን፣ እናውቀዋለን። እንደውም ልጆች አታርጉ የተባሉትን ማድረግ ይወዳሉ፣
0: ያስደስታቸዋል።

0: ይመስልናል። እንዴት ነህ ሰላምና?
1: አንተላይ ማለት
0: አዎ፣ ጥላሁን በሰሜን እስራኤል የተከሰተው ድርጊት እጅግ አሳዛኝ ነው። እንደው እስራኤል በጣም ተጠነቀቀበትና ሲፈራ የነበረ በተለይ ደጀን ዙ በየቀኑ በየሰዓቱ ማስጠንቀቂያ የሚሰጥበት ጉዳይ ነው የነበር። በሚያሳዝን ሁኔታ ግን ዛሬ ከባድ አደጋ ደርሷል እና እንዴት ነው ያለው ሁኔታ?
1: አዎ፣ ምን ነው በዚህ በቆመም ያሰኛል። ምክንያቱም በቀጣይም እንደዚህ አይነት ተመሳሳይ ድርጊት ሊፈጸም እንደሚችል እንግዲህ አንዳንዶቹ በይበልጥ ተጠለቅ ብለው ሁኔታው የሚረዱት ይጠቁማሉ። ምን ማለት ነው? ትንሽ እንዝላልነትን በለው ወይም ደግሞ ልብ ካለ ማለት፣ ከዛ በላይ ደግሞ ይህንን እንዳይፈጠር እንዳይሆን ድርጊቱ እንዳይፈጸም ጉዳዩን መከላከል የሚገባቸው ደግሞ ስራቸውን አልተወጡ ማለት ነው። ለማንኛውም የነበረው ሁኔታ እንግዲህ ዛሬ 3 ሰዓት አካባቢ ነው ከቀትር በኋላ እንግዲህ 4 ሰዓት ወደ 4 ሰዓት ተኩል እየሆነ ነው የደረሰ ጉዳት ነው። ኦርት ማዕሎት የተሰኘ ትምህርት ቤት ያው እንደምታውቂው ወቅቱ ተማሪዎች ጉብኝት የሚያደርጉበት አመታዊ የረፍት ሳይሆን ጉብኝት የሚያደርጉበት ወቅቱ ያ ነው። ብዛት ተማሪዎች ከቦታ ከትምህርት ቤታቸው አንዳንድ የሀገሪቱን ቦታ ይጎበኛሉ። እንግዲህ እነዚህ እድሜያቸው ከ13 እስከ 15 እድሜ ክልል የሚገኝና ከ7ኛ እስከ 9ኛ ክፍል ተማሪዎች ናቸው። እንግዲህ አጠቃላይ ከተማሪዎቹ ጋር አብሯቸው የሚሄዱ መምህሮችም ወደ 50 የሚጠጉ ወደ ሀገራችን የሰሜን ክፍል ማለት ነው ራስ እስራኤል የተሰኘ ከኪቡስ ማራናና ይፍታህ ማዕከል የሚገኝ ነው። በጣም ቆንጆ ቦታ ነው። አረንጓዴ የለበሰ ያለ መጎብኘት በመሄዱበት ወቅት እንግዲህ አትግቡ ከተባለበት ቦታ ነው። ጽሑፍ ነበር ወርቅነሽ ማለት በእርግጥ አካባቢው የጦርነት ወቅት ስለነበር ባሳለፍ ነው ጦርነት ህዝቡን ላይ ጣላቸው። እንደገና ከኛም እኮ የተላኩትኝ አክሻፊዎች ወድቀው ያልተለቀሙበት ሁኔታ ማለት ይባላል።
0: ሚሳኤሎች አሁ እንደተበተኑ ያሉበት ቦታ ነው።
1: አሁን ይሄ ግን ከህዝቡን ላይ የተላከና ያልፈነዳ ነው ይባላል። አሁን ይህም የመከላከያ ኃይሉ ኃላፊነት ወስዶ ማለት ነው ራሱ የወታደሩ ክፍል አሉ፣ እንደገና ከውጭ ሌሎች የግል ድርጅቶችንም በመቅጠር ይህን ቦታውንን ማጣራትና መልቀም ስራ ይካሄዳልኝ። ግን በሚገርም ሁኔታ መከላከያ ኃይሉ ይህንን አቁሟል ይባላል። አንዳንዶቹ ከገንዘብ ጋር ያያይዙታል፣ የገንዘብ ጥረት ስላለ ሌሎች የውጭ ድርጅቶችንን ቀጥረው ስራ ማሰራቱን እንዳቆሙ። ግን ይበልጥ የሚገርመው የካካል ወይም ከረንካ የሜት ወይም ደግሞ የሀገሪቱን ደህንና አንዳንድ መዝናኛ ቦታዎችን የሚገነቡና የሚንከባከበው ድርጅት እዚህ ቦታ አሁን ችግሩ ከደረሰበት ላይ ጽሑፍ ጽፏል። ወደዚህ ቦታ መግባት በጥብቅ የተከለከለ ነው፣ ለደህንነታችሁ አስጊ ስለሆነና በቀጣይም እያደስ ነው ስለሆነ ቦታውን መግባት ክልክል ነው የሚል ጽሑፍ በትልቁ ተጽፏል። ይህንን እያወቁ ነው እነዚህ ተማሪዎች ወደ ውስጥ እንግዲህ ገብተው ይህንን በጣም በእጅ መዳፍ እንዴት ነው እንደ ኩራ አይነት ከዛ በጣም አናሳ ኮራዘ በመጠኑ እንደዛ ነው። በጣም ግን ውስጡ ብዛት ያላቸው ጥቃቅን ፈንጆች አሉ። ይህ ሚጽራሪ ሩታልኝ እንግዲህ እሱ ፈንድቶ ነው ድርጊቱ እንደሚባለው ከሆነ በረጃዎች በእርግጥ እየተጣራ ነው ሁኔታው።
0: የመጀመሪያ ምርመራ ነው ይሄ። ቆይቶ የሚወጣ ነገር ይኖራል እንዳልከው አዲስ ነገር
1: እውነት ነው። አሁን ከነዚህ ከ7 እስከ 13 ከ5 እድሜ ክልል ከሚገኙት እንግዲህ እንደሚነገረው ከሆነ አንደኛው ቅድሚያ ከያዙት ካገኙት በኋላ ይጫወቱበት ነበር ይባላል። እንዲያውም የሚነገረው ከተነካ ወዲያው ይፈነዳል ነበር፣ ግን ወዲያውም አልፈነዳም። ይጫወቱ ከዛም ፎቶ ተነስተው እንዲያውም አንድ ወላጅ የተነሳውን ፎቶ ይህን የፈነዳውን ፈንጁን ፎቶውን ለአባቱ ልኮለት አባቱ ራሱ ሲናገርም የሰማሁበት ሁኔታ አለ። ከዛ በኋላ ግን አንደኛው ወጣት ቲኩ ውስጥ እንደከተተው ይነገራል። ከከተተው በኋላ ከትንሽ ጊዜ በኋላ እንደፈነዳ እንግዲህ ያን 14 ዓመት እንግዲህ ወጣት ወዲያውኑ ብዙም አልቆየም፣ ወዲያውኑ ህይወቱ አልፏል። ሌሎቹ ወደ 23 የሚጣጉት ቆስለዋል። ከነዚህ ውስጥ ወደ 3 የሚሆኑት በከፍተኛ ሁኔታ የቆሰሉ ሲሆን 10 መጠነኛና 10 በቀላል የቆሰሉ እንግዲህ ከነዚህ ውስጥ ወደ 13 የሚሆኑትን በጥፋት የሚገኘው ዚቭ ሆስፒታል ወዲያውኑ የህክምና እርዳታ እንግዲህ ተወስደው እየተደረገላቸው ነው። በሃይፋ ራምባም ሆስፒታል ደግሞ ወደ 4 የሚሆኑ የቆሰሉትኝ ተልከዋል። ወደ ነሃሪያ ደግሞ ገሊል ሆስፒታል ወደ 6 የሚሆኑትኝ አጠቃላይ ወደ 23 የሚሆኑ ቆስለዋልኝ። አሁን እዚህ ላይ ትልቁ ጥያቄ ያው እንግዲህ ኃላፊነት ጋር በተያያዘ ትምህርት ሚኒስትር በእርግጥ ወደ ቦታው ልጆች እንዲሄዱ ፈቃድ ሰጥቷል። ፈቃድ ሲሰጥ ደግሞ የመከላከያ ኃይሉን ፈቃድ ከተቀበለ ፖሊስ ሰራዊት፣ ሁሉም ጉዳዩ መለከታቸው ፈቃድ ከሰጣቸው በኋላ ነው። ይህን በትምህርት ሚኒስትር በኩል እንግዲህ እዛ ላይ ትልቅ ችግሩ ግን አብረው ያሉት መምህሮች ልጆች ወደ እዛ አትግቡ ክልክል ነው ከሚለው ቦታ ሲገቡ እንዴት አብረው እንዴት ፈቀዱላቸው ራሱን የቻለ ጥያቄ ነው። ይባስ ብሎ ደግሞ ወርቅነሽ ይህን በተመለከተ አሁን እንደዚህ አይነት ድርጊት እንዳይፈጸም በፓርላማ ራሱን የቻለ ኮሚቴ አለ። እነዚህን የወደቁ በጦርነት ወቅት

0: የወደቁ ፈንጆችን የሚፈነዱትን ሽብርባሪዎችን የሚለቅመውነን ድርጅት የመከላከያ ኃይሉም ሆነ ሌሎችን የሚቆጣጠር ኮሚቴ አለ። የዚህ ኮሚቴ ዋናው ሊቀመንበር ኒሲም ቫቱሪ የሊኩድ ፓርቲ አባል ናቸው። እንደገና የኮሚቴው አባላት ደግሞ ዩሊ ኤደልሽቴይን ታውቂያለሽ፣ የሊኩድ ፓርቲ የነበሩና ጨራሻውን እንኳን በሊኩድ አይደሉም። እንደገና ጋዲያ ዘንኮት አሁን ለጠቅላይ ሚኒስትር የሚወዳደሩት እሳቸውም ከፓርላማ ውጭ ናቸው። አሁን እነዚህ ሰዎች እስካሁን በፊት ስራቸውን ሰርተዋል ወይ የሚል ጥያቄ ከጠየቅሽ አንዱ እንጂ ሁለቱ ጨራሽ ፓርላማ ውስጥ የሉበትም ማለት ነገሩ ተረስቷል ማለት ነው። እና አሁን ያለው ሁኔታ በጣም አሳሳቢ። በዚህ በቀር ያልኩት መጀመሪያ ላይ ምንድን ነው ነገ ከነገ በኋላም ተመሳሳይ ሁኔታ ሊፈጠር ይችላል። ምክንያቱም ወጣቶች ርሽር በሚወጡበት ጊዜ ጉብኝት አትግቡ ከሚባለው ቦታ ከገቡ በእንደዚህ አይነት ሁኔታ የሚጠቅም የሚነኩት ከሆነ ይህንን ፈንጆችንም ሌሎችንም ሊጎዱ ይችላሉ። ይህን ሁኔታው አለ እንግዲህ ያው ምናልባት ከዚህ ተሞክሮ ወላጆችም ሆነ ወይም መምህሮች ትምህርት ቤቶችም ወደ ቦታው በሚሄዱበት ጊዜ እንግዲህ የበለጠ ጥንቃቄ እና ቁጥጥር ይደረጋል ብዬ አስባለሁ። ዛሬ ሌሊት ማለት ከቀትር በኋላ የደረሰው ጉዳት ግን በጣም በጣም በጣም አሳዛኝ ድርጊት ነው።
1: ይሄ እንደው የግዴለሽነት በእንዝላልነት የሚመጣ አደጋ ብዙ ጊዜ በእስራኤላውያን ላይ እንደዚህ አይነት ችግር ሲፈጥር በእርግጥ አዲስ አይደለም ይታወቃል። የአሁኑ ግን የሚገርም ነው እንዳልከው። አሁን ይሄ ካካል ኬሪን ካየ ሚት የእስራኤል ተፈጥሮ ደን ጥበቃና እንክብካቤ ድርጅት በጣም ጎልቶ በሚታይ ሁኔታ እኮ አስቀምጧል እዛ አካባቢ ጽሁፍ ሸላት ወደዚህ መግባት የለባችሁም የሚልና ምናልባት እንግዲህ እነዚህን ተማሪዎች ይዘው የወጡ አካላት እንግዲህ በኃላፊነት የሚጠየቁ የትምህርት የሽባ ትምህርት ቤት ነው ትምህርት ቤቱ የትምህርት ቤቱ ኃላፊዎች፣ የትምህርት ቤቱ ሰራተኞች፣ ሌላም ደግሞ ማድክትዩልም የሚያስጎበኝ አካል ካለ እነሱ ይህን ነገር ልባላሉም ወይ? አሁን እንደው ጉብኝት ሲወጡ እንግዲህ ሁላችንም ልጆች አሉን አመታዊ ጉብኝት የሚወጡ ራቅ ያለ ቦታ፣ እነዚህ ሰዎች ኃላፊነታቸውን በአግባቡ ካልተወጡ ሰሜን እስራኤል ብቻ አይደለም ጥላሁን፣ ደቡብ እስራኤልም እንዲህ አይነት አደጋ አለው ማለት ይቻላል በእርግጠኝነት። እና እንዴት ነው የሚሆነው?
0: ትክክል ነሽ ወርቅ ነሽ። አሁን ትልቁ ጥያቄ እነዚህ ወጣቶች በእርግጥ ወጣቶችን በልንጅ ተመልከች፣ የዚህ ሀገር ልጅ የ15 ዓመት እድሜ ከሶስት ዓመት በኋላ እንግዲህ ወደ ውትድር ነው አለም ገብቶ ትልቅ ሰው ነው ማለት ይቻላል። አዎ ግን ኦኬ፣ እነሱ ልጅነት ይዟቸው እንደገና በቃ ላደ በቃ አይሆንም በሚል የመታለል ሁኔታ ግን አብረው የሄዱት አጅበው የሄዱት መምህሮች አሉ፣ የትምህርት ቤቱ ተወካዮች። እነሱ እነዚህ ልጆች አትግቡ ወደ ተባለበት ቦታ አንቺ እንዳልሽው የካካል ወይም የደን ጥበቃና ተንከባካቢ ድርጅቱ ማለት ነው እሱ በአንክሮ የጻፈውን ጽሁፍ እያነበቡ እያዩ እንዴት ልጆችን ወደዛ እንዲገቡ ፈቀዱ? ራሱን የቻለ ጥያቄ ነው። ምክንያቱም ከቆሰሉት ውስጥ እኮ እነሱም አሉበት እኮ ወርቅነሽ፣ እነዚህ ወደ 23 ከሚባሉት አዎ፣ እነሱም ተጎድተዋልኝ። ልጆችም እንግዲህ እንዲያውም በእርግጥ አንድ እስራኤላዊ ወጣት ማለት እንግዲህ በ14 ዓመት እንደዚህ ሲቀጭ ያሳዝናልኝ። እንዲያውም ከዛ የበለጠ ጉዳቱ የከፋ ሊሆን ይችል ነበር የሚሉም አሉ። አሁን ላልሽው ትምህርት ቤቱም ሆነ ጉዳዩ የመለከታቸው ክፍል ስራቸውን አልተወጡ ማለት ነው። እንዲሁም የፖሊስ ጠቅላይ አዛዥም ወደ ቦታው በመሄድ እንግዲህ የሰጡት መግለጫም ነበር ማለት ይህን ነገር ለመከላከል ምንም አይነት እንዴት ነው 100% እንደማይቻል። ምክንያቱም ልጅን አታድርግ ስትዩ የሚያደርግ ከሆነ ያው እንግዲህ እንዴት አድርገሽ አትግባ ስትዩ የሚገባ ከሆነ። በፖሊስ በኩል ግን ያሰቡት አሁን ተማሪዎች የጉብኝት ወቅት ከመሆኑ የተነሳ ወደ ተለያዩ ቦታዎች አገሪቱ መግብ በሚወጡበት ወቅት ይህንን እናቆምና እንደገና ፍተሻ ማድረግ አለብን ማለት እንደገና ያሁን ቅድም ያልሸዋለ የሀገራችን የደቡብ ክፍል አለ፣ ሰሜን የሀገሪቱ ክፍል ብዛት ጦርነት የተካሄደባቸው የከሸፉ ማለት ያልከሸፉ ከእኛም የተወረወሩ እንደገና ከጠላትም የመጡ እነሱን እንደገና መልቀምና መፈተሽ አለብን። ከዛ በኋላ ነው ይህን ደግሞ ከመከላከያ ኃይሉ ጋር በመተባበር በመነጋገር ይህን ለማድረግ እናስባለን ያሉበት ሁኔታ አለ። ይኸውልሽ ችግር ከደረሰ በኋላ ነው እኛው የምንነቀው በአብዛኛው። ይሄ ያሳዝናል። እና በቀጣይ ምናልባት ከወዲሁ ግን እንዴት ነው ጅብ ከሄደ ውሻ ጮኸ የሚባል ነገር አለ። ጉዳቱ ከደረሰ በኋላ አሁን ከሌ ኃላፊነቱ አለው እያንዳንዱ ልብ ብለሽ ከሆነ አሁን ድርጊቱ ይህን በጣም አሳሳኝ ዜናውን ከሰማን በኋላ ጉዳዩ መለከታቸው ራሳቸውን ነጻ ለማድረግ እኔ አይደለሁም እኔ ፈቃድ ተቀብያለሁ እኔ ትክክለኛ ስራዬን ሰርቻለሁ አንዱ ወደ ሌላው፣ ይህ ደግሞ የተለመደ ነው በሀገራችን። እና ለወላጆቹ ለተሰዉት ለቆሰሉትም ሆነ ለሞተው ወጣት ምን ያደርጋል? ይሄ ከእንግዲህ በኋላ አንተ ጥፋት
1: እንግዲህ ለሌላው መማሪያ ይሆናል እንጂ እንዳልከው ለሱ አይጠቅምም። ግን እድሜያቸው ከ18 ዓመት በታች ስለሆኑ እነዚህ ልጆች በኃላፊነት አብረዋቸው ብዙዎቹ የወጡ ሰዎች እንግዲህ ሁሉ ባላፍነት መስር ነበርባቸው ወደዛ አካባቢ እንዳይገቡ እንደአይነት ብልፍጽ ወጥ ሲታይ
0: እሱነትሽን ነው እሱነት ምን እዛ በላይ ትምህርት ሚኒስትርም ቢሆንኮ ምንም እንኳን ፈቃድ ተቀብሎ ባደርግም ግን ቦታው እንዳልኩት ቀደም ወኪሎቹ አሉ። እንደገና ራሱ ትምህርት ሚኒስትርም የካካል የቀደም ያልኩት የደንውሽ ጥበቃና አንከብቀ ይሄ ድርጅት አለ እንግዲህ አገሪቱን አረንጓዴ የሚያደርገው የሚያለብሰው ማለት ነው መዝናኛ ቦታ እሱ ራሱ እዛ ቦታ ላይ የጻፈውን ያስቀመጠው ነገር አለ። ትምህርት ሚኒስትር እዛ ላይ ስለምልባላለም ልጆቹ ወደዛ ሲሄዱ ወደዛ የመግባቱ ሁኔታ ገብቶሻል? አሁን ትልቁ ጥያቄ በአገሪቱ የስምና የደውክ ፍል እንግዲህ ያሉት ከቅርብ ሆነ ሁኔታው የሚቆጣጥ እንትሚሉት እንዴት ነው አንዳንድ ቦታዎች አሉ ተፈተሹ ይላሉ። እስካሁን ድረስ መከላከያ ኃይሉ ነው ኃላፊነት ያለው እዚህ ላይ መከላከያ ኃይሉ እነዚህ ለቅሞ ፈንጆችንም ሁሉንም ነገር ከአደጋ እንዳደርሱ እሱ የመጀመሪያ ስራ መስራት ያለበት እሱ ነው። ቀደም እንዳልኩሽ እንደውም የውጭ ድርጅቶችን የውጭ አንዳንድ ይሄን የሚለቅሙ የውጭ የግል ድርጅቶች አሉ ለነሱ ገንዘብ እየተከፈለ አሁን ገንዘብ ላለመክፈል ስራውን አቁሟል የሚባል ሁኔታ መከላከያ ኃይሉ ስራውን አልተወጣ ማለት ነው። እንደገና ሁሉንም ፈትሾና አጣርቶ ስራውን የሰራ መስሎ መተችቱ ከወዲሁ ጀምሮ እና በአንድ በኩል ጉዳዩ መለከታቸውን ስራቸውን አልተወጡም እነሱ የሚጠይቁበት ሁኔታ ሌላው ግን አልፎ አልፎ ሁላችንም ወላጆች ነን ልጆቻችን ወደ እነዚህ አይነት አመታዊ ጉብኝት በሚወጣበት ጊዜ እንግዲህ መምከርና ነገሩ ምን አይነት በጣም እንዴት ነው አስጊ መሆኑን ከወላጆችም እንዴ ብዙ ነገር ይጠበቃል ብዬ አስባለሁና በጣም አሳዛኝ ነው። ያው የቆሰሉት እንግዲህ ሶስት ከባድ አሉ የነሱን መጽናናት እንደገና ማለት ወዲያው እንዲያገግሙ ተሰው ያ 14 አመት በዚህ ድሜ ለዝናና ወጡ ሀገሩንን ያገሩን ውበት ሊያይ ማለት ነው። እንግዲህ ሁሉም በዚህ ድሜ ደግሞ ያገሪቱን ከጫፍ ከጫፍ ወጣው ስራያውን ወጣቶች አግራቸውን ይመለከታሉ። በእንደዚህ አይነት ህይወቱ ሲገጭ በጣም ያሳዝናል።
1: አው እነተን ነው ጥላሁን እንግዲህ በሌሎች ጉዳዮችም ህዝቦላ ድርጅትም እየፈከረ ነው። አሁንም በዛው በሰሜኑ በኩል በሰፊው ወያያለም ለላስ ባጭሩ ምትለው ነገር ይኖራል። ዛሬ እስራኤል ማስጠንቀቂያ ሰጣለች ለሊባኖስ
0: እንደ የታየኛ መሰለሽ ነኝ በርግጥ አሁን የደረሰው ከህዝቡላ እንግዲህ ወደ ህዝቡላ ነው ሲወረወረው ያው በወገኖቻችን በዜጎቻችን ለጉዳት አደረሰ። ምናልባት እስራኤል ደግሞ ይሄን ተመለከተ ያው ግን ህዝቡላ ማርፎ አልተቀመጠም ባይሳካለት እንጂ እንደኔ ጌታ ወርቅነሽ ወደ ምርጫው ብሔራዊ ምርጫው ስንት ጊዜ ቀርቶነ
1: 15 ቀን
0: እኔ ይሄ ብሔራዊ ምርጫ በሰላም የመጠናቀቁ ሁኔታ በእኔ ይታ ነው እኔ ሰላም ሆኖ ቢጠናቀቅ ብሔራዊ ምርጫ ሁላችን መርጠን ቢሆን ደስተውን አልችለውም። ሁኔታውን ሳየው ግን ከውጭም ከውስጥም ያለ ነው ሁኔታውን ስትረጁ እኔ እንጃ ምናልባት ከዛ በፊት የሆነ ነገር ሊፈጠር ይችላል የሚል ስጋቱ አለ። ምን ማለት ፈልጌ ነው ከህዝቡላ ጋርም በተያያዘ ወደ ደቡብ ስነ ሀማስም አለ ይበልጥ ደግሞ ከኢራን ጋር ባለው ተጨባጭ ሁኔታ ምናልባት ከዛ በፊት ወደ ጦርነት ውስጥ ተገብቶ የምርጫው ጊዜ ይራዘም ይሆን እኔ ነገር እንዴት ነው እንዲው አላየው። አዎ
1: መቼም ብዙ አዳዲስ ነገር ይፈጠራል በየጊዜው በሀገራችን ያው ሲደርስ እንዳልከው ምን ነው ጉዳይ ነው
0: እንዴውም አንዳንዳው ነገር ባይሆን ደስ ይለኛል እንደው ይሆናል ማለትም አይደለም ግን ሁኔታውን ስነው ከዛም አልፎ ደግሞ እንደ ትልቅ ምክንያት የሚያደርገው እንትኔ ደግሞ ምናልባት ተመልከት ያለንበት ወቅት እንግዲህ ፖለቲካ ማለት ቁማር ነው። ከዛ ጋር ምናልባት አንዱ ልክ ጦር በይበል ስልጣን ላይ ያለው መንግስት ሁኔታውን አይቶ የራሱ የውስጥ ቤቱን ትተሻለ ያን እንደማይሳካለት ካወቀ ነገሩን ለማራዘምና ሌላ ውጤት ለማምጣት በራሱ ጊዜም ቆጥሮነት እንደዚህ የሚባል ቃልም ይሰማል። ግን ይሄን ወደ ጎን አድርገውና ሁኔታውን ስናይ እንዲሁ አይደለም በመከላከያ ሚኒስትሩ በጠቅላይ ሚኒስትሩ ዘንድ እሚን በፖለቲከኞች ዘንድ ሳናስበው ከዛ በፊት ወደ ጦርነቱ ልንገባ እንችላለን የሚነገረው ቃል እንዲሁ አይደለምና ምን ነው በተሳካ ሰላም ሆኖ ወደ ምርጫው በነድ ግን እንደኔ እይታ ምናልባት
1: የሁላችንም ምኞት ነው። አዎ ጦርነት ባይኖር አዎ ጥሩ ጥላሁን በጣም እናመሰግናለን መልካም ምሽት ይሁንልህ።
0: አመሰግናለሁ ወርቅነሽ ላንቺም ለአድማጮችም
1: እናመሰግናለን መልካም ምሽት። አሁን ደግሞ ስልክ መስመራችን ላይ ተጠባባቂ ኮሎኔል መኮንን ተስፋ ይገኛሉ። ደስ ነው የምናልፈው። ጤና ይስጥልኝ ኮሎኔል እንደምን አመሸ?
2: ጤና ይስጥልኝ ወርቅነሽ እንደምን አመሻችሁ?
1: እናመሰግናለን ሰላም ነን። እንግዲህ ዛሬ በሰሜን እስራኤል የተፈጠረው አሳዛኝ ሁኔታ አገናኝቶናል። እንዴት ነው እንደው መከላከያ ሰራዊቱ እንዲህ አይነት ጦርነት ቀጠና የነበሩ ቦታዎችን ለህዝብ እንዲገባ ይፋ ሲያደርግ ምን ያህል ፍተሻ ነው የሚካሄደው?
2: ጥሩ ጥያቄ ነው። ግን በመሰረቱ ይህ ድርጊት ይህ ፈንጂ የተገኘው ምናልባት ህዝባላ የተኮሰው ፈንጂ ሊሆን ነው ይሆናል ተብሎ ጥርጣሬ አለ። ሆኖም ግን ሁሉንም ቦታ በሰሜኑ በኩል ያለውን ጫካና መስክ ፍተሻ ለማድረግ የመከላከያ ኃላፊነት የለውም። ሆኖም ግን ኃላፊነት ያላቸው ተቋማት አሉ። አንደኛው ያው ካካል የምንለው ወይም የደኖች ክፍል የሚመራ በእስራኤል የተመደበ ካካል የሚባል አለ። እሱም በየጊዜው አንዳንድ ሽርሽር የሚወጣበት ቦታዎች ላይ ፍተሻ ማድረግ አለበት። መንገዶችንም ምልክት ማድረግ አለበት። ምናልባት አንዳንድ ሰዎች ሽርሽር በሚወጡበት ሰዓት ትምህርት ቤቶች ሊሆኑ ይችላሉ። በመሰረቱ ትምህርት ሚኒስቴር ለማንኛውም ተማሪ በየአመቱ ሽርሽር እንደሚወጣ ይፈቀዳል። ይህም ፍቃድ ከፖሊስ ይፈቀዳል። ሌሎችም ትምህርት ቤቱ ፍቃድ ከተገኘ በኋላ መስመሩ ታውቆ ይወጣሉ። እንደዚህ አይነት ክስተቶች እንዳይፈጠሩ ቀደም ያልኩት ተቋም ካካል የሚባለው ኃላፊነት አለበት። ሌላው ደግሞ መንግስት ያቋቋመው ራሽላፕ የሚባል ወይም ይህን አይነት ፈንጅ የወደቁ ፈንጆችና አንዳንድ ሞክሽ የምንላቸው ሞክሾችን ምልክት ማስቀመጥና መፈተሽ የሚገባው መንግስት ያቋቋመው አካል ነበር። ሆኖም ግን በእነሱም ላይ መፍረድ አልችልም። ምክንያቱም ትልቅ ስፋት በቆዳ ስፋት ያለው ክፍል ስለሆነ በጦርነትም ላይ ስለሆነ ሁሉንም ቦታ መፈተሽ አይሻልም። ኃላፊነቱ ዞሮ ዞሮ እነዚህን ወጣቶች ይዘው የወጡ ተቋማት ይህ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ልጆች የሚሄዱበትን ቦታ ማየት ነበረበት። ወደ ሽንት ቤት የሚሄድ ልጅ ካለ አትሄድ ወደዛ ማለት ነበረባቸው። ሆኖም ግን አልፎ አልፎ ይህ አይነት ድርጊት ሊፈጸም ይችላል። አሁን በፊት አንድ ህፃን እንዴት ነው የሆነ ቦታ በራማታ ጎላን እንደዚሁ ተጎድቷል። ከዛም ትምህርት መማር ነበረብን። ሆኖም ግን ይህ ድርጊት ተፈጥሯልና የዚህ አይነት ሽርሽሮች ይቆማሉ የሚል አቋም የለኝም። ምክንያቱም እንደዚህ አይነት ክስተቶች ሊፈጠሩ ይችላሉ። ኃላፊነትም ውትድርና አካል መውሰድ የለበትም። እንግዲህ ውትድርና አካል ደግሞ እንደምታውቀው በአሁኑ ሰዓት የሰው ጥረት ያለበት በሰባቱ ማዕዘን የሚዋጋ ስለሆነ ይህን ድርጊት ለማድረግ ጊዜም የለውም። ሆኖም ግን አንዳንድ አካላት የተመደቡ ነበር። እነሱም ምናልባት የባጀት ማጣትም ሊሆን ይችላል። ሁሉንም መስክ መፈተሽ አይሻልም? ስለዚህ በአሁኑ ሰዓት እነዚህ ልጆች እንደምታውቀው ከ25 በላይ ቆስለዋል። አንዱ ተሰውቷል። የተሰዋውም እንግዲህ አረገነት ያግባው። ለቆሰሉትም መልካም የማገገሚያ ጊዜ ሆንላቸው እንጂ ከዚህ በፊት እንዳልኩት ሌሎች ተቋማት ነው ኃላፊነት ያላቸው።
1: አዎ፣ መቼም እንግዲህ መከላከያ ሰራዊቱ በቀጥታ ላይ መለከቶች ሊሆናል ኃላፊነት። ዞሮ ዞሮ ግን ኃላፊነቱን መወጣት ያለበት አካል አልተወጣም ማለት ይቻላል። በዚህ አጋጣሚ ምንም እንኳን ጽሑፍ ቢኖርም እዛም ምናልባት ልጆች እንዳይገቡ ማድረግ የነበረበት አካልም ይኖር ይሆናል በቦታው። ዞሮ ዞሮ አሁን ያን አካባቢ ጉብኝት ሽርሽር ለማካሄድ ምን ያህል አስተማማኝ ነው ማለት ይቻላል?
2: እንደሚመስለኝ ከሆነ እነዚህ የሽርሽር ቦታዎች ወጣቶች የሚወጡበት፣ ቤተሰቦች የሚሄዱበት፣ ሁላችንም አንዳንዴ እንደዚህ አይነት ሽርሽሮች እናደርጋለን። መንገዶች በሙሉ ምልክት አላቸው። ከዛ ምልክት ጥሶ መግባት አይፈቀድም። ከዛ የምናያቸው ፈንጆች ወድቀው ከተገኙ መንካትም የለብንም። እንደሚባለው ከሆነ ይህ ልጅ ይህን ፈንጅ ሽንት ሊሸና ሂዶ አገኘውና ከቲቁ ነው ያስገባው ነው የሚባለው። ስለዚህ ምን ያህል እርግጠኛ ነኝ አላውቅም። ሆኖም ግን እንደሚባለው ከሆነ ፖሊሶች በምርመራ ላይ ነው ያለ። ፖሊሶች እንደሚሉት ከሆነ ይህ የተወረወረ ከሊባኖስ የተወረረ ከሂዝባላ የተወረረ ሚጥራር የሚባል ፈንጅ በውስጡ ብዙ እንደ ፈንጆችና እንደ ደንጋዮች ጠጠሮች መስመሮች ያለው ፈንጅ ሲፈነዳ ብዙ ጉዳት ሊደርስ ይችላል። በዚህ ጉዳት ላይም መምህራንም የተጎዱ አሉ፣ ወይም እዚህ ሽርሽር ኃላፊዎችም የተጎዱ አሉ። ወጣቶችም በተለይ ከ15 ዓመት በታች የሆኑ የተጎዱ አሉ። አንድ 15 ዓመት ልጅም እንዳልኩሽ ህይወቱ ተነጥቋል። ይህ ማጣት የልጅ መሞት ያሳዝናል። ሆኖም ግን ይህ ሆኗል ተብሎ እንግዲህ ሽርሽር ይቀራል የሚል አቋም የለኝም። ማንኛውም ሰው በሚሄድበት ቦታ በደቡብ ሆነ በሰሜን ምልክቶች አሉ። ያን ምልክት ጥሰን መሄድ የለብንም፣ ጥንቃቄ ማድረግ አለብን ነው ምለው።
1: አዎ ጥሩ ነው። በርግጥ ሽሩሽሩ ላይ አይቀርም ሊቀርም አይችልም። እንደው ግን ለጊዜው አካባቢው የደህንነት እስኪረጋገጥ የፖሊስ አዛዥም ዳንኤል ለቪ ከመከላከያ ሰራዊቱ ጋር ሰሞኑን ምንሰራው ስራ ይኖራል ብለዋል በቦታው ተገንቶ ባስተላለፉት መልእክት። እንደው በዛው በሰሜኑ አካባቢ ሂዝቦላ ድርጅት እንደገና ራሱን እያደራጀ ነው ይባላል። ያን ያለውን አሁን የተኩስ አቁም ስምምነት ጊዜ እንደገና ራሱን ለማቋቋም እየተጠቀመበት እንደሆነ ይነገራል። በእስራኤል በኩልም ለሊባኖስ ማስጠንቀቂያ እንደሰጡ ነው እንግዲህ መረጃዎች የሚያመላክቱትና እንዴት ነው ያለው ሁኔታ? እውነት ሂዝቦላ እንደገና ጥቃት ያደርስ ይሆን በእስራኤል ላይ?
2: ይኸውልሽ ምንጊዜም ቢሆን በአሁኑ ሰዓት እስራኤል ያለችበት ነበራዊ ሁኔታ ስናይ ምርጫውንም ተከትሎ ይህን ምርጫ ለማንኮላሸትም አንዳንድ አካላት በይሁዳ በሰማርያም ሆነ በአዛም ሆነ በኢራንም ሆነ በሁቲምም ሆነ ዝግጅት አለ። መከላከያ ይህን ነገር ቀድሞ ያውቃል። ማስጠንቀቂያ መስጠትም ያለበት ነው፣ እየተሰጣቸውም ነው። መከላከያ ዘብ ቆሟል። ይህ ምርጫ በጥሩ ሁኔታ እንዲካሄድ በተለይ መከላከያው ኤታማጆር ሹሙ የፖሊስ ኃላፊውና የሻባክ ኃላፊው በዚህ ሁኔታ ላይ አንዳንድ ውይይቶች አድርገው መልስ ለመስጠት ተዘጋጅተውበታል። ሆኖም ግን የሂዝባላ ማንሰራራት ከድሮም ይጠበቃል። ሂዝባላም ሆነ ሐማስ መልሶ ለማንሰራራት እስራኤልን መጉዳት የየቀኑ ስራቸው ነው፣ ኃላፊን መደበኛ ስራቸው ነው። ስለዚህ መከላከያ ዘብ ቆሟል። መከላከያ ይህን ነገር ለመቋቋም ብቃት አለው፣ አቅም አለው። ከቢጫው መስመር ቆሞም እንኳ ቢሆን አንዳንድ ተባራሪ የሂዝባላ ዘሮች ማንዝርቶች በሚወጡበት ሰዓትና ወታደሮቻችን በሚጎዱበት ሰዓት ስምምነቱን ባልጣሰ መንገድ እስራኤል እንደ መከላከያ ይህንን ተግባር እየፈጸመ ነው፣ እየጎዳ ነው። በአዛም እንደዚህ ነው የሚደረገው፣ በሊባኖስም እንደዚህ ነው የሚደረገው። ሆኖም ግን የሊባኖስ ህዝብ በተለይ አንዳንድ ህብረተሰቦች እንደሚሉት ከሆነ ከእስራኤል ጋር ሰላም መፍጠር ግዴታችን ነው። ሂዝባላ ለሰላሳ ዓመት ያህል ገዝቶን ጨቁኖን የሌላ መንግስት ተላላኪ ሆኖ ወታደር እያለን ወታደር አካል ሆኖ ግዛታችን አገራችን በድሏት ኑሯል እና እኛ ሰላም ነው የምንፈልገው ብለው ከመንግስት ላይ ኩነና አቅርበዋል። መንግስት የሊባኖስ መንግስት ትንሽ በዚህ በኩል ድካም እያሳየ ነው። ሊባኖስ እንደ ሀገር የሊባኖስ ወታደራዊ አካል ሂዝባላ ትጥቁን ካስፈታው እስራኤል ምንጊዜም ሰላም ትሻለች። ሰላምም እንደሚሆን ወደፊት አልጠራጠርም። ምናልባት ከኖቬምበር 15 ቀን በኋላ ነገሮቹ እንደገና ታድሰው ይህ ስምምነት የሚፈጠርበትና ይህ ማን ይመረጥ የሚል አይደለም። የእስራኤል መንግስት በሙሉ በዚህ ምርጫ ያሸነፈ ምንጊዜም ቢሆን ሰላም እንደሚፈልግ አልጠራጠርም። ሆኖም ግን ከዛ በፊት ግን መከላከያ ሙሉ ዝግጅት አድርጓል፣ እንደሚቋቋመው አልጠራጠርም። በአዛም እንደዚሁ ነው። ሁቲዎችም እንደምታዩ ከኢራን መልእክት እየተቀበሉ ይህን ምርጫ ለማንኮላሸት ምናልባት ይተኩሱ ይሆናል። ኢራንም እንደምታየው ምንጊዜም እየዛተች ነው። ታያለሽ፣ ለአንቺስ ግልጽ ነው፣ ግን ለህብረተሰብ ግልጽ ማድረገው ሁቲዎች የሚባሉ በየመን የሚኖሩ ቴሮሪስቶች በሳውዲያ ላይ የሚያደርሱት ጉዳት በእውነት በጣም በጣም በጣም ትልቅ ጉዳት እያደረሱ ነው። የአየር ማረፊያዎች እየተጎዱ ነው። ሰዎች እየሞቱ ነው። የአሜሪካ ዜግነት ያላቸው ሁሉ በዚህ ድርጊታቸው እየሞቱ ነው። ምናልባት የአሜሪካው መንግስትም የአሜሪካው ትራምፕም ሳውዲያን ለመርዳትና ሁቲዎችን ለአንዴና ለመጨረሻ ጊዜ ድባቅ መምታት አለባቸው። በነገራችን ላይ እንዲያው ለአንቺ ግልጽ ላድርገውና ለህብረተሰቡም ግልጽ እንዲሆን ኢራንም ቢሆን ሁቲዎችም ቢሆን አልሆንላቸው ብለው እንጂ ፈርተው እንጂ የእስራኤል ያጠፋን ፈርተው እንጂ ወደ እስራኤል የሚያልተኩሱበት ምክንያት እውነቴን ጦርነት ችላ ብለውት አይደለም። ምንጊዜም ይሞክራሉ። የሚሞክሩት ግን በተለይ ኢራን ውጭ አገር ባሉ የእስራኤል ዜጎች የእስራኤል ተቋማት ጉዳቷን ለማስቀጠል ትሞክራለች። ሆኖም ግን እስካሁን ድረስ አይሳካላትም፣ ለወደፊትም አይሳካላትም።
1: እንደው ኢራኖች ግን ሁቲ አሁን ኢራኖች ሁቲ አማጺ ቡድን ሳውዲ አረቢያ በጣም ሀብታም፣ በጣም ታላቅ፣ በጣም የሰለጠነ መከላከያ ሰራዊት፣ ዘመናዊ ጦር መሳሪያ ያላት ሀገር ናት። ሳውዲን ሲዳፈሩ እንዴት ነው እውነት እስራኤልን ፈርተው ነው ወይስ ዓለም አቀፉን ጫና እንደው በመፍራት ከአሜሪካ ጋር ድርድሩን ለማስቀጠል ይሆን?
2: አይደለም። ኢራን ወደ እስራኤል የማትተኩስበት፣ ሁቲዎች ወደ እስራኤል የማይተኩሱበት ትልቅ ምክንያታቸው የእስራኤል አየር ኃይል ብቃትና ጥራት፣ የእስራኤል መሳሪያዎችና ተተኳሾች ብቃትና ጥራት የእስራኤል መከላከያ ተቋማት ስራቸው ላቅ ያለ ስለሆነና የእስራኤል ወታደር በየትኛውም ቦታ በየትኛውም መስክ በመስኮት ውስጥ የሚገባና ኢላማውን ጎድቶ የሚመለስ ኃይል ስላለን ከልምዳቸው ተነስተው ወደ እስራኤል አይተኩሱም። ወደ ሳውዲያ የሚተኩሱበት ምክንያት ሳውዲያ ትልቅ ሀገር ናት። በጫማ ስፋትም ቢሆን በቆዳ ስፋትም ወታደራዊ አካልም አላት፣ አየር ኃይልም አላት። ምናልባት ግን ፈርተው ምናልባት ለምሳሌ አንድ ጥምር ኃይል ነበር አፍጋኒስታን፣ ግብጽና ቱርክ እነዚህ አራት ሀገራት ሳውዲ ሆነው
1: ፓኪስታን
2: እነዚህ ሀገራት ጥምር ኃይል ፈጥረው አንዱ ሀገር አንዱ ቢወራት እኛ ወደ እናንተን መጣለን የሚል አቋም ነበር። በአሁኑ ሰዓት ግን ምናልባት ከወታደራዊ አንዳንድ እገዛ በስተቀር በሁቲም ላይ ምንም አይነት እርዳታ አልተቀበሉም። አሜሪካም እንደዚሁ። አሜሪካና ሳውዲያ ትልቅ ግንኙነት አላቸው፣ በኢኮኖሚ መታሰስሮ ናቸው። ሳውዲ አረቢያ በአሜሪካ ውስጥ ብዙ በሚሊያርድ የሚቆጠሩ ገንዘቦችን እየደፋች ነው። ሆኖም ግን ትራምፕም ለነሱ አልደረሰላቸውም። እንግዲህ እንደሚመስለኝ ከሆነ ትራምፕ የሚጠብቁት የኖቬምበሩን ምርጫና ከዛ በኋላ ምናልባት እንግዲህ እንደምታውቂው ሳውዲ አረቢያም ቢሆን በጣና ላይ በተለይ የሁቲዎችን ቦታዎች እየደበደበች ነው፣ አየር ማረፊያዎችን እየደበደበች ነው። ግን አጸፋ መልስ የሚሰጡት በሚሳኤል ስለሆነ ይሄ ሚሳኤል ደግሞ ኢራን ስለሚመረትና በርቀትም ሆነ በብቃት በጥራት ስላለበት ትልቅ ጉዳት እያደረሰ ነው። ይሄ ነገር እስከ መቼ ይቀጥላል ሻልሽኝ? እንደምትሰሚው ከሆነ ከኖቬምበር በኋላ የአሜሪካ ኃይልም ገብቶ የቱርክም ሆነ የነዚህ ጥምር ኃይል የምንላቸው እርዳታ ተቀብሎ ለአንዴና ለመጨረሻ ሁቲዎችን ማውደም አለብን። ያ ካልሆነ እነዚህ ፕሮክሲ የምንላቸው ሄዝባላ፣ ሐማስ እና ሁቲም ዓለምን ተቆጣጠሩት ማለት ነው። ስለዚህ የዓለም ህብረተሰብ ደግሞ ይሄን ነገር መስጠት የለበትም፣ ጠንክሮ መስራት አለበት። እናሸንፋለን።
1: በሚገርም ሁኔታ እንግዲህ ዓለም ከተባበረ በእርግጣው አሸባሪ ድርጅቶች ማሸነፍ ያስፈልጋል። ዞሮ ዞሮ የሁሉም ጠላት ነው አሸባሪ ድርጅት፣ ሰላም የሚፈልግ አካል ጠላት ነው። ሳውዲ ይሄን ስታይ እንግዲህ ኢራን በመካከለኛው ምስራቅ ሀገራት ላይ ያደረሰችው ጉዳት እጅግ ከፍተኛ ነው። በተባበሩት የአረብ ኤምሬት ላይ ያደረሰችው ጉዳትና የሞቱት የሟች ዜጎች ቁጥር ከእስራኤሉ እንደሚበልጥ በጣም በእጅጉ እንደሚበልጥ ነው የሚታወቀው አሁን በተካሄደው ባለፈው ጦርነት። በሌሎች ሀገራትም እንደዚሁና እንደው የተጠናከረ ህብረት አለ ብለህ ታስባለህ? ግን የመካከለኛው ምስራቅ ሀገራት እንደው በእውነትም እነዚህ አሸባሪ ድርጅቶችን ለማሸነፍ ተጠናክረዋል ወይስ ቸለል ብሎ በድርድር ለመፍታት ነው የሚፈልጉ?
2: ኢራን በመካከለኛው ምስራቅ ሀገራት ውስጥ ከጆርዳን ጀምሮ ያልጎዳችው ሀገር የለም። በተለይ ጆርዳን፣ በተለይ አንቺ እንዳልችው ኤምሪዮት የሚባለው ኩዌትና ካታር ሁሉም ተጎድተዋል። ግን ሆኖም ግን እነዚህ ሀገራት ምናልባት ስጋታቸው ትራምፕ ይህን ጦርነት ሳይቋጨው ይመለስና ዝሮ ዝሮ ከእኛ ጋር ጠብ ስለሚፈጠር እኛ አስቀድመን አጸፋ መልስ መስጠት የለብንም ዝም ስላሉ ኢራን የምታደርገው በአሁኑ ሰዓት እነዚህን ሀገራት በተለይ የአሜሪካ ተቋማት ያሉበትን የአሜሪካ ቤዝ ያለበትን ቦታ መምታትና እንዲያውም በአሁኑ ሰዓት ትልቅ ዛቻ እያደረገች ነው። ማንኛውም ተቋም የነዳጅ ተቋምም የሆነ ማንኛውም በሳውዲ አረቢያ የሚገኝ በኤሚሮት የሚገኝ የአሜሪካ ተቋም ያለበት በሙሉ ይመታል እያለች እየዛተች ነው። ይህ የምታደርግበት የአሜሪካ መወላወል ነው። አሜሪካ ጥሩ አቋም ቢኖራት ኑሮ፣ ግልጽ የሆነ አቋም ቢኖራት ኑሮ በቅርቡ ቀን ኢራንንም ማውደም ትችል ነበር፣ ለእነዚህ ሀገራትን መታደግ ትችል ነበር። እንዲያውም እንደሚባለው ከሆነ ሰሞኑን የአሜሪካው መንግስት ለእስራኤል ፍቃድ ሰጥቷል ኢራንን ወደ ኢራን ትኮሳ እንድናደርግ። ሆኖም ግን ጠቅላይ ሚኒስትሩና ካቢኔያቸው በተለይ ታማጆር ሹሙ እኛ ብቻችን ይህን ነገር መስራት የለብንም፣ ከሆነም አሜሪካ ትጀምረውና እኛ ከነሱ ጋር ጥምር ኃይሉን እንገባለን እንጂ ብቻችን ገብተን ይህን ነገር ለመቋቋም እንግዲህ አንዳንድ ነገሮችም ስለሚጎሉን ይህን ነገር ማድረግ አያስፈልግም ብሎ ትተውታል። እንደሚመስለኝ ከሆነ የሚጠበቀው አንደኛ የእኛው የእስራኤል ሀገር ምርጫ ነው፣ ሁለተኛ ደግሞ የአሜሪካ ምርጫ ከተቋጨ በኋላ ተመልሰን ወደ ጦርነቱ እንደምንገባ አዝማሚያው እየታየ ነው። ይህን ደግሞ እንግዲህ በሂደት የምናየው ነው።
1: በጣም አዎ፣ በሂደት ይታያል። በጣም ነው የምናመሰግን። ሌላ አድማጭ መስመር ላይ ስላለን ነው ኮሎኔል፣ ምናልባት ለማጠቃለል አጠር አድርገህ የምትለው ነገር ካለ።
2: ሰላም ለሁላችን፣ ሰላም ለዓለም። ያስፈልጋልና ወደ ሰላሙ ሁላችንም ሰው እንደ ሰው ተከብሮ መኖር አለበት። ሰላም ቢመጣ ደስ ይለኛል። መልካም ምሽት ይሁንልን።
1: በጣም እናመሰግናለን። መልካም ምሽት።
2: መልካም
1: እሺ። አሁን ደግሞ ወደ አቶ ጋሻው ዘላለም ነው የምናልፈው። አቶ ጋሻው ዘላለም የክራት አታ ከተማ ኗሪ ናቸው። ዛሬ እንግዲህ እንደሚታወቀው በሃይፋ ባህር ዳርቻዎች አካባቢ የሚገኙ ከተሞች እንግዲህ የክራት አታ ናት አንዷ ከተማ። በዛ አካባቢ የኬሚካል ማጣሪያ ጣቢያ አለ፣ ንጥረ ነገሮች ማጣሪያ። እንግዲህ በዚህ አካባቢ የአየር ጸባይ የአየሩ ይበከላል ብዙ ጊዜ ይባላል፣ በዚህ በፋብሪካዎች ምክንያትና ዛሬም ትምህርት ቤቶች ሁሉ እንደተዘጉ ነው መረጃዎች የሚያሳዩት። አካባቢው አየር ስለተበከለ ማስጠንቀቂያ ተሰጥቷል። እስኪ እንዴት ነበር? ጤና ይስጥልን አቶ ጋሻው ዘላለም እንደምን አመሹ?
3: ጠናይ ስጥልኝ ወይዘሮ ወርቅነሽ ሸቴ እንዲሁም ጋዜጠኞች በሙሉ እነ ሰጠኝም ሆነ እነ ጋሽ ሻየው እነ ገብርኤል ማንኛውም እናይቸው ሁላችሁም አመሰግናለሁ። እናንተ ታስተላልፉት በጣም አሪፍ ነው እና
1: አመሰግናለን። በዛሬው ክራታታ ነው ትርሱ አይደል? ክራታታ ነው የሚኖሩት። እሺ በዛሬው ዕለት እስኪ እንደው ምን ነበር ከተማችሁ አየር ተበከለ ሲባል ሰማንና እንዴት ነው?
3: አሁን እንግዲህ ያው ዛሬ ጠዋቱ ላይ 8:40 ሲል ተማሪው ሁላ ሄዷል። በዛ ያው ተቴ ጋር አብረን ነበርነን። ከዛ ተደወለላትና ስንመጣ እናግራቸው ያው ይብሪት መተጋገዝ ይፈልጋል እና እኔም ቀረብዬ ስነጋገር ምንድን ነው ሲል የቤተ ዝኩክ መዘጋቢር የሽሎ ባያ አሁን ልጁን መውሰድ ትችላላችሁ አሁን አሉ። የት ነው ቦታው ብዬ መጠየቅ ስል እንደዚህ አለን ያለ ክራታታና እንዴት ነው ስል ብዙ ጊዜ ሊወስድ ይችላል አሉ። እና እንደገና አሁን እናንተ ከቤት ነህ አብረን ያለህ አሉኝ። አሁን ስላቸው እንዲያውም አንተ መምጣት አያስፈልግም እኛ እናመጣዋልና ጠብቁን ለተወሰነ ደቂቃ አሉ። አመጣው ሰትየዋም አስረክበው በግል መኪና ነው ያመጡት።
1: ልጁ ተመለሰ። ያው ትምህርት ቤቱ ዝግ ተዘጋ ዝረዛ።
3: አሁን በዛ አመጣው አደሰው ሲሄዱ እስተ መቼ ነው የሚከፈት ሲል እንደውላለን የሚሸጥም ሆነ ለማንኛውም እንደውላለን ብለው አስረክበው ተሄዱ።
1: የሚገርም ነው። እንደው ከዛ ውጭ ስለ አካባቢው ኗሪዎች የተነገራችሁ ማስጠንቀቂያ አለ? ጥንቃቄ እንድታደርጉ፣ ከቤት እንዳትወጡ፣ አንዳንዴ እንደዚህ አይነት ነገር ሲፈጠር ስፖርት እንቅስቃሴ እንዳታደርጉ፣ ወደ ውጭ እንዳትወጡ ይባላል እና እንደዛ ያላችሁ አካል አለ?
3: እንደዚህ በግል ደውሎ እንትን ባይልን በውጭ ሲናፈስ ገና ዛሬ ትምህርት ቤት የለም እየተደወለ የኔዎች ልጆች ሁላ እንዴት ነው ወህደዋን ተመልሰዋን ብዙ ሲናፈስ ነው የዋልና ያረፈደ እና ሌላ እኔ ማውቀው የለውም ብዬ መለስኩኝ። እና በአካባቢያችን ብዙ የዚህ አይነት ተበክሏል ቤተ ዝኩክ ምናምን እያለው ሲናፈስ ነው የዋለ።
1: ከዚህ በፊት እንደዚህ ብሏችሁ ያውቃሉ?
3: ከዚህ ያው በሌላ እንደዚህ ባዳሾት እንደ ሁላውን እንጂ የምሰማ እንደዚህ የትምህርት ቤት ተዘግቶ እንዲህ ሲባል አላውቅም አልሰማውኝም።
1: ያለው መጀመሪያ ጊዜ ነው። ያው ከዚህ በፊትም በርግጥ እንደዚህ የአየር ጸባይ ይበከላል በርግጥ ይሰማል፣ የታወቀ ነው። ይሄ ማጣሪያ ጣቢያው የአየር ብክለት በአካባቢው ያሉ ፋብሪካዎች፣ የኬሚካል ፋብሪካዎች አየሩን ይበክላሉ እየተባለ በርግጣው ይቀርባሉ ብዙ ጥሪዎች፣ ግን እርስዎ አልሰሙም መጀመሪያ ነው የሚሉት።
3: አሁን እንግዲህ የትምህርት ቤት እንውሰዱ ሲባል የመጀመሪያ ነው። በሌላ በአካባቢ ይሁን እንደ ማንኛውም እንደሚሰማው ቤተ ዝኩክ ምናምን ብዙ ያው ቴክኒካል አለ ይበክላል፣ እንዲሁም ቦታውንም መልቀቅ አለበት የሚባልም አለ። ባለፈው 8 ዓመት ይሁን 7 ዓመት ይሁንም የተወሰነችውን ቦታ ዘግተዋን ምናምን ሲባልም ሲሰማ ነበር።
1: ያው ከዚህ ውጭ እንዴት ነው ስንት ትሆናላችሁ በከተማው የምትኖሩት? ከኖሯችሁ እንዴት ነው በክራት አታ?
3: እና እንግዲህ ክራት አታውን ደህና ናት፣ ሀገሯ ጥሩ ናት፣ ህዝቡም ያው ጥሩ ሁኔታ ነው ያለ። እኛ ደግሞ ያው እንግዲህ ከሰሞኑ አሁን ይህንንም ለማግኘት የተቻለ ከሰሞኑ ያው የቤት ዋይታ ስለሆንኩኝ ነው ይሄ ሁላ የተደረሰው እንጂ በስራ ብንሳተፍ ኑሮ ምናምን ቢሆንም ላናውቀው እንችል ነበረ። እና ከሰሞኑ ያው ቤት ዋይታ ነኝ።
1: ስለዚህ ቤት በደህናዎት ነው ቤት የዋሉት?
3: ምን እናትዬ ምን በደህናማ ቢሆን ይሄ ወገመም ዲስክ እየተባለ አምስት ወር ማለት ነው ሰነትን መጣት እና ስራም በቋይልህም ብለው አባረሩን ያው ተቤት ዋይታ ነው እና ያለ
1: ያው እንግዲህ ህክምናው ምንም ማድረግ ነው ጥሩ ሌላ የሚናገሩት ነገር የሚያስተላልፉት መልእክት ካለ ይችላሉ
3: እኔ ሌላ ማስተላልፈው ለእናንተዎች ነው ለእናንተ ሰራተኞች አመሰግናለሁ በእውነት ዛሬ እኔ መጀመሪያዬ ነው ታሁን በፊት ባንች በሰጠይ በሻየው በእናይቸው በእነ ገብርኤል ስትናገሩ ሙሉው ነው የሚደሰትባችሁ ስራውንም እየሰራ ነው ካለነን አንዲት ደቂቃም ቢሆን ሰርቀን ምናዳምጣት እናንተን ዜና ነው እና በጣም ጥሩ ናችሁ መናገር ህዝቡ መናገር እንደዚህ ባይችልም በሆዱ በጣም ነው የሚወዳችሁ እናንተም ጠንክሩልን ያኑራችሁ የሚለውን የደስታ መልእክትን ማስተላለፍ ነው
1: በጣም እናመሰግናለን እንግዲህ ጥሩ እኛም እንደዚህ አይነት አድማጭ መኖሩ ደስ ይለናል አንዳንድ ጊዜ አስተያየት ስንሰማ በርትቶ ለመስራትም የሚስተካከሉ ነገሮችንም ለማስተካከል ጥሩ ነውና በጣም እናመሰግናለን
3: እሺ እናትዬ እኔ በጣም እናመሰግናለሁ ሰላም ምሽት
1: መልካም ምሽት መልካም ምሽት አጠጋሽው ዘላለም እሺ መልካም ምሽት ይሁንላችሁ እሺ ለሁላችሁ እሺ

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ እንግዲህ 3 ደቂቃዎች ብቻ ነው የቀሩን። የትምህርት ሚኒስተር እንግዲህ ዛሬ ያደጋ በደረሰበት አካባቢ በሰሜን እስራኤል በገሊላ ረኺስ ራሚም በተባለው አካባቢ ከሰሞኑን ፕሮግራም የተያዘላቸውን ጉብኝቶች ያው ተማሪዎችም ሆነ ተማሪዎች በትምህርት ሚኒስተር በኩል ተማሪዎች ነው እንግዲህ በሌላው አካል ደግሞ በዚህ አካባቢ ጉብኝት ማድረግ ያቀዳችሁ ያሰባችሁ ካላችሁ በትምህርት ሚኒስተር በኩል የታሰበውን ፕሮግራም የጉብኝት ፕሮግራም ለመሰረዝ ያሰበበት እንደሆነ የትምህርት ሚኒስተር አስተውቋል። እንግዲህ ለመሰረዝ ያሰበበት ነው ይላል። በቅርብ ጊዜ ያስተውቃሉ በቅርብ ሰዓት ነው ማለት እንግዲህ መጨረሻውን ውሳኔ። ሌላው የብሪታንያው ጠቅላይ ሚኒስተር አንዲ በርንሃም ዛሬ በለንደን ባደረጉት ንግግር የኢራን አቤታዊ ዘብ ፌርፎርድ የተባለውን የሀገሪቱ የአየር ኃይል ወታደራዊ ካምፕ ላይ ጥቃት ለማድረስ በጣም በዝግጅት ላይ መሆኑን መረጃ አደርሶናል እና ሀገራችን እንግዲህ በሀገራችን ምድር ላይ የኢራንን ጥቃት መሸከም አንችልም፣ ትግስታችን አልቋል፣ በምድራችን ላይ ጥቃት እየደረሰብን ነው፣ ኢራን ድንበሯን ማወቅ አለባት በማለት ንግግር አድርገዋል። እንግዲህ መረጃው የወጣበትን የደረሰውንም ምንጩን ግልጽ አድርገዋል። እነዚህንም ሆነ ሌሎች አዳዲስ መረጃዎችን በተለይ በሰሜኑ ሀገራችን ክፍል ዛሬ በደረሰው አደጋ እንግዲህ ሕክምና ላይ ነው ያሉ አብዛኞች 23 ሰዎች አንዱ ህይወቱ ማለፉ ታውቋል። 14 ዓመት ታዳጊ። ነገ በጧቱ ስርጭታችን ያለውን አዳዲስ መረጃ ወደ እናንተ እናደርሳለን። የተከበራችሁ አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። የፕሮግራሙ አቀናባሪ ሀና ስፈራው ናት። ሀናን እናመሰግናለን። የቴክኒክ ባለሙያው ኢታይን እንዲሁ ከልብ እናመሰግናለን። እንግዲህ ፕሮግራሙን በመምራት እዚህ ስቱዲዮ እናንተ ጋር አብሬ የቆየሁት ወርቅነሽ እሸቴ ነኝ። የቴክኒክ ባለሙያችን ኢታይ ታማሮፍ ይባላል። ምስጋና ይድረሰው። ነገ ጧት እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ሌሊት ይሆንላችሁ። ሌሎችንም እንግዲህ ጥላሁንን ሌሎች ተሳታፊዎቻችንም እናመሰግናለን።